እዚ ኣብ ካናዳ ዝርከብ ሕዙእ መሮር ኣብ 1885 ተዳሲሱ ከባቢ 2564 ትርቢኤት ማይል ሸፊኑ ድማ ይርከብ።

እዚ ስፍራ ቤት ኣዝዩ ግሩም ዝኾነ ተፈጥሮኣዊ ትርኢቱ፣ ነዋሕቲ ጎቦታት፣ እቲ ንጹህ ዝኾነ ሓቂቕ ዝመስል ቀላያት፣ ኣገራሚ ወሓይስታት እዩ ዝፍለጥ።

ባንፍ ልሙዕ ቦታን መንበሪ ብዙሓት ሂወታውያን ባንፍ ዝተሰመየ ዓይኒ ማይ ብዙሕ ታሪክ ዘለዎን ብዙሓት በጻሕቲ ዝስሕብን ተፈታዊ ቦታ እዩ።

እዚ ሳጋሊ ዝተባህለ ኩርኩር ድቢ ናብቲ ዝቕፅል ጉዕዞ ናይ ህይወቱ ክሰጋገር ድልው ዘሎ እዩ ዝመስል። እዚ ማለት ሳጋሊ ናብቲ መንግስቲ ህንዲ ዘዳልዎ ኩሎም እንስሳ ዘገዳም ዝርከብዎ ፍሉይ ሕዛእቲ ክሰጋገር እዩ። ኣብዚ ዝኾነ ሃዳናይ ንኸይኣቱ ወተሃደራት እዩ ዝሕሎ። ግን ወላ እኳ ሓለዋ ይሃሉ፣ እዚ ጫካ ንብዕድመ ዝነኣሱ እንስሳታት ኣዝዩ ሓደገኛ እዩ። ምክንያቱ ኣብዚ ሓያላትን መንፀርፀርትን ወርሓውያን ድብን ነብርን ስለ ዘለዉ። ነዚ ናይዞም ሓያላት እንስሳታት መስገደል ምስ ሰገረን ምግቢ

ዓሉ ክምእርር ምስ ጀመረን እዩ ዶክተር ፓንጂት ንሳጋሊ ንበይኑ ክገድፎ ሎሚ እዩ ናብቲ ሕዛእቲ ክሰግር ዶክተር ፓንጂት ብናይ ሳጋሊ ሚዛን ሰውነት ዓጊቡ ኣሎ

እቲ ናይ ሙሉእ መዓልቲ ዝኾነ ጉዕዞ ድማ ፈለምዎ። ሙቐት ናይዚ ከባቢ ልክዕ 90 ዲግሪ ሰንቲግሬድ በፂሑ ኣሎ። ሳጋሊ በዚ ኣዝዩ ክረስን ይርአ ኣሎ። ዶክተር ፓንጂት መኪና ደው ኣቢሉ ሳጋሊ ንክዝሕል ንኣካላቱ ማይ ክደፍኣሉ ይርአ። ካብዚ ንድሓር ንመኪና ዝኸውን መንገዲ ስለ ዘይብሉ እዛ መኪና ካብዚ ንላዕሊ ኣይክትቅፅልን እያ። ንሳጋሊ ተሰኪሞም ብእግሮም ናይ 2 ሰዓት ጉዕዞ ክጓዓዙ እዮም። ንሳጋሊ ኣብዚ ማይኮፍ ምስ ኣበልዎ ክሕጎስ ተራየየ።

ድሕሪ ብዙሕ ድኻም ናብቲ ሰጋሊ ንኽዕርፈሉ ዝተዳለወ ቦታ በጽሑ። እዛ ስፍራ ብናይ ብጅት ጉጅለ ዝተሰርሐት ኮይና ምሸት ንኽትቅሰላ ውሕስቲ ኮይና ድማ እያ ተሰርሓ። ንዶክተር ፓንጂት ድማ ኣብ ጥቓ ሰጋሊ ኣብ ላዕሊ መዕረፍ ተሰሪሕሉ ኣሎ። ዶክተር ፓንጂት ነቶም ነዛ መዕረፊት ዝሰርሑ ትማሊ ሓራምዝ ናብዚ ከባቢ መፅኦም ነይሮም ድዮም ኢሉ ምስ ተወከሶም በዚ ከባቢ ክተሓላለፉ ከም ዝውዓል እዮም ዝሕብርዎ ዘለዉ። ምስቲ ኣብዚ ከባቢ መስመር ናይ ሞባይል ዘይሰርሕ ንኩሎም ንክጥንቀቑ ይሕብሮም ኣሎ። ምክንያቱ ዝኾነ እንተጋጢምዎም ናብ ሕክምና ንክበፅሑ ናይ መዓልትታት ጉዕዞ ስለ ዝኾነ። ወላ እኳ እዛ ግዜያዊት መዕረፊት እኹል ንብረት ኣይሃልዋ፣ ግን እዞም ጉጅለ ልክዕ ከም ኣብ ገዝኦም ዘለዉ ምቹእነት ክፈጥሩላዮም ዝረኣዩ ዘለዉ። ሻይ ፍሊሖም ክሰት ይጀመሩ። እዞም ጉጅለ ንሳጋሊ እናመሃሩ ን12 ሳምንታት ኣብዛ ስፍራዮም ክቕመጡ። ሳጋሊ ብህይወት ካብ ዝድሐን ወላ እኳ ልዕሊ 3 ኣዋርሒ ኣቑፂሩ እንተሃለወ ግን ሎሚያ እታ ዝዓበየትን ዝተፈለየትን ናይ ህይወቱ መዓልቲ። ምክንያቱ ነዚ ጫካ ንነዊሕ ግዜ ተፈልይዎ ድሕር ምፅናሕ ዳግማይ ዝምለሰሉ ዘሎ እዋን ስለ ዝኾነ።

ካብታ ስፍራ ብጥንቃቐ ድሕሪ ምውራድ ነዚ ዘለዎ ከባቢ ኣዝዩ ክፈትዎን ኣብኡ ክሰራሰርኒዩ ዝተረእየ። ድሕሪ ነዊሕ እዋን ድማ ንመጀመርታ ግዜ ንዶክተር ፓንጂት ከይሰዓበ ብገዛ ርእሱ ክኸይድ ዩ ዝረአ ዘሎ። ከባቢኡ ክፍትሽ ምኽኣሉ ጽቡቕ ነገር እዩ ይብል ፓንጂት። ቁሩብ ጸኒሑ ግን ንፓንጂት ክስዕቦ ጀመረ። ናይ ሎሚ ትምህርቱ ድማ ክጅምር እዩ። ዶክተር ፓንጂት ከም ዝሕብሮ ክሳብ ሎሚ ባዕልናይና ክንምግቦ ጸኒሕና። ሎሚ ግን መግቢ ኣብ መሬት፣ ኣብ ሩባ፣ ኣብ ገረብ ክረክብ

0: ከምዝኽእል ክንምህሮ ኢና ይብል። ከም ኩሎም ዓሌቱ ሳጋሊ ኣዝዩ ፍሉይ ናይ ምሽታት ክእለት ኣለዎ። ካብ ናይ ወዲ ሰብ ብ2,000 ዕፅፊ ይበልፅ። ኣብዚ ቦታ ዝተፈላለየ ሽታ ስለ ዘሎ ግን ሳጋሊ ክሳብ ዝለምዶ ዶክተር ፓንጂት ኣየናይ ንመግቢ ክኸውን ዝኽእል ከርእዮ እዩ።
1: ኩችሚላ
0: እዞም ወርሓውያን ዝተሰሙዩ ዓሌት ድቢ መብዛሕትኡ እዋን በላዕቲ ሳዕሪ እዮም፣ ሓሸራ ድማ ይምገቡ እዮም። ሳጋሊ ብብዝሒ ፃፀ ረኺቡሎ። ሕጂ ፃፀ ኣበይ ከም ዝርከቡ ፈሊጡሎ። ሓሸራ 500 ሚኢታዊት ናይ ወርሓውያን ድቢ ሸውሃትዮም ክዓፁ ዝኽእሉ

0: ኣዛ
1: ሳጋሊ በሊዑ ምስ ወድአ ናብ መዕረፊኦም ይምለሱለዉ። ግን ነዚ በዚ ከባቢ ተደኒቑ ዝርከብ ድቢ ቀልጢፍካ ክተደቅሶ ምሕሳብ ኣፀጋሚ እዩ።
0: ሳጋሊ ኪስኩ ድርጌ
1: ድሕሪ ቁርብ ግዜ ግን ሳጋሊ ክተሓባበሪ ተራእዩ።

0: Pues ya es.
1: ¡Caca tu va!
2: ኣብተን ድሕረን ዝመፃ ሳምንቲ ሳጋሊ ነዚ ናይ ዚ ጫካ መስገድል ንምብዳህ ብዙሕ ትምህርቲ ይቐሲሙ። መብዛሕትኦም ወርሓውያን ድቢ ኣብ ምሕምባስ ንፉዓት እዮም። ሳጋሊ ግን ከምዚ እንዕዘቦ ዘለና ፈሪሕዎ ይርከብ። ስለዚ ዶክተር ፓንጂት እቲ ዝቐለለ ክሰግረሉ ዝኽእል ከባቢ ኣርእይዎ ኣሎ። ካብዚ ድማ ብዘይዝኾነ ፀገም ሰጊሩ ይርከብ። ናይ ምሕኳር ክእለቱ ድማ ካብቲ ዝነበሮ ንላዕሊ ብዝተዓፃፀፈ ወሲኹ ይርከብ። ብቕልጡፍ ክድይብን ክወርድን ንዕዘቦ ኣለና። ኣብ ላዕሊ ናይዛ ገረብ ዝናኸሱ ሓሸራ ስለ ዝፀንሕዎ ግን ብቕልጡፍ ክወርድ እዩ ተራእዩ። ንነብሱ ከድሕን ብምኽኣሉ ተመክሮ ደሊቡ ከም ዘሎ ዘመስክር እዩ። እዚ ኩርኩር ድቢ ብግዝፍን ብርእሰ ተኣማንነትን ክዓብ እንከሎ ዶክተር ፓንጂት ዝተፈላለዩ ኣብዚ ጫካ ዝርከቡ ምግቢ ንሳጋሊ የጥዕመሎ። ድቢ ሓደ ካብቶም ውሑዳት ሽኮር ከስተማቕሩ ዝኽእሉ እንስሳታት እዩ። ናይ ሓደ ማይል ርሕቀት ዘለዋ ሰፈ ንህቢ ብምሽታት ክረኽብዋ ይኽእሉ።

ድሕሪ 3 ወርሒ ሳጋሊ ዝወሓደ ግዜ ኣብታ መዕረፊቱ ዝኾነት ስፍራ ዝበዝሐ ግዜ ድማ ልክዕ ከም ካልኦት ናይ በረኻ ወርሓውያን ድቢ ኣብ ኣግራብ ክሕልፎ ጀመረ። ሽፋን ናይ ኣካላቱ ዝኾነ ጨጉሪ በዚሑ ኣሎ።

0: ካምዳውን ታግሊ።
1: ባዕሉ መግቢ ክምእርር ምስ ጀመረ ዝሕ ግዜ ካባና ተፈልዩ ክሕልፎ ጀሚሩ። ዳርጋ ወዲ በረኻ ኮይኑ እዩ ይብል ፓንጂት። ግን ብዝተኻኣለ መጠን ከውርዶን ብዛዕባ ጥዕንኡ ክምርምርን ኣለዎ። ዶክተር ፓንጂት ከም ዝሕብሮ ሚዛን ሰውነቱ 20 ኪሎ በፂሑ ይርከብ። ቁሩብ ዋሕዲ ማይ ኣብ ኣካላቱ ይርከብ። ጥዕንኡ ግን ኣብ ፅቡቅ ኩነታት እዩ ዘሎ። ሕጂ ንሳጋሊ ኣብ ዝቕፅል ጉዕዝኡ ዘርእዮም ዕባለታት ንክከታተልዎ ኣብ ክሳዱ ትእሰር ሓባሪት ክገብርሉ እዮም። እዚኣ ሳጋሊ ምስ ጎበዘ በዕላ ክትመልቕ እያ። ብዙሕ ንክትሕግዞም ድማ ይትስፈው ኣለዉ። ዶክተር ፓንጂት ነዚ ቅድሚ 6 ኣዋርሒ ዘድሓኖን ክናብዮ ዝፀንሐን ድቢ ሎሚ ከፋንዎ እዩ። ሳጋሊ ኣብ ከምዚ ደረጃ ብምብፅሑ ሕጉስ ከም ዝኾነን ክናፍቆ ምዃኑን እዩ ዝሕብሮ ዘሎ። ንሱ ወሲኹ ወላ እኳ ምስ ሳጋሊ ንክንጣመር ነዊሕ ግዜ ይውሰደልና፣ ሎሚ ግን የፋንዎ ብምህላወይ ኣዝዩ ከቢድ ንሎ ይብል።
2: አዛ

ልክዕ ከምቲ ውሉድካ ምስ ኣኸለ ካብ ገዛ ክወፅእ እንከሎ በቲ ሓደ ትሕጎስ በቲ ኻልእ ድማ ሕማቕ ዝስማዓካ ናይ ሰጋል ምፍልላይ ድማ ከምኡ ይንዓይ ይብል ፓንጂት።

ድሕሪ 9 ኣዋርሕ ኣብቲ ናይ ድሕነት ማእከል ዶክተር ፓንጂት ንሳጋሊ ብርሑቕ ምክትታል ኣይቋረፀን። ንሳጋሊ ምስ ኣፋነናዮ ሩባ ተሳጊሩ ኣብ ዝቐይሕ ሕብሪ ገይረሉ ዘሎ ከባቢኡ ክቕመጥ ጀሚሩ። እዚ ብብዝሒ ድቢ ዝቕመጡሉ ከባቢኡ ግን ኩነታት ጥዕንኡ ብርግፅ ክንፈልጥ ኣይከኣልናን ዘለና። ስለዚ ብዓይነይ ክዕዘባለኒ በለ። 50 ተንቀሳቐስቲ ካሜራ ድማ ኣብቲ ቦታ ኣዳለዉ። ፓንጂ ድማ ንሳጋሊ እንተረኣዮ ብምባል ክፍትሽ ጀመረ። ብዙሓት ንሳጋሊ ካሃስዩ ዝኽእሉ እንስሳታት ኣብቲ ሳጋሊ ዘለዎ ቦታ ከም ዘለዉ ይዕዘብ ኣሎ። በዚ ድማ ኣዝዩ ሰግአ። ሓደ ድቢ እውን ረአየ፣ ግን ሳጋሊ ይኮነን። ንሳጋሊ ምስ ረአዮ ግን ኣዝዩ ተሓጐሰ።

ሳጋሊ ንጡፍን ጥዕንኡ ድማ ኣብ ድሓን ደረጃ ዘሎን ይመስል። እዚ ኩሉ ሳላ ፃዕር ናይዞም ናይ ዶክተር ፓንጂት ጉጅለ እዩ። ዶክተር ፓንጂት ኣዝዩ ተሓጐሰን ቀሰነን፣ ስርሑ ድማ ኣብዚ ከም ዝወድአ ይሕብር ኣሎ።

0: ቅድሚ ሕጂ 61 ወርሓውያን ድቢ ናብ በረኻ ተመሊሶም እዮም። ንሳ ጋል ሓዊስካ 62 ኮይኖም ኣለዉ።
1: ናው 62
0: እዛ ሰነዳዊት ፍዮም ምስናድ ምስ ኣቋረፁ ሳጋሊ ክሳብ ሕጂ ሙሉእ ጥዕና ወኒኑ ከም ዘሎ በቶም ሓለዋ ናይ ዝሕዛእቲ ዝኾኑ ወተሃደራት ክፈለጥ ተኻኢሉሎ። ዶክተር ፓንጅድ ድማ ሕጂ ሓደስቲ ክልተ ኮራኹር ድቢ ረኺቡ ክናቢ ጀሚሩ ይርከብ።

0: 86 ክሳብ 89 ኢንፊዥን 140,000 ሊትሮ ንዓመት ከነፍሪ ንኽእል ነርና። እዚ ካብ 100% ሙሉእ ሙሉእ ናይ ትዘድልየና ዝነበረ ጠለባት ኣማሊናስ ንሓልፎ ነርና። ከኒናታት ዳርጋቲ ብ6 ሚልዮን ንዓመት ነፍርዮ ዝነበርና ድሓር ግን ናብ 60 ሚልዮን ከኒናታት በፂሑ። ናይ ካፕሱል ከዓ ዝበዝሕ ኣንቲባዮቲክ ነፍረ ነርና ብካፕሱል ክሳብ 40 ከፍሪ ዝነበሮ ዝኽእል ዓቕሚ ዝነበሮ ኣብዚ ከምዚታት በፂሑ ነይሩ። ኣብቲ እዋንቲ እቲ ሜላ ናይ ጥዕና ናይ ሕክምና ኣብ እቲ መሰረታዊ ክንክን ጥዕና ፕራይመሪ ሄልት ኬር ዝብል ዘተኮረ ስለ ዝነበረ ብዝከኣል መጠን ነቲ መሰረታዊ ዘድሊ መድሃኒት ክርከብ ከምዝኽእል ብውክል ዓቕን ማለት እዩ። ንኣብነት ኣብ ናይ ናይ ኢንፊዥን ካ ብመሰረቱ ምስ ምፍሳስ ንዝኾነ ናይ ኒውትሪሽን መተካእታ ዘገልግል ስለ ዝነበረ ብዙሕ ጥቕምታት ኣለዎ። እቲ ናይ ከናታት ግን ብመሰረቱ ንኣብነት ከምዞም ናይ ዓሶ ናይ ቱበርክሎሲስ ዘገልግሉ ከኒናታት ቫይታሚናት ከም ማልቲ ቫይታሚን ገለ ንኣብነት ቫይታሚን ሲ ብዙሓት ኣተኩረ ዋሃቡ ነ ምክንያቱ ኣብቲ እዋንቲ ኣብ ሜዳ እቲ ግሪን ዝበሃሉ ኣሕምልትን ፍረታትን ንርከብ ስለዘይነበረ ብዙሕ ሕማማት ናይ ጉድለት ቫይታሚን ሲ ነይሩ። እዚ ሕጂ ብዙሓት ኣተኩረ ተዋሂብዎ ኩሉ ንኣብነት ኣባል ናይ ቤት ምሰውራ ኩሉ ሳዕ ቫይታሚን ሲ ከም ዝወስድ ክግበር ነይሩ። ሕጂ እቶም መድሃኒታት ንኩለንተን መሰረታውያን ዝበሃላ ነገራት ኣድረስ ከም ዝገብሩ ናብ 35 ከናታት ነረ ኩላተን ኣዜና ድለይቲ እየን ረ ተን ምስያት እቲ ብካብ ሕጂ ኣንቲባዮቲክ ፀረ ረክሲ ስለ ዝኾነ እዚ ናይ ረክሲ ሕማማት ከዓ እቲ ኣዝዩ ዝተጋነነ ዝበዝሐን ስለ ዝኾነ ኣብ ኤርትራ ዋላ ኣብቲ ሓራ ቦታታት እዚ እውን ብዙሓት ኣተኩሮ ተባሂብዎ ኣንቲባዮቲክ ከም ዝፈሪ ተገይሩ።
1: መጀመርያ እቲ ናይ ህፃናት መግቢ ኢና ጀሚርና ማለት እዩ። እዚ ናይ ህፃናት መግቢ ዲኤምኬ ንብሎ ዘለና ከዓኒ እቲ ሽሙ ክንገልፆ እንተሕር ኮይና ዲ ማለት ዱራ እዩ መሸላ ማለት እዩ። ኤም ማለት ሚልክ እዩ ፀባ ማለት እዩ። ኬ ማለት ከዓ ከብከበ ይበሃል ብዓረብ ዓተር ማለት እዩ። ሕጂ እዛ ሽም እዚኣ ዝወሰድናያ ምእንትን ኢንተርናሽናል ክትከውን ዲኤምኬ ኢልናያ። እንተዘይኮነ እቲ ትሕዝትኡ ከምዝገለፅክዎ ካብ ማሸላን ካብ ዓተርን ካብ ሽኮርን ካብ ፀባን እዩ። ሕጂ ብጀካ እዚ ተወሳኺ ምግቢ ናይ ህፃናት ብ1985 ናይ ፎርኖ ናይ ባኒ ናይ ባስታን ካብ ስሪና ማለት እዩ። ባኒ ምስ ዝነበረ ኩነታት ናህና

0: ጨሊካ እንደገና ቅርፀት ሒዝካ ብኢትካ ንዑ ነቲ ዘሎ ቅርፀት ናይቲ ብረት ወዲእካ ሓደ ፍቂ ጌርካ ትሓድር ንጉስ 6 ጀመራ ስዓት 6 ናይ ምሸት ጥፍእ ብርሃን ገና ሓደር ነርና ሕጂ ተኣምራት እዩ ክትሪኦ ከለካ
1: ከምዚ ትካላት እዚኣተን እምበኣር ከቢድን ኣህላኽን እዩ ነይሩ። ንገለ ባኣተን ድማ ካብ ባህሪ ስራሕንን ኩነታት ሜዳን ዝምንጩ ፍልይ ዝበሉ ፀገማት ነይሮምን እዮም።
2: መፍረ መድሃኒት ካብ ኩሉ ዓይነታት መፍረ ኣብ ዓለም ሕጂ እቲ ኣዝዩ ቅፅፅር ዝግበረሉን እቲ ኣዝዩ ጥንቃቐ ዝሓትትን ብዙሕ ሕግታት ዝገዝኦን ዓይነት ኢንዱስትሪ እዩ። ዳርጋ ከምዚ ስለ ዝኾነ እውን ብዙሓት ኣብዚ መፍረ መድሃኒት ክኣት ኣይመርፁን እዮም። ኣብቲ ሽዑ ኣብ ኤርትራ መፍረ መድሃኒት ኣይነበረን፣ ዋላ ተመክሮ እውን ኣይነበረና ኩላትና በቲ ተማሃርናዮ ጥራይ ብቴዎሪ ንፈልጦ ነርና፣ ግን ክቱር ድልት ክንጅምር ኣለና ጥራይ ዝብል ነይሩ። ብቕሩብ ኣብቲ ፕራክቲካል ተባብ ምስ መፅእና ሕጂ ብፍላይ እቲ ናይ ሕቶ ናይ ስተሪሊቲ ናይ ፅረሲ ብከመይ ክረጋግፅ እዩ ዝብል ሕቶ እቲ ዝለዕለ በዳሂ ነይሩ። ነዚ ዝኸውን ህንፃ ክስራሕ ከ ኣሎ ተባሂሉ ምስቲ ክፍሊ ህንፃ ዝነበሩ ሽዑ ክኢላታት ብዙሕ መይ ተገይሩሉ ከምዚ ዶ ክንሰርሓልኩም ከምዚ ዶ ክንገብረልኩም እዳተባሃለ ኖ ከም ዝኸውን ኣይክእልን እዩ ልሙፅ መንደቕ ክሕፀብ ዝኽእል ብከምዚ ክንገብር እዚ ከም ዝሕድ ኮይኑ እዚ ከብል እዩ። ብፍላይ ናይ ኢንፊዥን ዝተፈላለዩ ናይ ሽኮራዊ ነገራት ናይ ጨው ዘሎ ምሳት ስለ ዘብሎ እዞም ማይክሮ ውስጥ ባክቴሪያ ከብል ክእል ከፍር ይኽእል። ስለዚ መዓልታዊ ክሕፀብ ኣለዎ፣ መዓልታዊ ዲስኢንፌክት ክኸውን ኣሎ ማለት እዩ። እቲ ስተራይል ቴክኒክ ብምሉኡ ሳከብል ኣለዎ። እቲ መድሃኒት ከዓ ኣብ ደም ብቐጥታ ስለ ዝውሃብ ስተራይል ምዃኑ ክረጋገፅ ኣለዎ። ስለዚ ኩሉ ዳርጋ ኣዝዩ ኣሸጋሪ ስለ ዝነበረ ድሕሪ ብዙሕ መርድዳ እዚ ኮንቴነር ብፍላይ ከዓ እዚ ፋይበር ግላስ ዎል ዘለዎ ኮንቴነር ተደልዩ ንዑ ኣዋሳሲብና ናጋጣጢምና ክንሰርሕ ኣለና ኢልና ምስቶም ናይ ክፍሊ ህንፃ ተረዳዲእና ሕጂ እቲ ከምዚ ዓይነት ኮንቴነርስ ከዓ ናይ ውድብ ማለት ብበዝሒ ኣብ በዓል ስዋኪን ኣብ ኣፖርቱና ነሩ ኣብኡ ኸድና ፈቲሽና ረኺብና ነቲ ኣሃዱ ፊዥን ዝኸውን ሕጂ ሰለስተ ኮንቴነራት ነናሓሪር ተጋጣጢሙ ነቲ ናይ ቅፅር ብቕዓት ላቦራቶሪ ከምኡ ክልተ ኮንቴነራት ተጋጣጢሙ እቲ መንጎ ዘሎ ስፔስ ብመንደቕን ብገለ ተቢሉ ናይ ብሓቂ ውሽጢ ፅሬት ዝሓለወን መተሓላለፊ ርስሓት ዘለዎን ናይ ባኞ ክፍሊት ዘለዎ ናይ መምከኒ ብዓይነቱ ናይ ዲስቲሌሽን ሩም በብናቱ ተገይሩሉ ተሰሪሑ ነዚ ስራሕ እዚ ዳርጋ ኩሉ ተሓባቢርዎ። ብፍላይ ኣብዚ ክትቀሱ ዝግበኦም ናይ ኢደ ስራሓት እቶም ናይ ዳርጋ ሳ ክፍሊ እቶም ናይ ዕንፀይቲ ናይ ሓፂን ናይ ኤሌክትሪክ ካብቲ ፋብሪካ ተፈልዮም ናይፍጡን እዮም ክሳብ መወዳእታ ዳርጋ ኣካ ናይቲ ፋብሪካ ኒኦም ክበሃሉ ከኣሉ ንኩሉ ንሕና ንህቦም ኢንስትራክሽንስ ብርግፅ ኣብ ግብሪ ሰሪሖም የቕርቡልና ነይሩ። ስለዚ ምትሕባር ናይ ንብዙሓት ነይሩ ብከምዚ ኣልናዮም ናይ ከዲና ሕጂ ንርእሱ ተፍሪ ተረኣ ኮንካ እቲ ሙቐት ናይ ውሽጢ ክላይማቲክ ኢንቫይሮንመንት ኣብ ውሽጢ ውሱን ክላይማቲክ ኢንቫይሮንመንት ይፈር ዝኽእል ቴምፕሬቸር እቲ ሂሚዲቲ እቲ ጠሊ ክትቋፀሮ ኣለካ ምክንያቱ ዝተፈላለዩ ፓውደርስ ስለ ዝኾኑ ነዚ ከዓ ከምዚ ናይ ኤር ኮንዲሽነር እንዳገበርና ትሕቲ መሬት ኮይኑ ሂሚዲቲ ከምዘይልዕል መቆፃፀሪ ተገይርዎ

ዝበላ ተባላሒትና ጌርናዮ ዳርጋ ነቲ መምዘኒታት ዝበሃል እውን ክነረጋግፆም ነርና ዳብ ዘይጠቀስክዎ ኢንፊዥን ስተራይ ጥራይ ኣይኮነ ክኸውን ዘለዎ ስተራይል ምዃኑ ናቱ መረጋገፅ ኣለዎ ናይ ማይክሮባዮሎጂካል ቴስት ዝግበረሉ ነይሩ ኣብዚኡ ፓይሮጂን ፍሪ ክኸውን ኣለዎ እዩ ዝብል ንኡ ከዓ ቴስት መግበሪ ኣብ ማናቲለታት ክሊኒካዊ መርመራታት ክትከለለካ ነርስ ወከፍ ዝፈረየ ኢንፊዥን እዚ ከዓ እተን ማናቲላታት ኣብ ሜዳ ከም ዝፈርያ ተገይሩ ኣብኣተን እንዳተፈተነ ተ እዳተረጋገፀ ኣብ ከምዚ ደረጃ ይበፅሕ እዩ ነርቲ

0: ቀንዲ ፀገም ዝነበረ እቲ ጥረ ነገራት ሞዴስ ንመስርሕ እዩ ከባቢ ሸውዓተ ዝኾኑ ብተፈላለዩ ናይ ወረቕ ተባይ ዘለዎም ብዶርናን ብማይን ተባላሸው ስለ ዝኾነት ዓበየ ፀገም ናይ ስቶሬጅ ናይ ምዕቀቦም ከይባላሸው ካዞም ጥረ ነገራት እዚኣቶም እቲ ፀገም ዝነበረ እዚ ከረሚ ብርዕ ዝናብ ኣብ ዘንበሉ እዋን ብምሉእ እቲ ኣባል እቲ ዝናብ ኣብ ዝባኑ እዩ ዘፅሕዮ ውሕጅ ክፀርግ ነቲ ጥረ ነገራት ክኣሊ ከልዕል ከብል ምክንያቱ ዋላ ተሰርሑ ዝተወደአ ሞዴስ ንርእሱ ማይ ክትንክፎ ዶሮና ክትንክፎ ሴንስቲቭ ፅሬት ከማልእ ዘለዎ ነገር ስለ ዝኾነ ኣብ በረኻ ኮንካ ከዓ ንምሉእ እዚታት ከተማልእ ከዓ ዓብዪ ፀገም እዩ። ምክንያቱ ኣብ ስንጭሮ እቲ ፋብሪካታት ብዝተፈላለዩ ምክንያት ናይ ነፈርቲ ናይ ካልእ ናይ ፀላይ ኣድቫንቴጅ ከይረክበሉ ተባሂሉ ነዚ ንምብዳ ሕጂ ብፍላይ ዝናብ ኣብ ዘንበሉ እዋን ማዓት ፀማት እዩ ዝርአ ነይሩ። እቶም ኣባላት ከዓ ሓንቲ ነገር ከይትባላሾ ክፅዕሩ ብማለት ከዓ ዝርአ ዝነበረ ተወፋይነት ካል ነገር እዩ።
1: ተጋዳላ ኣይ ዝብሎ ስታ እዩ ተካይ
2: ፀንሕርኢና ሕጂ ፀገማ ናይ ርእሱ ነይሩ እዩ። ምክንያቱ ብሂና ዝዓነወ ትካል ኢና ተረኪብና ንዑ ብዝሓፀረ ግዜ ንምስራሕ ዝነበረ ምብላሓት ቀሊል ኣይነበረን። እቲ ቀንዲ መደበር ተሃስዩ ነይሩ እዩ። ስትራይድ ኮነ ኣርክቶት መሳርሒታት እዩ ነይርዎ። እቲ ስልክታት ድማ ኩሉ ተበታቲኹ ስለነበረ ንሎ ቶማን ከመይ ጌርካ ክወሃብ ክከኣል ክትብላሓት ነይርዎ። ዳርጋ ብ ሓፂር እዋን እዩ ዘይረሲዐየ ሕጂ ኣብ ውሽቶም ውፅ ዳርጋ ኤሌክትሪክ ተረኪቡስ መጥሓንቲ ሒነን ፎርኖ ተሰንቱባኒ ቤተሰብ እውን ክወሃበሉ ዝኽእለ እቲ ዝነበረ ዝካየድ ነበረ ፃዕርታት ናይ ሽዑ ዝከረኒ ማለት እዩ። ኣብ ዓዲ ቀይሕ እተገብረ ስራሓት እውን ቀሊል ኣይነበረን። ተሃሲ ነይሩ እቲ ፓወርፕላንት ቅሩብ እዩ ተማፀይቱ፣ ግን ነተን ጀነሬተራት ዘይንፈልጠ ጀነሬተራት ኣቲኻ እንደገና ኣተንሲኢካ ነቶም ስራሕኛ ሒዝካ ኣገልግሎት መቐፃሉ እውን ቀሊል ኣይነበረን። እናይተን ናይ ሰገነይት ውን ከምኡ ተመሳሳሊ እዩ ሽግራ ነይሩዎ። ቀንዲ ካልእ ግን ኣብ 89 ሕጂ ሓንቲ መስርዕ ከይዳ ንትግራይ

0: ትግራይን ኣብ መቐለን ኣብ ኣክሱምን ዝነበረ ፀገማት ክትፈትሕ ክኢላ ሳላ ዝኸደት ውን ነቲ ናይ ኤሌክትሪክ ዕደላ ኣገልግሎት እንደገና ከምዝትንስእ ገይሮም ኣረኪቦም መፅኦም እዮም። ከቢድ ዕማሚ ነይሩ፣ ቀሊል ስራሕ ኣይነበረን። እንተባላሒትካ ከዓ እዩ እምበር ሓድሽ መፅእ ኣይኮነን። ሓንቲ ታመት ተላ ኮይና ሓንቲ ነቲ ሓንቲ ወሲድካ ምግባር ነይሩ። ኣብዘይ ትፈልጦ ቅድሚ ሕጂ ዘይረኣኸዮ ከምኡ ንክትሰርሕ ፍሉይ ብልሓትን ክእለት ከም ነበረ
1: ተጋዳላ ኣይዝብሎካ ስታዩ ፍጥረታይ።
2: እዘን ትካላት እዚኣተን ኣገባብ ኣሰራርሐአን ካብ ግዜ ናብ ግዜ እናመሓየሻን ምህርተን መፅፈፋን እናካዕበታን እየን ዝኸዳ ነይረን። ኣብ መወዳእታ ከዓ ንዓበይቲ ጠለባት ውድብን ህዝብን ኣብ ምምላእ ዝነኣድ ኣበርክቶ ገይረን እየን።
3: ምናልባሽ ብሚእታዊት ክትገልፆ ኣፀዳሚ እዩ፣ ግን ንመሰረታዊ ጠለባት ማለት ነይሩ ኣካላት ወይ ንእስ ኮሚስናት ናይቲ ኮሚሽን ብምሉኡ ጠለባት ናይቲ ውድብ ዘገልግል ስራሓት የማልኣ ነይረን ክትብል ዝከኣል እዩ። ግን ብሕፅረት ናይ ክቕረብ ዝኽእል ጥረ ነገራት ዘይኮይኑ ብመሰረቱ ካብቲ ዝኽተል ዝነበረ ጭርሖ እቲ ዝነበረ ጭርሖ ሲ ንፀላኢ ብብረቱ ብንብረቱ ባህርያዊ ከባቢና ምንጪ ጥረ ነገራትና ኩሉ ስንጨሮታትን ጎቦታትን ናብ ከተማታትን ቅይሮ ኢና ዝብል ስለ ዝነበረ በዚ መንፈስ እዚ ሕጂ እቲ ካብ ማዓስከራት ናይ ፀላኢ ዝረክቦ ዝነበረ ከምኡ ካብ ከተማታት ሒዝዎ ዝኣተወ ብፍላይ ኣብዚ ሓራ ከተማታት ኣብዚ ሓራ ቦታታት ሰፊሑሉ ዝነበረ ከበሳታት ኣትናሉ ዝነበርና እዋን ከዓ ኣዝዩ ብዙሕ ንብረት ካብዚ መዕድታት ናይ ከበሳ ዝነበረ ናይ ዕዲ ንፋስ ናይ ዕድና መሳርሒ ናይ ድርዝን ዝነበረ ከምኡውን ካብዚ መንግዲ ባፅዕ ዝከበረ ኩሉ እዚታት ምንጪ ናይ ጥረ ነገሩ ገይሩ ጥቀመሉ ነይሩ እዩ። ስለዚ በዚ መሰረት እዚ ኩሉ እቲ ሰረት ናይ ፋብሪካታት ወይ ናይ ኢንዱስትሪ ዝበሃል ተክሉ ንኩሉ ከማልእ ሩ ዋላ እኳ ሓደ ሕፅረት ናይ ጥረ ነገራት ጋ

መደብ ናትና ብሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቕፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር

በዚ ኸዓ እቲ ኣብ ከተማ ኣፍ ዓበት 10 ዓመት ዝዓስከረ ካልኣይ ኣቤታዊ ሰራዊት ኣብ ውሽጢ 72 ሰዓታት ሓንሳብን ንሓዋሩን ተደምሲሱ። መራሕቲ ኩናትን ከበድቲ ኣፅዋርን ተማሪኹ። ኣብ መጋቢ 1988 ከተማ ኣፍ ዓበት ተሓረረት። ሓይሊ ህዝባዊ ግንባር ናብ ዝበርኸ ጫፍ ምብፅሑ ተረጋገጸ። ብድሕርዚ ነቲ ማዕበላዊ መጥቃዕቲ ደው ከብሎ ዝኽእል ሓይሊ ኣይተረኽበን። ፈንቅል መጺኡ ኩናት መሬትን ባሕርን። ኣብ ለካቲ 1990 ተጋደልቲ ንመእተዊ ቀይሕ ባሕሪ ሰጊሮም ንወደባዊት ከተማ ባጽዕ ተቋጻጺርዎ።

እቲ ጉዕዞ ከቢድ፣ እቲ መንገዲ በዳይ፣ ግን መንገዲ ጽንዓት ነበረ። ናብ ዝሰገረ ሓይሊ ግንባር ደቀ ምሓረ ኣቑሙ ወፈረ ኣሃዱ ናብ ከተማ ዓሰብ ገስጊሱ። ነቲ ሓይሊ ክመልሶ ዝኽእል ሓይሊ ኣይተረኽበን። ምልእቲ ሃገር ኣብ ወርሒ ግንቦት ካብ መግዛእቲ ሓራ ኾነት።

ግንቦት 1991 ዓወት ህዝቢ ኤርትራ ዘረጋገጸት ወርሒ ጥራየ ነበረትን ወታደራዊ ሓይሊ ወይ ደርግ ካብ ምሉእ ኢትዮጵያውን ካብ ስሩ ዝተማሕወሉ ወርሒ እዩ። ህዝባዊ ግንባር ነቲ ብደም ዝተጎናፀፎ ዓወት ብሕጋዊ መንገዲ ኣህግራዊ ኣፍልጦ ክህቦ ምእንቲ ብቐጥታ ናብ መደብ መሰርእ ሰብ ውሳነ እዩ ሰጊሩ። ንክልተ ዓመት ምሉእ ዘካየዶ ሓያል ስራሕ ካብ 23 ክሳብ 25 መያዝያ 1993 መስርሕ ረፈረንዱም ኣካይዱ። ኩሉ ኤርትራዊ ኣድሚፁ ብ99.83 ሚእታዊት እወን ናጽነት ኣድሚፁ። ኤርትራ ብ24 ግንቦት 1993 ኤርትራ ብወግዒ ናብ ማሕበረሰብ ዓለም ተጸንቢራ ባንዴራ ኤርትራ ኣብ ልዕሊ ሰማያት ኤርትራ ኣምበልበለት።

ፅንዓት እንታይ እዩ? ናይ ዓወት ምጉርምራም ኣይኮነ። እቲ ቦምባ ድሕሪ ምቁራፁ ዝቕፅል ሕሽኽታ እዩ። ኣብ ትሕቲ ተኽሲ መዳፍዕ ንውላዳ ምንባብ እትምህር ኣደያ። ንሓዘን ናብ እስትራተጂ፣ ንፍርሒ ናብ ስነ ስርዓት፣ ስቓይ ድማ ናብ ምትሕግጋዝ ቀይሮ። እዚ እዩ እቲ ምስጢራዊ ዓወት። ስዕረት ጸላኢ ዘይኮነስ ህላወ ነፍሲ እዩ። መግዛእታዊ ሓይሊ ዑናታት ገዲፉ ህዝቢ ኤርትራ ካብቶም ዑናታት ብሕነ ምፍዳይ ዘይኮነስ ብጽንዓት ህዝቢ ሃኒጹ።

እቲ ፈጺሙ ዘይስበር ከም ዘይኮነ ዝዝክሩ እቲ ድሕሪ ምብታኹ ክሳብ ሕጂ ንሓድሕዱ ዝሕዝ እዩ። ንሱ ድማ ጽንዓት እዩ ንስኣ ኤርትራ።

ኣብ ነብሲ ወከፍ ሓደ መስከረም ንፋስ እምበኣዳል ክሳብ ሕጂ ነታ ናይ መጀመርታ ተኽሲ ይስከማ እቶም ተስፋ ዘይቆርፁ እቶም ዝኸበደ ከውሒ

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቕፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላስል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቐዳደምቲ ክስመ ሰሚዕና ንኸውን ኢና። ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቐዳደምቲ ኮርሶ መኪና ሲና በረኸትን ቤተልሄም ፍጹምን ሒዛትልናያ ክትቀርብ ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ኩርናዕ ጽባቐን ብርሃን ስእልን፣ ኣብ ገሊኡ ፈጠራውነት እቲ ዛንታታት፣ ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነደንቕ። መብዛሕትኡ እቲ ዕዮ በቶም ኣብ ስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንጽባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ። ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ጽባቐ ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ ዕዮ ኣብ ንኡስ መደብና ዓለም ስነ ጥበብ ዝቐርብ ትሕዝቶ መደብ እዩ። ንኡስ መደብ ፍኖተ ህይወት ናይ ዝሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ክኢላ ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ። ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደልዩ ሞያ ካሊብሪ ተማሂሩ። ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዘሰሙን እዚኦም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2:30 ድሕሪ ቀትሪ፣ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣውፂሩ ዘሎ ፍቱው ስፖርት ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላሰል ፀኒሑሎ ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቐዳደምቲ ክስመ ሰሚዕና ንኸውን ኢና ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቐዳደምቲ ኮርሶ መኪና ሲና በረኸትን ቤተልሄም ፍጹምን ሒዛትልናያ ክትቀርብ ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት ኣብ ገለ ኩርናዕ ፅባቐን ብርሃን ስእልን ኣብ ገሊኡ ፈጠራውነት እቲ ዛንታታት ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነድነቕ መብዛሕትኡ እቲ ዕዮ በቶም ኣብ ስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንፅባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ፅባቐ ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ ዕዮ ኣብ ንኡስ መደብና ዓነፍ ነጥበብ ዝቐርብ ትሕዝቶ መደብ እዩ ንኡስ መደብ ፍኖተ ህይወት ናይ ዝሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ክኢላ ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደልዩ ሞያ ካሊብሪ ተማሂሩ ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ሰኒዑ የቐርብ ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዝሰሙን እዚዮም መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

ናይ ሃገርና ሒዝናልኩም መፂእና ኣለና። እንሻላ ያረብ ደስ ይብለኩም። ከምቲ ትፈልጥዎ ሕጂ ምጅማር ናይ ግንቦት እዩ። 24 ግንቦት ቀሪባ ኣላ። ሕጂ ሃዋህ ናይ 24 ግንቦት ናይ በዓልና ፅነት ጀሚርና ኣለና። ከምቲያ ትፈልጥዋ እዚ ዓመት ቴማና ፅንዓትና ዋሒዝና ትብል እያ ዮሃና ክብል ኩሉ ህዝቢ ኤርትራ ኣብ ውሽጢን ኣብ ተኪየ ዘለዉ ሓይልታት ምክልኻል ርሑ ፅቕንያት በዓልና ፅነት ክገብረልና ብሎም ፈቱ። እንደገና ንኩሉ መሳርሕትና ንኩሉ ምምሕዳራት ፖሊስ ኩሉ ኣብዚ መደብ ፅቡቅ ክኸውን ኣብዚ መደብ ናይ በዓልና ፅነት ብፅቡቅ ዘፀባርቁ ንኩሉ ህዝቢ ኤርትራ ዮሃና ክብሎም ንዓኦም ኣጅኹም ኩለና ኣብ ስራሕ ኣለና ብምክንያት እዚ ዓባይ በዓል ክብሎም ይደሊ። ሕጂ መጀመርታ ደርፊና ሎም መዓልቲ ዓባይ ድምፃዊትና ፅብቕቲ ድምፃዊትና መዓሹ ሓለፋ ጓል ሓለፋ ክራረይ ትብል ንመዓልቲ ንመደብ ኣሉደባይ ወናይ ግዲ ንበኣ ክንጅምር ኣለና ተባሂና መጃስረይ ማራ ፅብቕቲ ደርፊያ እንሻላ ከምቲያ ንሕና ደስ ኢላትና ንስኹም ደስ ክትብለኩም እያ። ኣዛ ምሻሂዲን ኣሌለ ኣወል ኣቃኒና ሓተኩን ልልፈናና ኣልከቢራ ኣልፈናና መዓሹ ሓለፋ ጓል ሓለፋ ኣልኹንያ ደ ቀነተ ኣያም ኣንዳል ኣያም ኣልሜዳን ኣያም ዘማን ክራርያ ዕንዋን ኣልኹንያ ኣልኹንያ ጀሚለ ጅደን ኣሒባሃኒያ ብምናሰበት ዒደል እስትቕላ ጉልያ ኩሉ ሰና ኡንቱ ጠይባ ብምክንያት በዓልና ፅነት ከዓ ንዓባይ ድምፃዊትና ርሑስ ቅንያት በዓልና ፅነት ክገብረልኪ ይብላ ፈቱ ፅንዓተይ ደርፊ ኣስምዕና

ኣለውኒ ዳሃዮም ሃበኒ ኣይትደሰዓኒ

ኣባይ ድምፃዊትና ፅብቕቲ ድምፃዊትና ኣልፈናና ሄለን መለስ እንታሽሙ ክብላ ደሊ ብምክንያት በዓልና ፅነት መበል 35 ዓመት ፍርሑ ፅንያት በዓልና ፅነት ይግበረልኪ ሓቢብቲ ኣና ዕዛ ምሻኒ ውቕኔት ነጃይ ዘይማጉት ኣልፈናና ኣጀሚል ኣልፈናና ኣልሙብድዓ ሄለን መለስ ኣሕበ ብምናሰበት ዒደ ልስትቕላል ኣጉልያ ኩሉ ሰና ቁንቲ ጠይባ ዮኒ ወላ ኤሉየ ንዕናይ ናብ ደርፊ

ጽንያት ብዓናጽነት ንህዝቢ ኤርትራ ኣብ ውሽጢ ናብ ደገ እንደገና ሓይልታት ምክልኻል ናብዚኣ ጥዕምቲ ደርፊ ናይ ኩናማ ናይ ጀዕፈር ኪለ ክንኸይድ ኢና ንዕና ይበሉ ስቱድዮ

0: ሰላም ኣብሸግርኒ ማይሕንዚ ምስ ደቃ ምስ ሰብያ
1: ሓራይ
0: ምስ ሰገን ሓፍተይ ምስ ጓላ
1: ሓደር ሓራይ
0: ምስ ሰሊና ሓፍተይ
1: ሓራይ
0: ንወዲ ንዕልተይ ኣብ ሳዋ ዝርከብ ስምዖን
1: ሓራይ
0: ኣሕዋተይ ኣብ ደገ ዝርከቡ ኣወት መብራህቱ ምስ ሰበይቱ
1: ሓራይ
0: ሮዳት መብራህቱ ምስ ሰበይቱ ምስ ደቁ
1: ሓራይ
0: ኣብ ላውጌን ዝርከቡ ምስ ሓዊ ቦታተይ ንምስ ደቀን ሰብተን ምስ ኣንስተን
1: ሓራይ
0: ምስ ጎረባ ብተይ ኣብዚ ኣርባዕ ኣስመራ ንርከብ ኩልና ወከረሃንሸሎ ንርከብ ኣለና ኩልና
1: ሓራይ
0: ምስ በዓል ምስ ደቂ ንዓዓልተይ
1: ሓራይ
0: ምስ ሕሙትሙተይ
1: ሓደር
0: ምስ ምክልኻል ኤርትራ ንመንግስትናን ትዝበለፀ
1: ሓራይ
0: እያስ ኣፈርቂ
1: ሓደር ሓራይ
0: ምስዝፈትዋ ሄርሞን ሓፍተይ ምስ ደቃ እንዳ ሓማዓን ኣቢያን ኣማጮኽ ትርከብ
1: ሓራይ
0: ንዓኻ ሰዓደይ
1: ሽኩረን ሓይብቲ
0: ንኩሉ ህዝቢ ኤርትራ
1: ሽኩረን ሄልየ ሽኩረን ሓይብቲ
0: ረንየለይ
1: ሓራይ ክብራት ዓዘብቲ ደርፍና ትመፅእ ዘላ ድምፃዊትና ፅብቕቲ ድምፃዊትና ዓባይ ድምፃዊትና ወይኒ ሰለሙን ዓደያ ትብል ኣብ ርሑስ ቅንያ ትባዓና ፅናት ግበረልኪ ወይኒታ ሽኮር ናብ ደርፊና

ማግዳ ሳንሲኖስ፣ እርሚያስ ገይትኦም፣ ሜክኣፕ ብጣዕሚ ብልቢ ከምዝግና ደሊ ኣሚራ መሓመድ ኢብራሂም፣ ኣዋሃዲ መደብና ሰላሕዲን ሕሴን፣ ኣዋሃቲ እስቱድዮ ከሰተይ ብርሃኔ ተክ ሙከነን ፃዓደ፣ ኣዋሃዲ መደባት ኤርቲቪ ኣለም ዮሃንስ ወዱ ገነጡ፣ ሙዚክ ላይበሪ ለምለም ዮሃንስ፣ ዳረት ዩሴፍ፣ ፊዮሪ ሩታ ብምሉኦም ክምዝግኖም ደሊ ሳሊና ፀሃየ ርሑስ ቅንያት ባዓና ፅነት ይግበረና ስሙድና ደማኑና ፅንዓትና ዋሒስና ኢለ ሊቓ

ምድረ ባሕሪ ውሉድን ወላድን ዝሃበኪ ዕምሪ ንስኺ ህወተይ ንስኺ ጥዕናይ ዓንዲ ማእኸል ገዛይ መማሞቒት ቤተይ ጸጋይ ምድረ ባሕሪ ሓላለይ ሃገረይ ሰሪረ ብኣኺ ኮንክኒ ዝረደመይ ሃገረይ ዓይንና ዘይክደን ሓለዋ ሪምና ኣብ ደብ ወሰናስን ደቅኺ ኣለና ንምምጻእ ናጽነት ክንደይ ተኸፊሉ ሃገር ንምዕቃብ ክንደይ ተኸፊሉ ክንደይ ደንፈሲሱ ክንደይ ከሰንኪሉ ሓሻካ ጎረቤት ጎንና ቦቒሉ ዘይባሕሮም ጠመቲ ሕማቕ ተመነይቲ ፈኸራ ዝስንቆም ብባዶ ሓንፀፅቲ ኣሎ ጎሚዳ ኣሎ በዓል ቅልፅም ኣሎ ውላሳዋ ዝሰብር ዝቕርስም ብባሕረይ ብምድረይ ዝመጽእ ዓማጺ ኣሎ በሊሕላማ ብባዶ ዝላጺ ዘይትድፈሪ ዘይትስንከፊ ሃገረይ ቆፎና ሰፈር ንህብ እዩ ኮንኪ ዙርያኺ ኸቢብና ትንክፍ ንዘበለኪ ዘይምሕር ሕንዝና ብኣኺ ጸኒዕና ንህሉ ዋሕዝና ስለዚ ሃገረይ ቅሰኒ በኣና ኢንጂነር ኣነ ቀያሲ መንገዲ ምሁር ናይ ሕጊየ ንሓቂ ፈራዲ ዶክተር ክኸውነ ሓለዋ ጥዕና መምህር የ ኣነ ናይ ፍልጠት ብራና እንተ መጨሙኒ በዛ ሓላል ሪመይ ኣለኹ ዶ ኣብ ጫፍ ወሰናስን ዶበይ ሓለዋ ንምድረይ ሓለዋ ንባሕረይ ጽንዓትና ዋሕዝና ደምና ይኸሃገረይ ሓለዋ ንምድረይ ሓለዋ ንባሕረይ ጽንዓትና ዋሕዝና ደምና ይኸሃገረይ ዓወት ንዓፋሽ

ነባሪ ሓወልቲ ታሪክ ኤርትራ ሃንደስቲ መራሕቱ መንእስያት ስውራ ናይቲ ግዜ ባፅሕ ሎሚ ኣቦታት ኣዴታትና ኣገናዕ ንበሎም ሃገር ኢና ንሕና መርሕነተይ ርእስቲ ተኣምራታዊ ቃልሱ ፖሊሲ ገብተኣኑ ዘመት ሓሳብ ምዕራብ ጥሒሱ ንቐፅራዊ ሓሳብ ዝቐየረ ቅያይ ይሰርሑ መርሕነተይ ማዕበል ተነፅሎ ህበብላ ጸለመ ዝህድእ ዝተጠናነገ ውድድ ዲፕሎማሳዊ ዝርገት ዝብድህ ወለዱ ብተጨባጢ ታሪኽ እዩ ዝወቅር ብእገዳን ኮነነይ ዝተሳሓለ መርሕነት ኤርትራ መድረኽ ብመድረኽ ተጋሪ መከራ ልዑል ደረጃ ውዳቤ ፈንጣሲ ማሕላኻ ንድኻም ናብ ሓይሊ ንዋሕዲ ናብ ብዝሒ ሰብ ናብ ሓፂን ዝቐየረ ሎትጊ እሳተ ጎሞራ እዚዩ ሰረተ እምነት ሃገረይ ናይ ብሩህ መጻኢ መርሕነት ዝሃነፆ ኣልማዛዊ ምስሊ መርሕነተይ ዓመት ከላቱ ዝኸውን ብቕዲ ዝጓዓዝ መምርሒታቱ ዝሃንፅ ሃገራዊ ቀዳምነቱ ዘቅይር ሃገራዊ ዕቤት ማሕበራዊ ትሕጋዝ ምረሽኡ ኣብ ቤት ወላዲቱ ዝጠሚየለን እዩ እምነቱ መሪሕ መርሕነተይ ድሕረ መግዛእታዊ ህሉላው ዘይንፁር ዓማፂ ስነ ሓሳብ ዘይቅበል ብተቀያየር ኩነት ዘይግፋዕ ርጉፅነት ዝምድናታት ኣሕዛብ መትከሉ ዕድላትና ግድላትና ጉድሆታትና ብውንዕ ዝወቅር ኮኺቶ ፖለቲካዊ ሕቶ ብንቓዕ ዝምልስ ህዝበይ ታሪኻዊ በደል ዘመን ኣርባዕታት ጌጋታቱን ዕወታቱን ከይድገም ዓለም ሎም ትፍለጥ ህዝባዊ ግባር ኣብ ህዝባዊ ሕርያታት እዩ ዝኸውን ስለዚ ኤርትራዊ ንሁስ ወለዶ ፆራርዑታይ ክበድካ ማእገድካ ይገተር ፅናዕ ምድረ ባሕሪኻ ሕረሶ ቀረቑሮ ይትስበል ሕጂ እውን መርሕነተይ ከደ ድምፁና ቃልሐ ፅንዓት ንምስጓም ስጉሚ ንምዕቃብ ፅንዓት ንምብራኽ ምንቁልቋል ብብስረት ንምእራም ፅና

0: ተንኳላይ ክፍጠር ዓቢዱ ክዓቢ ሓንጊዱ ህላዊ ኣሚኑ ከስተንፍስ ገኒኑ ኣለኹ እናበለ መፅያዩ ቀይሩ መቐን ትማሊ ፅባሑ ቀቲሉ ኪኖ ኣማዕድዩ ዘይጥምታ ዕንቱ ጭረኩሉ ህወት ዝድበን ሰረቱ ስውር ኣምሮዩ ኩሉ ዝተደፍኖ ውርሻ ዕሽነት እዝዩ ዝኽፈሎ ከይተበረበረ ሕልሙ ቅሂሙ መትከል ኣልቦ ቦዩ ደኺሙ ፅራይ ህልቂት ኣብ ቆረሩ ኣትዩ ኣብ ዘይፈልጦ ዒላ ማይ ጥፋ ሰትዩ ንዘለዎ ወስኮ ንዘይብሉ ሓንኩኮ ዝኣመነ ሳጥናኤል ሕቑ ፍሓቆ እንተፅዓኑ ኣድጊ እንተለጎምዎ ውንፈረስ ስኮይኑ ኣልደመልዲ ሰረቱ ክሕመስ ፅምብላሊዕሲ ማዕኮራ ዘይከነነት ምድሪ ቤት ከኒና ካብ ዝብልዎ ኮይኑ ኣትዎ ሕምና ካብ ሰብኣይ ደጋም ነገር ሰበይቲ ዝፋን ማገር ሕሉፉ ኣሚኑ ካብ ጌግኡ ዘይምሃር ካብ ፀጊበን ክዕንድራ ክዕንድራ ርአን ንዕንድራ ኮይኑ ነገሩ ካብ ዓለም ተሰዊሩ ሓንኳላይ ዓወት ንዓፋሽ
1: ኣስዕባ ኣቢልና ግጥሚ ስለ ናፅነት ብተማሃሪት ህያብ ሰመርኣብ ካብ ማእከላይ ደረጃ ናፅነት ቀፂልና ደርፊ ራሻይዳ ኤሪትሪያ ብላዲን ብተማሃራይ ላሜክ ሰመርኣብ ካብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ክመፁናዮም ሰናይ ምዝንጋዕ
2: ንስለ ናፅነት እቲ ደም ተኸዒው ሒዙ ፈሲሱ እቲ ዓፅሚ ተሓማሽሹ ተኸስኪሱ እቲ ስጋ ተመታቲሩ ተበናቲሱ ኣብቲ መሬት ተሓዋዊሱ ንስለ ናፅነት ዕፅፊ ዕፅፍታት ዋጋ ተኸፊሉ ኣእምሮ ንቑሕ ብገደል ተዘሊሉ ጥምን ጥሜትን ከም ንውር ተቖፂሩ ስቓይን መከራን ሃልኪ ተደማሚሩ እምባር ተሓሪሙ እምባር ከታትሕ መስዋትን መሪፁ ዕድመ ከናውሕ ኪናት ከፊቱ ሰላም ከስፋፍሕ ብዘይደወዶ ጸላም ስለ ዘይትወግሕ ውላድ መኻም በቕሊ ተሓሪማ ውላድ ዘኽቲሙ ከይብል ባባ ማማ ዕምርቲ ስድራ ኣብ ፅምዋት ተኸዲማ ምስለ ናፅነት እፎይታ ኣብርሃን ፀማ ዓወት ንሓፋሽ ምስ ፅንዓትና ዋሕስና

Toma. ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ኣብ ዘለኹሞ ዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሕዝናልኩም ቀሪብና ዘለና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና እንሆ ብደርፊ ኢና ክንፍልሞ ብሓባር ናብ እስትድዮ መይደይ ሓደ ጉንበት መዓልቲ ሰራሕተኛታት ኣብ መላእ ዓለም ብዝተፈላለዩ ምዕርግ ዝበለ ኣገባባት እዩ ዝፅምበል ኣብ ሃገርና እውን ንሓደ ጉንበት መዓልቲ ሰራሕተኛታት ዝገልፅ ዝተፈላለዩ ግጥምታት ደርፍታት ከምኡ ውን ሓፂር ዛንታታትን ቀሪቡ ነይሩ ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

0: ጽበብ ኣብ ኩሉ ቦታ እዩ ዝግለጽ። ኣብ ስራሕ፣ ኣብ ምዝንጋዕ፣ ኣብ ሓዘን፣ ኣብ ሓጎስ ኮታስ ወዲ ሰብ ኣብ ዝርከቦ ጽበብ ክርከብ ከሎ እዩ ዝያዳ ንህይወት ዝተመቕሮ። ከምቲ እኳ ንለባም ኣምተሉ ዝበሃል ብጥበብ ኣቢልካ ክትእምት ከለኻ ንሰብ ክመራመርን ክዘናግዕን ተኽእሎ ሞ ነዚ ናብራ ትርጉም ይውስኸሉ። ስለዝኾነ ሓኮስኦ እውን ብምኽንያት መዓልቲ ሰራሕተኛታት ውድድር ስነ ጥበብ ኣካይዱ ነይሩ።
1: መጀመርያ ቆልዑ ኮይንካ መደብ ትምህርቲ ክትጅምር ከለኻ ሲ ከምዚ መዋዕል ህፃናት ማለት እዩ ሓንቲ ጥራስ ኣብ ክልተ እያ ትወሃበካ። ሕጂ ክላስ ኣትዮም ተምሃሮ ከም ሓንቲ ጥራስ ተሓዙ ሓዲኦም ኣትፍዮማ ካብ ክልቲኦም ሓዲኦም ስ ኣትፍዮማ መምህር ኣትዩ ጥራስ ክመውፁ ገለልዎ እቶም ክልተ ሕጂ ጥራስ ዘይብሎም እዩ ና ጥራስ ኩምከይ ኣብይርካ ጠፊኡ ኣበይ ኣትፊኩሞ ጥራስካ ዓብ ነገር እዩ ንክንደይ ወጠጥ እዩ ዝርከብ ሓንቲ ክልተ ከማን እትሽግር ገምፆ እዩ ኣምፅ ወስ ኪድ ኸይ ምፅ ገለ ኢልዎ ዋሃበይ ከነ ምፅ ኪድ ዋነ ከምንታ ሸይጣን ኣምፅዎ ኢልዎ ከይዶም ተመራሪሖም ወፂኦም ውፁ ምስበሉስ ኣታ ከይ እንታ ሸይጣን ኢልዎ ዋንደይ ዋንታ ክንከዳ ወፂኻ ዋንደይ ስኻ ትፈልጦ ኢኸኢለ እንዳ ደይፈልጦ ሞንተዳ በቃ ሲልና የድና ንመለስ ኢሎም ከይዶም ተመሊሶም ረኺብኩሞ ገለ ኢልዎ ኣይረኸብና እንዳ ሸይጣን እንዲና ስኢልና ዮ ሲ ክትሕብረና መፂና ኢሎም ኣደንጊፆም ወይ ማትወእተውስከ ተው እተው እንኩሞ ኢሉ ተረፍ ነይሩ ሂብዎ ሰው ኢሎም ደስታ እዋ እንዳ ሸይጣን ኣብዚ ማለት ኣፍዘመረብሎ
0: እዚ ንዓመታት ከይዱ ዘሎ ስነ ፅሑፍ ንምትብባዕ ዝዓለመ መደብ ፀሓፍቲ ዝዕብሉን ኣስተማቕርቲ ጥበብ ድሌቶም ዝረኽብሉን እዮም። ኣብዛ ናይ ሎም ዓመት ናይ ስነ ጥበብ ምሸት እውን ሓይሉ ድለይቲ ጥበብ ኣብ ዝተረኽብሉ ሰራሕተኛታት ጥበቦም ከውሕዙ ምስዮም
2: እዚ በተን ፌደሬሽናት ሰራሕተኛታት ብሃኮሰ ተማእኪሉ ዝኸይድ እንዲ ብምክንያት ሓደ ጉንበት ከዓ ነዚ ክነዳሉ በቂዕና ማለት እዩ። ዕላማ ናይዚ እንታይ እዩ? ሰራሕተኛታት መንእሰያት ቦታ ስርሖም ኣብ ትካላቶም ኣብ ሚኒስትሪኦም ኣብቲ ዘለዎ ፋብሪካታት ክኸውን ይኽእል ስራሕን ምስ ስነ ጥበብ ዝኸይድ እዩ። ግጥሚ ይኹን ካልእ ሓፂር ዛንታ ክኸውን ይኽእል ዝተፈላለዩ ናይ ሙዚቃ ሕጂ ሰራሕተኛስ ናይ ስነ ጥበብ ሽሙስ ኣለዎ ዝምባል ኣለዎ። ሕጂ ነዚ ከካብ ትካላቱ ፈትሽካ ብምክንያት ሓደ ጉንበት ካ ምስቲ ዕላማ ናይቲ ሓደ ጉንበት ከዓ ዝኸይድ ናብ ህዝቢ ንምቕራብ እዩ። እቲ ምቅረባትና ናይ ሓፂር ግዜ ነይሩ ግን ብሓቂ ኣብቲ ሰራሕተኛ ሓደ ትሕዝቶ ከም ዘሎ ዓቕሚ ከም ዘሎ ኣብቶም መንእስያሲ ናይ ምውሳእ ኹን ኣብ ሓፂር ዛንታ ኹን ኣብ ፈጠራዊ ስራሕ ዓቕሚ ከም ዘሎ ግን ኣርእና መቸም ምስቲ ሕፅረት ግዜ ክትሪኦ ከለኻስ ብወገና ዕጉባት ኢና።

ጥበብን ስጡም ነግሕታቱ ህዝየማ ሓዊሱ ኣብ እዝንኻ ክዓልብ ከሎ ዝፈጥሮ ስምዒት ካልእ ነገር እዩ። ብፍላይ ነቲ ግጥሚ ዝበቅዕ ዜማ እንተደኣ ተሰሪሑ ንውሻጢ ህይወት ሰላሒልካ ክትበፅሖ እዩ ዘኽእል። ንኣእምሮኻ ድማ ከከም ትሕዝቱ ትዝታ ኣስተንትኖን ሓጎስን ይልግሰሎም። ስለ ዝኾነ ደርፊ መኽፈት ዝውድድር ይዝነበረ።

0: መደብ እዩ ዓመት ዓመት ሃኮሰ ኣብ ልዕሊ ተኻልእ መደባቶም ነቲ ስነ ጥበባዊ ዕዮታት ከዓ ከም ዝረእኻዮ ድራማ የእትዮም ሎም ዓመት ዓመት ዓመት ከዓ ናይ ሓፂር ዛንታን ናይ ግጥምን ውድድር ይገብሩ ናይ ከምኡ ናይ ብሞባይል ዝተሰኣለ ፎቶግራፍ ማለት እዩ። እዚ ሕጂ ነቶም ሞያውያን በሎ ዋላ ነቲ ስራሕ እውን ስራሕ ብዓይኒ ስእሊ ስራሕ ብዓይኒ ስነ ፅሑፍ ከዓ ብግጥሚ ብሓፂር ዛንታ ማለት እዩ ከምዝንፀባረቕ ድሓር ከ ኣብዚ ፐርፎርማ ከም ዝግበር ስለ ዝገብሩ ኣነ ፅቡቅ እየ ዝብሎ ናይ ሎም ዓመት ከ እንታይ ብሉ ጫርየሉ እቲ ናይ ስነ ጥበብ ምሸት ገይሮምሉ ንበይነቲ ስነ ጥበብ ከምዘንሪኦ ዘምሰና ነቶም መንስያት ነቶም ፀሓፍቲ ስሒሕካ ከምኡ ብተመሳሳሊ ሰራሕተኛ ኮንካ ሆቢ ዝበሃል ነገር ኣሎ። ብዙሕ ግዜ ኣብ ሰራሕተኛታት ሳኺ ቀባኣይ ሰኣላይ ገጣማይ ደራሲ ገለ ዝተፈላለዩ ነገር ክህልወከ ስለ ዝኽእል ከምኡ ንዝኣመሰለ ሞያታት ተኻትብሎም መተንፈሱ ክኸውን ይኽእል እዩ። እቶም ዝፅሑፉ ኩሎም ካብ ኩባንያታት ካብ ትካላት ካብ ዝተፈላለየ ገለ ዝፅሑፉ እዮም ተወሳኺ ማለት እዩ። ስለዚ ኣነ ሃኮሰ ፅቡቅ ኮርና ዮም ሒዞማ ዘለዉ እዚኣ ዝያዳ ከዓ ንሕና ብፍላይ ከምቶም ኮሚቴ ናይ ውድድር ስነ ፅሑፍ እቶም ፀሓፍቲ ዋላ ሆቢ ይኹን ዋላ ተወሳኺ ስርሖም ይኹን ሞር ነቲ ናይ ስነ ፅሑፍ ሕግታት ቅጥዕታት ኣማሊኦም እተዝፅሕፍዎ ዝብል ሓሳብ ስለ ዘለና ሓፀርቲ ሓፀርቲ ስልጠናታት የድልዮም እዩ ዝብል ለብዋ ኣመዓላሊፍና ኣለና ከም ዝረኣኸዮ
1: ግጥሚ ፍሉይ ኩርናዓት ናይ ህይወት ሒዙ ነቲ ኩርናዕ ዝያዳ ከምተዝተብህለሉ ከምተዘናግዓሉን እትመሃረሉን ዝገብር ሓፂር ግን ከዓ ንገላፂ ነግሕታት ዝሓዘለ ክፋል ስነ ጽሑፍ እዩ። መፅሓፍ ምሉእ ዘይገልፆ ጉዳይ ናይ ህይወት ኣብ ውሕዳት ደቃይቕ ብጥበብ ክቐረበልካ ከሎ ቀሊል ፀጋ ኣይኮነን። ገለፅቲ ግጥምታት ኣካል ዝምሸት ብምንባሮም ድማ ፅቡቅ ምሸት ገይርዋምስ እዮም። ሎም
2: ፅባሕ ዘይተኸፍለልቃ ተታሊለን ኣሽካዕሊለን ብድቁሰይ ምድኹ ዘበልክዎ ይፅናሓለይ ምባርን ዝዋህለሎ እኩብ ዕዳ መፂን ዘይክእሎ እዝጊሄር ክገብር ከም ገለይሉ ብተኣምር እዚ ዕዳ እንተ ዝኾነለይ እኽሊ እንተ ዝኾነለይ ሰሊ ለማሚነ ካብ ጅባ ካብ ዓውዲ ንማሕንቆይ መሃብ ኩሉ ፍርዲ ግና ከምኡ ኣይኮነን ካብኡ ዝገደደ ኣይትተዓደዩኒ ዘይምለስ ዕዳ ግዜ እየ ተዓዲ ግዜ
0: ፅሕፈትካ ርእሱ ዝኸኣለ ፍወሳ ርእሱ ዝኸኣለ ተኻትብሎ ናይ ስምዒትካ ናይ ምግላፅ ኣገባብ ስለ ዝኾነ ክተባባዕ ዘለዎ ነገር እዩ። ኣነ በዚ ኣጋጣሚ ሃኮሰ እዚ ዓመት ዓመት ከምኡ ንብል ኢና የመስግኖም እየ ክቕፅልሉ ከዓ ኣብ ልዕሊ ዩ ከዓ እቶም መንሰያት ከዓ ነዚ ከም ሓደ ስምዒትካ መንፀባረቂ ተወሳኺ ተውህቦካ መጉልሒ መድረክ ተጠቂሞም ክሳተፉ ዝያዳ ተሳተፉ ክህሉ ደስ ይብለኒ። በዚ ጋጣሚ ክገልፆ ዝደለካ ደቂ ኣንስትዮ ፀሓፍቲ ኣለዋ መንእሰያት ንፉዓት ናይ ብሓቂ ማለት እዩ። ዓመት ዓመት ክዕወታ ንሪኤና ኣለና ሰኑን ክስስና ንደልየን እዚታት እዩ ናተይ ትዕዝብቲ ማለት እዩ። ኣብ ዝተፈላለዩ
2: ቦታታት ዝናኸደ ዘጓነፍዎ ውልቀ ሰባት ኣዛእናይ ሕቶታት ይሓትት ነበረ። እታ ኣብ ዕዳጋ ቦታ ስራሕን ጎደናታትን እናዞረ ዝሓታ ዝነበረ ተመሳሳሊት ሕቶ ፅባሕ ክትመውት ኢኻ ወይ ክትሞት ኢኺ እንተትበሃልሲ እንታይ ምገበርካ ወይ እንታይ ምገበርኪ ትብል ነበረት።
1: ፅባሕ ክትመውት ኢኻ እንተትበሃል እንታይ ምገበርካ ዓብ ሕቶ እዩ። ኩሉ ሰብ ንናቱ መልሲ ምሃበ ገለ ክሕጎስ ገለ ክናሳሕ ኮታስ ሽበድበድ ምኾነ መስለኒ። እዚ ሕቶ ብፀሓፊ ትስኒት የማነ ናብ ተዓዘብቲ ዝቐረበ እዮም። ስነ ጥበብ ንውሽጢ ዝፍትሽ ምዃኑ ዘረድእ ፅቡቕቲ ዕዝብቲ ድማ ነይሮም።
2: እቶም ካብ ዝተፈላለየ ክልዕ ዕድመ ዝነበሩ ተሓተቲ ከከመይንቶኦም ነቲ ሕቶ ክምልስዎ ተራእዩ ገለ ኣቦታት ኤፕ ሎማዓቲ ምስ ደቀይን ደቂ ደቀይን ሕጎስን ክስሕቅ ምሕለፍዋ ክብሉ መለሹ ገለ ኣዴታት ኣይ ኣብ ስደት ንዘለዉ ደቀይ ብስልክ ድዩ ብኢንተርኔት ረኺበ ኣዕለ ውላ ቢለም ተፋቅኽዎም ግዲ ኣዝዩ ፈታሽ ሕቶ ምንባሩ ኣዝዩ ደስ ዘብል ዝተፈላለየ መልሲ ዝውሕዝ ነይሩ። ኣብ መንጎቶም መለስቲ ግን ሓንቲ ኣብ ዕስራታት ትርከብ መንእሰይ ዝሃበቶ ምላሽ ኣፉን ያማለቦይ ሰሊሙኒ ንሳ ኣነስ ስቅ ኢለ ምሰራሕኩ ክትብል ፍልይቲ መልሲ መሊሳ
1: ኣ ኣምሱል ነተሓወሰ ሃካይ ሰራሕተኛ ውዒል ሓሪሩ ሕብረተሰብ ይፈልጦ ምዃኑ እተረድእ ድራማ እውን ኣካል ዝመደብያ ነይራ። ንህዝብኻ ብተወፋይነት ምግልጋል ንውሽጢኻ ዕሪፉ ሓጎስ ብዙሓት ክሰፍን ዝኽእል ምዃኑ ዘዘንተወት እውን ነይራ።
3: ደንጎየ ሰብ ነይሩ ዓስከ ይፈልጦ ዶ ኣይፈልጦ ከለል እኳ እዩ ሳቢት ንዘሃብልክ ዕወ ፀዊዖ መስዑነቲ ወዲ ትፈልጦ ነዚ ገዘኢሎሞ ዝዳምኹም እየረ ፈልጦ ቅድም ንገፎ
4: ኣላይ ስድራይ ተፀበይቲ ዘለውኒ ንናይ ዕለት ሲሳዮም ዓይኒ ዓይኒ ዝርዮኒ ምጥፍኦም ምልምኦም ብተስፋ ዝማዕድውኒ እንተኾነ ጉልበተይ ገቢረ ዝናበረሉ ጋሕጋሕ ተስየ ዕራርቦ ዝዕርፈሉ እቲ እኳ ምሰ ዝማደይ ዘይራኸበሉ ኣንፈት መነባብሮይ ዘጠጣሓሉ ተሰኪመ ዝርፋዓሉ ስራሕ ምስ ተዓፅወ እንታይ ዝኾኖ ብምባል ኣትኪላ ሓሲበ ዕዮ ንምድላይ ኣብ ጎደና ተሰጢሐ ቁሪ እንዳቆረስኩ ፀሓይ ተመሲሐ ኣብ ዕድመ ንእስነተይ ናተይ ዝብሎ ሞያ ብዘይምጥራየ ምስ ሕሉፈይ እንዳተራገምኩ ይፅበ ድራርለተይ እናተደፋቅኩ
1: ፀሓፍቲ ብምክንያት ኣይኮነን ዝፅሕፉ ዝብላ ኣባህላ ምርግጋፅ ዘድልዩ ሓቂ ኮይኑ ምፅሓፍ ዝያዳ ዕብት ከም ዝውስኽ ግን ርጉፅ እዮም። ስለዝኾነ እዚ መደብ ዓመት መፅና ተኻይደ ኣብ ፀሓፍቲ ኣብ ፅለዋ ይፈጥር ከም ዘሎ ኣብዚ ውድድር ዝዕወቱ ፀሓፍቲ ዝምስክርዎ ሓቂ እዮም።
5: ፅቡቅ ምትብባዕ ዘሎ ምክንያቱ ስቂልካ ክትፅሕፍን ዝኾነ ነገር ግበር ተባሂልካ ወይ ኣጋጣሚታት ገለ ክትፅሕፍን ከምቲ ብወኒ ትፅሕፎ ነገር ሲ ኣይኮን ማለት ናይ ብሓቂ እቲ ተምሳጥካ እንዲካ ትፅሕፍ ኣብ ዝኾነ ግን ብዝያደ ከዓ ኣብ ከምዚታት ጉዳያት ናይ ውድድር ናይ ገለ ክስታይ ክኸውን ከሎ ከዓ ደስ ኢልካ ነቲ ነገር ዝገልፅ ዶ ምሻሎ ከምኡ ዓይነት ክትፅሕፍ ሲ ደስ ዝብለካ እዩ። ንዓኻ ከዓ ነቲ ናይ ፅሑፍ ነገርካ ሲ ይዕብየልካ እዩ እየ ዝብል ኣነ
6: ብዙሕ ነገር እዩ ዝውስኸካ እንጂ ኣብ ካልእ ግዜ ደስ ዝበለካ እንዲኻ ትፅሕፍ ማስ ከምኡ እዩ ሕጂ እንድሕር ንኣብነት ኣብዚ ናይ በዚ ምክንያት በዓል ተገይሩ ማለት እዩ ኣብ ዕዮን ዓያይነትን ኣተኪርካ ኢኻ ትፅሕፍ ሕጂ ተቀይድካ ኣለኻ ማለት እዩ ሕጂ ኣብታ ተቀይድካ ያ ደለካ በየነይቲ ኩርናዕ ጠሚትካ ትብል ማለት እዩ ሕጂ ፅቡቅ እዩ።
1: ኣብ ግዜና ሞባይል ብዙሕ ስራሕቲ እተቃለል መሳርሒ ኮይና ከም ዘላ ኩሉ ሰብ ዝርድኦ ሓቂ ኮይኑ ብፍላይ ኣብ ስእሊ ዘለዎ ኣበርክቶ ልዕል ምዃኑ ግን ኣብዚ ውድድር ብፍሉይ ጎሊሓ ትርአ። እዛ ኮሚቴ ናይ ዝመደብ ውድድር ናይ ስእሊ ሞባይል ምቕራባ ብሞባይል ብዙሕ ናይ ሜድያ ስራሕ ክስራሕ ከም ዝኽእል ንተዓዘብቲ ንምስኽኻር እዩ። ኣብ ምዕራባዊ ዓለም ሰነዳዊ ፊልምታት ከይተረፈ ብሞባይል ይስርሑ ከም ዘለዉ ክትሰምዐ ከለኻ መሃዝነት እንተደኣ ተሓዊስዎ ንዓበይቲ ካሜራ ክትጥቅእ ከም ትኽእል ትርዳእ።
0: እዚኣ ሓንቲ ንሕና ብዙሕ ዘይንጥቀመላ ዘለና እያ ሞባይል ሲ ምሳና ኣላ ኩሉ ግዜ ስለዚ ቅፅበታዊ ነገራት ከየጋጥሙና ኣብ ሂወት ማለት እዩ ሕጂ ኣልዒልካ ንነገራት ብቕፅበት ክትስእሎም ምክኣል ምስቲ ካልእ ካሜራ ዶ ካልእ ማልእ ዓብ ነገራት ቅድሚ ሒል ዝነበረ ፀገማት ተቃልል ነገር እያ። ስለዚ ኣነ ፅቡቲ ተኣሽሙ እያ እሳውን ብተመሳሳሊ ከምቲ ናይ ስነ ፅሑፍ ሳልሳይ ራብዓ ዓመቶም እዮም ዘወዳድሩላ ዘለዉ መንስያት ከዓ እዚ እቲ ሓደሓደ ግዜ ሲ ነቲ ቴክኖሎጂ ብዝግባእ ስለ ዘይንጥቀመሉ እዚኣ ሓንቲ ዕድል ትህብ እያ ማለት እዩ ሓደ ንስኻ ትዕዝብትታትካ ተመክሮታትካ ትሪኦም ነገራት ኣብ ከባቢኻ ብቕፅበት ንክትሕዞም ይሕግዘካ ተመሊስካ ንክተስተማቕሮም ይሕግዘካ ካብኡ ሓሊፉካ ስራሕ ኮይኑ ኣሎ ማለት እዩ እ ንስራሕ ብከምኡ ዝኣመሰለ ኣገባብ ክግለፅ ዘኽእል ዓድል ምኽፋቶም ከዓ ካልእ ነገር እዮም ንኣብነት ካሜራ ምበሉ ካልእ ነገር ምበሉ ካልእ ነገር ምበሉ ግን ብቐሊል ዝበዝሕ ሰብ ምስ ተባዕሉ ምእንቲ ከማዕብል ተባሂሉ ብሞባይል ካሜራ ገይሮማ እዚኻ ፅበቅቲ ዓመት ዓመት ቀፅልዎ ኣለዉ መንስያት ከዓ ዝያዳ ዚ መንስያት ስራሕተኛታት ክጥቀሙላ እዚኣ ከ ኣነ በዚ ኣጋጣሚ ከዘኻኽሮም ደሊ ማለት እዩ ከባቢና እንዳተዓዘብና ክንከይድ ከም ዘለና እዩ ዘዘኻኽረካ እቲ ውድድር ማለት እዩ።

0: ንዝስተዋዓለ ብዙሕ መልእኽቲ ኣመሓላለፈ እያ። መዕፀውቲ ውድድር ዝነበረት ነቶም ንቐያሕቲ ጥራይ ከም ፅቡቓት ወሲዶም ፅባቐ ጸለምቲ ዝረስዑ ስነ ጥበኛታት ዓገብ ዝበለት እያ። ብዓብዩ ነቲ ሓደ ክተፀብቕ ኢልካ ነቲ ኻልእ ምኽፋእህ ስምዒት ብዙሓት ተንኪፉ ከቢድ በሰላ ከም ዝገድፍ ንዝዘንግዐ መዘኻኽሪት እያ። ንምስትምቓራ ምሳ ክገድፈኩም ብርኹ ሰንበት።
1: ጸላም ዕንቁ ሓፍተይ ሓመድ መቑ ሓንቲ ኣነ ምስ ምፋጠይ ንስግ ምስሊ ዛጊ ሓለወት እናቆርጥምና ሓለዋትና እናምዓርና ንዝፈንክሐ ቆርበት ለቢስና ደሩና ዓይኒ ዘይዕይሮ ህያው ደመት ቃላት ዘይሓፅሮ ንጹህ ግርህነት ነይሩ ምስሃና ከይተፀዋውዕና ካበይ ናበይን ከይበልና ኣብቲ ቕርዓት ገዛውትና ከም ክልተ ውሕጅ ፅምብር ንብል ነርና ኣሕልፍናዮ ከዓ ሕደ ኮይንና ሓደ መዓልቲ ግና ካብ ዘንፃኽዮ ቁራስ ቅጫ ኣኻፊና እናበላኣና ብፀወታ ኣቲ ማዕዶ እቶም ኣግባዝ ዝወሊዖም ናስትሮ ሆጭ እናበሉ ብጭዳ ጎረሮ ድምዲምታ ኸበሮ ንሕና ሕያዎ ተባጊዕ ከዓ ናብራና ከምሻሙ ብዘይውነ ግርዝ ኢልና ሕውስ ኢልና የምሻሙ ቅያሕያ ነራ ቅያሕ ጓል እኽርያ ኣበይ ከም ዝኣትወት ድሌሲ ኢንያ ሰሚዕክያ ሰሚዕያ ናትክ ይፈልጥን ነታ ግርህነተይ ግና ሸዓ ሲኢንያ ኣብዝላ ዘይብላ ከምሽርብ ኢላ ወይ ኣነ ተካል ወይ ኣነ ተካል ወይ ዛ ግርህነተይ ዘይናተይ ከናድስ ኢነክናተይ ጸላም ዕንቁ ሓፍተይ ኣበይ ትህልዊ ትብርት ዕደዎ ትጃጅዊ ይሰጠክ ደዎ ትበቕሪ ጽልእ ምሂሮምና እናበሉ ፍቕሪ ዓይንና ምቂሮምና እናረኣና ኸይምርኢ ንሳቶም ከኣበይ ይህልው እቶም መጋባሕቲ ምስቶም ዘይደረፍቲ ትፍትፍትፍትፍ ይፍቲ ይፍቲ ከይትሕሉ ጥራይ ድቕድቕ ውሽጢ ባሕሪ ሕጂ ከዓ እወ ሕጂ ከዓ ጉድ ምብላይ ከምዝኣበየ ምፅዕዳው ልቢ ከይረአየ ቀያሕያ ፃዕዳ ነፀላኣየ ቀያሕያ ፃዕዳ ነፀላኣየ እናተባህለስ ክድረፍ ሰሚዒ ይቐኒልና።

0: ትሕሶታት መደባት መዛይክኹም ትከታተሉ ዘለኹም ብነቕርበልኩም ዘለና ትሕሶታት ድማ ትዓግቡን ትዛነዩን ትብሉ ተስፋ ንገብር። ኣስዒብና ድማ መደብ ኣሰራርሓ ምግቢ ና ሕዝናልኩም ቀሪብና ዘሎና ዝተፈላለዩ ዓይነት ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ እሞ ብውሕድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ከምኡ ውን ብዙሕ ዓይነት ምግብታት ምድላውን ዝብል እዩ። ካብዛ መደብ እዚኣ ድማ ንምሃር ክንህሉ ተስፋ ንገብር። ናይ ሎሚ ትሕሶታ ኸ እንታይ ክኸውን ብሓባሪና ክንከታተሎ ናመምህር ዝጋርያ ንሰግር።
1: ሰላም ኩራት ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ከዓ ፈውሲ ናይ ጉንፋዕ ኮይና እሳኸ ከመያ ንክንሪያ ጠቕሚ ፃዕዳ ሽጉርትን መዓርን ያዚ ሕጂ ጠቕሚ ፃዕዳ ሽጉርትን መዓርን እሱ ቀ ዝበልና ሰዓል ዘምፅኡልና ባክተርያ ይቐትል ፈውሲ ዝተማኮ ከዓ እዩ። ቁፅሪ ሰለስተ ክንድቅስ ከለና ከዓ ፍርቂ ማንካና ሻሂ እንተበሊዕና ካብ ጨነኣፍ የድሕነና ኢልና ስርዓተ ምሕቃቅ መግቢ ይጠቕመና። ካልሲዩም ኣይሮን ሓፂን ኣለዎ። ፎስፎረስ ዝተባሃለ ዓይነት ማእድን ኣለዎ።

ማግኔዚየም ፖታሽየም ይሰርሕ። እንደገና ቫይታሚን ቢ ሲ ቢ ዲ ኣለዎ። ዝደኸመ ፍርቂ ማንካና ሻሂን ሽጉርቲ ሓደ ኩባያ መዓርን ጌርና ከዓ ማንካና ርብዒ ማንካና ሻሂ ክሩድ ቀሪበ ኣለኹ። ርብዒ ማንካና ሻሂ ካሙን ቀሪበ ኣለኹ። ማንካናይ ሻሂ ፃዕዳ ሽጉርቲ እዚ ኣኪምና ኣብዚ መኸነ ጥርሙስ ሕጂ ከነምኩኖ ኢና። ኣብዚ መኸነ ጥርሙስ ኩሉ ግዜ ዋላ ክንሰርሕ ከለኹ ሲ ግድን ጥርሙስ ነምክኖ ግድን ይክመክን ዘለዎቲ ጥርሙስ እንታይ ንገብረሉ? ፈጋዕ ኢሉ ከይስበርካ ጨርቂ ኢና ንገብረሉ። ጨርቂ ብፀረየ ንዓኣ ትብል ቀሪብና ኣለና ጨርቂ ትገብረሉ ኣይስበርን ከዓ ንጥጥቆ ከምዚ ጌርና ንጥጥቆ ድሓር እቲ መዓር ክንዲ ዝደለናዮ ሓደ ኩባያ ምሉእ እንዲኢልና ንዓና ሓደ ኩባያ መዓር ዋላ ዞም ዓበይቲ ዞም ወለድና ዝብሉና መዓር ናይ ጥቅምቲ በኽሪ እንተረኺብካዮ ካብ ኩሉ ዓይነት ክትድሕን ትኽእል ወይ ካብ ሕማማት። ሕጂ ቀይሕ መዓር ኣብ ጥቅምቲ ዝእከብ ሕጂ ፃዕዳ ሽጉርቲ ካሙን ሁሩድ ሕጂ እዚ ይትኮስ ስለ ዝኾነ እዚ ናይ መዓር ይትኮስ ስለ ዝኾነ እቲ ጥርሙስ ኣብ ሰሳልስቲ ክፍት ኣቢልና ኢና ነንፍሶ። ኣብ ሰሳልስቲ ክፍት እንዳበልና ነንፍሶ። ሕጂ ጥርሙስና ከዓ ጥርሙስና ምስ መኽደኒ ኢና ንጥጥቆ ምስ መኽደኒ ሕጂ ዝነዳውሶ ድሓደ ስተመዓልቲ ብሰለስተ መዓልቲ ግን ንሪኦ ምእንቲ ቲ ጥርሙስ ከይትኮስ። ሕጂ ክድቅስ ከለኻ ፍርቂ ማንካና ሻሂ በሊዕካ ትድቅስ። ድሕሪ እቲ ንእጅሎ ዘለና ምእጃሊ ሕጂ ኣጅልናዮ ኢና ንሓድር ዘለና ወይ ንቕኒ ዘለና እምበሪ ክብላ ተዓዘብትና ዘምከናዮ ጥርሙስ ከዓ

ሕራይ እምበኣር ክብራት ተዓዘብትና ሕጂ ፃዕዳ ሽጉርቲ ምስ መዓር ምስ ካሙን ምስ ሁሩድ ተዓሽጉ ንሰለስተ ሰሙን እዩ ዝፀንሕ ንሰለስተ ሰሙን ኣብ ሳልስቲ ብሳልስቲ ግን ነንፍሶ ኢና እንተዘይንፊስናዮ ክትኮስ እዩ ሓይሉ ኣለዎ ኣብ ናዓና ዝበልና ከዓ ፃዕዳ ሽጉርቲ ምስ መዓር ንማለት እዩ ፃዕዳ ሽጉርቲ ማንካና ሻይ ኢና ጌርና ሰዓት ዘምፅእ ባክቴርያ ይቅትል ኢሉና ፈውሲ ዝተማኮ ከዓ ክንድቅስ ከለና ከዓ ፍርቂ ማንካና ሻሂ ካብቲ ዝላዕጠጥናዮ ወይ ካብቲ ዝኣጀልናዮ ንበልዕ ካብ ጨና ኣፍ ከዓ ክንድሕ ንኽእል ስርዓተ ምሕቃቅ ምግቢ ከዓ ይጠቕመና ካልሲዩም ኣይሮን ከዓ ሓፂን ስለ ዘለዎ ከዓ ይጠቕመና ፎስፎረስ ዝተባሃለ ማዕድን ኣለዎ ማግነዚም ፖታሽን ይሰርሕ ቫይታሚን ቢሲቢዲ ኣለዎ ዝደኸመ ኢልና ማንካና ሻሂ ሽጉርቲ ፃዕዳ ምስ ሓደ ክባያ መዓር ምስ ማንካና ሻሂ ሁሩድ ማንካና ሻሂ ካሙን ፈፍርቂ ማለት እዩ ነዚአን ወይ ረርብዒ ወይ ፈፍርቂ ውሕጂ ካ ትገብር ኣብ ቀመም እዚ ንክልተ ሰሙን ንእጅሎ ምስ ኣጀልናዮ ሕጂ ካብዚ እንዳኣብ ሳልስቲ ብሳልስቲ ከዓ ነንፍሶ ቁርብ ንኸፍቶ ድሕሪ ክንጥቀመሉ ማለት እዩ ሕራይ ሓደ ኩባያ መዓር ኢልና ሳያት ሓደ ኩባያ ሕጂ ንሕና ኣብ ሰሳልስቲ ከፊትና

0: ኢና ንሪኦ።
1: ሕጂ ኩባያ ስለ ዝበለና ሓደ ኩባያ እንዲና ጌርና ሕራይ ሎሚ ጌርያ ድሕሪ ፅባሕ ክኸፍታ እያ ማለት እዩ። ድሕሪ ፅባሕ ሎሚ ጌርያ ድሕሪ ፅባሕ ክኸፍታ እያ። ሕጂ ከብኣ ከዓ ኩሉ ግዜ ንሕና ፒናት ባተር ጥሕንያ ገለ ዩ ድገዝእ ሰብ በዓልና ክንሰርሖ ንኽእል ኢና። እሱ በዓልና ክንሰርሖ ስለንኽእል ጥሕንያ ሕጂ ናይ ስምስምያ ክንሰርሕ ብዝቐለለ ኢ ከዓ እዚ ሕጂ እዚ ናይ ስምስም ምስ ሕሙስ ኢና ንጥቀመሉ። ምስ ካልእ ዓይነት ክንጥቀመሉ ኢና ስምስም ኢልና ፍርቂ ሓደ ኩባያ ስምስም እንደገና ማንካና ሻሂ ፍርቂ ማንካና ሻሂ ከዓ ፔኪን ሶዳ ኢልና ዘይቲ ኦይል ኦሊቭ ኢልና እዚኣ ሕጂ ወዲእናይ ኣለና ናይ መዓል። ሕጂ ንሳ እንታይ ንክንገብራ መጀመርታ ስምስም ፅቡቅ ጌርና ኢልና ኣሪና ንሕምሶ። ሕጂ ከምዚ ጌርና ወርቃዊ ስጋዕ ዝኸውን ኣይተፅንሖን ኢኻ ዕር ስለ ዝብል ወርቃዊ ስጋዕ ዝኸውን ስጋ ከምዛ ክገብራ እንዲ ሕጂ መኮስተር ኣላትና እዚ ከምኡ ጌርና ሓሚስና ኢና ጢሒናዮ ብናይ ቡን ጌርና። ሕጂ እዚኣ ከዓ ብዙሕ ወርቃዊ ንገብሮን ኢና ወርቃዊ ተጌርና እንታይ ይኸውን ዕር ብል ቁርብ እሞ ይሕምስ ኣሎ። ስምስም ስምስም ክሳብ ብዙሕ ዝቀይሕ ኣይንፅበዮን ኢና። ሕጂ ከድልየና ከሎ ቀንዲ ሕሙስ ሓደ ግዜ ሰሪሐ ነረ ዓተር ኣሊኽናዮ ንሓድር ምስ ኣሊኽናዮ ከዓ ንጥሕኖ ፃዕዳ ሽጉር ብዙሕ ንገብረሉ በዚ ጥሕንያ ጌርና ከዓ ኣዳዊስና ከዓ ንመግቢ ነቕርቦ። ለዚ ሕጂ እሱ ሰሪሐ ስለ ዝነበርኩ እዛ ጥሕንያ ግን ኣይሰራሕ ኳ ንሰርሓ ከዓ ኣለኹ ሕጂ ዘይቲ ቀሪበ ኣለኹ ንሱውን ቀሪበ ኣለኹ ፔኪን ሶዳ ከዓ ቀሪበ ኣለኹ። ካብዚ ንላዕሊ ንድሓሚስና ሓደ ፅልም መልክዑ ካልኣይ ከለ ዕር ቁርብ ኣብ ኣፍካ ዕር ድበለ ስምዓካ እ ኣኺልዎ ብህድእ ዝበላሓዊ ርኢኹ ህድእ ዝበላሓዊ ጌርና ኢና ቀረር ቀረር ከይብል ህድእ ድበላሓዊ እዚ ጌርና ሕጂ ብናይ እውን ማሽን ጌርና ውርቂጥና እዮ እዚ ንሳም ንመርኣይ ኢልና ኢና ምስኢና ኣኺልዎ ነለ ድጣሓናዮ ኣብዚ ድጣሓናዮ ኣሎ። ሕጂ ማይ ኣይትገብርኒ ኢኻ ብዘይቲ ኢኻ ትጥሕኖ ማይ ይግበርኒ ብዙ ዘይቲ ብዘይቱ ከዓ ኦይል ኦሊቭ ዘይቲ ኦይል ኦሊቭ ኢኻ ትገብር

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ናይ ዓለም ሒዛልና ቀሪባ ኣላ።

ከም ንእሽተይ ቤተ መጻሕፍቲ እተገልግል ላምብሬታ ኣብ ህንዲ እዩ። ኣብ ከተማ ካርናታካ ሓደ መራሕ ላምብሬታ ኣብ ርእሲ እቲ ዝህቦ ናይ መጓዓዝያ ኣገልግሎት መጻሕፍ ተቐሪቡ እዩ ተሳፈርቲ ዝጽበ። እዘን ሰለስተ እግረን ተሽከርከርቲ ሓጢር ርሕቀት ንምሽፋን ብትሑት ዋጋ ዝጓዓዛ ብምዃነን ኣብ ህንዲ ምርጫ ናይ ዝበዝሑ ሰባት እየን። ተሳፈርቲ ንምስሓብ መራሕቲ መካይን መብዛሕትኡ ግዜ ብድሙቕ ሕብሪ ዋዛ ዝመልኦ ጭርሖታት ወይ ብመሰጥቲ ፖስተራት ይሽልምዎን። ካብዚ ዝተጠቕሰ ፍልይ ብዝበለ ላምብሬቱኡ ብመጻሕፍቲ ዝሸለመ ህንዳዊ ግን ኣብዚ ግዜ እዚ ኣቓልቦ ማሕበራዊ መራኸቢታት ስሒብሎ። እቲ መራሕ መኪና ከምኡ ዝገበረ ተሳፈርቲ ኣብ ክንዲ ምስ ሞባይሎም ቁኒን ምባል ክሳብቲ ዝደለይዎ ቦታ ዝበጽሑ መጽሓፍ እንተንበቡ ካብ ዝብል ሓሳብ እዩ። ብዘይካ መጻሕፍቲ ኣብ እዋን ጉዕዞ ከዘናግዕ ይኽእል እዩ ብምባል እውን ካራሜላ ቀሪቡ እዩ። እዚ ህዝባዊ ኣገልግሎት ምስ ፈጠራ ዝተወሃሃደ ንእሽቶ ጻዕሪ ኣብ መዓልታዊ ህይወት ዓብ ለውጢ ከምጽእ ከም ዝኽእል ዘጉልሕ ተግባር ብምዃኑ ካብ ብዙሓት ኣድናቖት ረኺቡ። እታ ብዛዕባታ ላምብሬታን ንእሽተይ ቤት መጻሕፍቲ ዝተዘርግሐት ቪድዮ ክሳብ ዝሓለፈ ሰሙን ልዕሊ 1.6 ሚልዮን ግዜ ክትረአ ክኢላ። እዚኣ ላምብሬታ ጥራይ ኣይኮነትን ፍልጠት ዝመልአት ቦታ እያ፣ ብሉፅ ስራሕ ዝሓወይ ዝብሉ ገለ ካብቶም ዝተዋሃቡ ርእቶታት እዮም።

0: ብኢዱ ሞተር ነፋሪት ኣብ ምስራሕ ዝርከብ ኮተቴ። ወዲ 14 ዓመት ቻይናዊ ቸ ጂንጋንግ ናይ ነፋሪት ሞተር ኣብ ምስራሕ ተጸሚዱ እዩ ዝርከብ። ቸ ኣብ መዋእለ ህፃናት ከሎ እዩ ንመፃወቲ ኢልካ ብወረቐት ብዝስራሕ ነፋሪት ክምሰጥ ጀሚሩ። ኣብ መንጎ ብወረቐት ዓኹሊልካ ትሰርሖ ኩዕሶን ነፋሪትን ክድርብን ከለኻ ዘሎ ፍልልይ ብምስትብሃል እታ ነፋሪት ኣብ ኣየር ክትንሳፍፍ ዝገበራ እንታይ ምዃኑ ክፈልጥ እዩ ተሃንጥዩ። ነዊሕ ከይጸንሐ መደቀሲኡ ናብ ናይ ፈተነ ክፍሊ ብምቕያር ክመራመር ወለዱ ተዓዚቦም።
1: At 14 years old, most kids are worried about homework, but Che Jingang built a working turbojet engine from scratch in his garage. Not a model, not a toy, a real, functioning jet engine that produces actual thrust.
0: ካብቲ ጊዜ ትጀሚሩ ድማ ቸ መዓልታዊ 3 ሰዓታት ናይ ስነ ፍልጠት መጽሕፍቲ ንምንባብ ይውፍዮ ነይሩ። ኣብ ሳልሳይ ክፍሊ ድሮ ካልኩለስ፣ ኤሮዳይናሚክስ ከምኡውን ዝተሓላለኹ ሶፍትዌራት ከም ሶሊድ ወርክስ ከምኡውን ኮምፒውተር ኤድ ዲዛይን ኣጽኒዑ። ሓደ እዋን ቸ ብኢንተርነት ዝውሃብ ትምህርቲ ቀሲሙ በዕሉ ግብራዊ ነገር ክሃንፅ ወሲኑ። ስለዚ ድማ ኣብ ቲክቶክ ብዛዕባ ሞተር ናይ ነፋሪት ዝውሃብ ዝነበረ ኣስተምህሮ ብምክትታል ነቲ ዝረኸቦ ፍልጠት ተጠቒሙ ዲዛይን ናይቲ መምህር ከይቀድሐ በዕሉ ክነድፍ ተበጊሱ። ቸ ንቻይና ዩዝ ደይሊ ኣብ ዝሃቦ ሓበሬታ ነቲ ኻልእ ሰብ ዝነደፎ ከም ዘለዎ ቀዲሐ እንተሰሪሐዮ ትርጉም የብሉን፣ ዋላ ሓንቲ ኣይተምሃርኩን፣ ግዜ ምብኻን ጥራይ ምኾነ ክብል ተዛሪቡ። ብጭሕሙ ዓለም ለኻዊ ኣቓልቦ ዝረኸበ ፖለቲከኛ ቱርካዊ ኦርሃን ኣብ ምብራቓዊ ግዝኣት ቱርኪ ቢንጎል ኣብ ዝርከብ ኣውራጃ ካርልዮቫ ኣቦ መንበር ሰልፊ ህዙር ኮይኑ ተመዚዙ። ኦርሃን ካብ ብስልጣኑ ብጭሕሙዩ ዝናኽረክብ ክኢሉ ዘሎ።
2: A Turkish politician has gone viral, not for anything he's done. He was literally just appointed 2 days ago, but for his mustache. Meet Orhan Avcı, the brand new district chairman of the Huzur party in Karlova.
0: እቲ ቱርካዊ ፖለቲከኛ ኣቓልቦ ኣብ ሙሉእ ኩርና ዓለም ዝርከብ ሰብ ኣብ ሓፂር ግዜ ክስሐብ ብምኽኣሉ ነቲ ብዛዕባኡ ዝዝርጋሕ ቪድዮታት ብዙሕ ዋዛ ዝመልኦ ርእቶታት ስዒብዎ እዩ። ዋ ለበዳ ኮቪድ ኣይተወድአን ድዩ? ንምንታይ ክሳብ ሕጂ መሸፈኒ ኣፍና ፍንጫን ገይሩሎ ክብል ሓደ ተዋዝዩ።

0: ምጥፋእ ባርዕ ብማይዶ ወላስ ብማዕበል ድምፂ ኣብዚ እዋን እዚ ቴክኖሎጂ ክራቐቕን ዓለም ብፍጥነት ብምዕባለ ክትሕምበብን ንዕዘብ። እምበኣር ባርዕ ብማይ ምጥፋእ ተወጊዱ ብሓገዝ ማዕበል ድምፂ ክጠፍኣሉ ዝኽእል ግዜ በፂሕና ኣሎና። ኣብ ናሳ ምቅይያር ፀዓት ምቆት ዝምርምር መሃንድስ ጠፈረህዋ ጀፍ ብሩደር ባርዕ ንምክልኻል ዝዓለመ ናይ ድምፂ ማዕበል ከም ዝበለፀ ኣማራፂ ምዃኑ እዩ ኣቐሚጡ። ማይ ኩሉ ግዜ ኣይርከብን እዩ። ሓዊ ኣብ ነጥፋሉ እዋን ድማ ከቢድ ጉድኣት ክስዕብ ይኽእል እዩ። ኬሚካላት ድማ ከቢድ ዝኾነ ጥዕናውን ኣከባብያውን ሳዕብን ክህልዎም ይኽእል። ንምንታይ ሓዊ ንምጥፋእ ድምፂ ዘይንጥቀም ይብል። ኩባንያ ሶኒክ ፋየርቴክ ነቲ ሓዊ ዝፈጥር ኬሚካላዊ ግብረ መልሲ ንምብታን ትሑት ፍሪኩንሲ ዘለዎ ማዕበል ድምፂ ናይ ምጥቃም ብልሓት ኣበጊሱ። እዚ ማለት ዋዒ ነዳድን ኦክስጅንን ሓዊ ዝፈጥሩ ቀመማት ኮይኖም ሓደ ካብዚኦም እንተጎዲሉ ግን ነቲ ናይ ምቅፃል መስርሕ ሙሉእ ብምሉእ ደው ከብሎ ይኽእል። እዚ ቴክኖሎጂ ድማ ናይ ድምፂ ማዕበል ተጠቒሙ ንሞለኪላት ኦክስጅን ካብቲ ነዳዲ የርሕቆ። በዚ ድማ ኦክስጅን ይስእን ብምህላው ይጠፍእ ማለት እዩ። ጀፍ ብሩደር ነዳዲ ነቲ ኦክስጅን ንኸይጥቀመሉ ብቕልጡፍ በቲ ድምፂ ከም ዘንቀጥቅጥ ትገብሮ እሞ ስለዚ ነቲ ሓዊ ፈጢሩ ዝጸንሐ ኬሚካላዊ ግብረ መልሲ ተዓግቶ ክብል እዩ ዘረድእ። ኩባንያ ሶኒክ ፋየርቴክ ነቲ ተመራመርቲ ንዓመታት ክመራመሩሉ ዝጸንሑ ናይ ባርዕ ብድሆ ትሑት ድምፂ ብምጥቃም ፈቲሕዎ ኣሎ። እቲ ኩባንያ ኣብ እዝኒ ሰብ ዘይስማዕ 20 ሄርትዝ ወይ ትሕትኡ ፍሪኩንሲ ዘለዎ ማዕበል ድምፂ የፍሪ። ካብ ዝለዕለ ፍሪኩንሲ ዘለዎ ማዕበል ንላዕሊ ስለ ዝጓዓዝ ግን ኣንጻር ሓዊ ንምቅላስ ኣዝዩ ውፅኢታዊ ምዃኑ ይግለጽ። እቲ ኣሉታዊ መዳይ ናይቲ ቴክኖሎጂ ግን ዛጊት ኣብ ንኣሽቱ ባርዕ ጥራዩ ዝሰርሕ። ስለዚ ድማ ንሕጂ ኣብ ባርዕ ጫካ ወይ ዝኾነ ዓብ ባርዕ ክውዕል ኣይክንሪኦን ኢና።
1: They are not using leaf blowers to put out these fires. They're using sound waves. Normally, you'd use water, air, or a fire extinguisher. But engineers built a machine that can extinguish flames with sound. It can work as a handheld device or be installed in buildings as a safety system.

ዝነውሐ ቲራሚሱ ተሰሪሑ። ኣብ ዓባይ ብሪጣንያ 100 ኢጣልያውያን ሸፋት ዝሓቆፈት ጉጅለ ኣብ ለንደን ተኣኪባ 440 ሜትር ንውሓ ዘለዎ መዝገብ ክብረ ወሰን ጊነስ ዝሰበረ ቲራሚሱ ሰሪሓ። እቲ ዝዓበየ ምቁር መግቢ ነቲ ቅድሚ ሕጂ ኣብ 219 ኣብ ሚላኖ ኢጣልያ ዝተሰርሐ ናይ 273 ሜትር ንውሓት ዝነበሮ ኣብ መዝገብ ዝሰፈረ ቲራሚሱ ክሰብር ከም ዝኽኣለ ብወግዒ ተረጋጊጹሎ። ነቲ 440 ሜትር ቲራሚሱ ንምስራሕ ኣስታት 2235 ኪሎግራም ብሮ፣ 50,000 ሌዲ ፊንገር ዝዓይነቱ ብሽኮቲ ከምኡውን ልዕሊ 3,000 እንቋቑሖ ኣብ ጥቕሚ ከም ዝውዓለዩ ተሓቢሩ።

ንድሕሪት ምልስ ኢልና ታሪክ ቅብኣ እንተዳሪእና ቅድሚ ኣሽሓት ዓመታት ኣብ ዝተፈላለዩ ስልጣነታት ናይ ሕብረተሰብ ብዝተፈላለዩ ንጥረ ነገራት ተጠቂሞም ሓሳባቶምን መልእክትታቶምን ብቅብኣ ኣቢሎም ይገልፁ ከም ዝነበሩ እዩ ዝፍለጥ። ብፍላይ ድማ ሮማውያንን ግሪካውያንን ነቲ ዘመናዊ ዝበሃል ቅብኣ መሰረት ዘንበሩ እዮም። እዚ ድማ ብፍላይ ኣብቲ እዋን እቲ ዝነበረ ፍሉይ ቅድታትን ከምኡውን ምንቅስቃሳትን ከም ዝነበረ እዩ ዝንገረሉ። ኣብዚ እዋን እዚ ድማ ዝተፈላለዩ ቅድታት ቀሪቦም ዝተፈላለዩ ዓይነት ቅብኣታት ኢና ንርኢ ዘለና ንሎም ድማ ኣብ መደብ ኩርናዕ ፅባቀ ብፈትልን መርፍእን ኣላጊባ ቅብኣ ዝሰርሐት መንእሰይና ሕዝነርክን ቀሪምና ዘሎና ሙሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

ጥበባን ክእለታን ንምግንጋም ኣይሸግርን። ኢዳ ዝሓለፎም ስራሓታ ምስተዓዘብካ ብቕዓታ ቅድመ ኩነት ይግለጸልካ። ኣብ ስነ ጥበብ ዓለም ዝሳተፍ ሰብ ኪንዮቲ ብቓላት ኣሰኒ ዝገልጾ ፍሉይ ውህወቱ ዝያዳ ዘበርከቶም ውሕሉል ኣእዳው ዝሓለፎም ስራሓት ምስተዓዘብካ ነቲ ጽባቐ ብተመስጦ ንምግላጽ ትፍትን። መብዛሕትኦም ሰብ ጥበብ ስራሓቶም እዮም ኣብ ኩንዶኦም ቆይሞም ውሽጦም ዘሎ ጽባቐን ሕልምን ሓሳብን ዝዛረብሎም። ዘበርከትዎ ስርሖም ድማ

ሕቡእ ምስሊ ውሽጦም ብምካድ ካልኦት ኣካል ናይቲ ምስቲ ምቓርን ምግባር ድኣ እምበር ኣበርኪት እየ ዝብል ኣተሓሳስባ ወይ ርድኢት ዘለዎም ኮይኑ ኣይስማዓካን። ስለዚ እዩ እምበኣር ጥበብ ዝሓለፎም ዝተፈላለዩ ስራሓት እንክትዕዘብ ምስጢሩ ንምፍላጥ ሕቶታት ዘበግሱን ብጥልቀት ንምስቲ ምቓር ዝዕድሙን። እታ ክዳን ምልቃብ ማዕላ ዘለዋ መርፍእ ብርቂ ዝኾነ ስነ ጥበባዊ ስራሓት ክትፍርም ዝተዓዘብካ ካብ ምድናቕ ሓሊፍካ ሕቶ ክተስዕብ ትቕሰብ ብኸመይ ዝብል ሕቶ ይመፀካ። ዝተፈላለዩ ሕብርታት ተጠቒሞም ኣብ ካንቫስ ዝቐብኡ ምስተዓዘብካ ኣድናቖት ተትርፍ። ብመርፍእን ፈትልን ዝቕባእ ቅብኣ ኪንዮ ምድናቕ ዝወስድ ስነ ጥበባዊ ስራሓት እዩ። ኣብ ሰገን ኣርት ጋለሪ ካብ 24 ክሳብ 30 ሚያዝያ ሓይሊ መርፍእ ብዝብል ተይማ ብቤተልሄም ዝወልዲ ዝቐረበ ምርኢት ቅብኣ ንኣስተማቕርቲ ጥበብ ማጋረጅኡ ኸፊቱ ቐኒዩ።

0: ኣብዚ ኤግዚቢሽን ሒዘ መፂሮ ኣለኹ ስራሓት እኳ ናይ መርፍእ ስራሓት እንዲ እዚ ናይ መርፍእ ስራሓት መጀመርታ ብዛ ሃገር ንመጀመርታ ግዜ እዩ ዝቐርብ ደሎ እዚ ዓይነት ኤግዚቢሽን ንዓይ ከዓ እታ መርፍእ መታዕቢተ እያ ዋስ ምሳይድ መፀት መሓዛ እያ ሕጂ ኣብቲ መጀመርታ ክጅምር ከሎ ዳርጋ ሕብሪ ናይ ኢንግሬቪን ስራሓት እውን ነይሩ ገለ ኣብ ኮምኡታት እየ ፀኒሐ ሕብሪ ርሳስ ገለ ኣብ ኮም እየ ፀኒሐ ሽዑ ድሓር ግን ስምዒት ደይብሉ ክኾነን ጀሚሩ በቲ ድፈልጦ ዓይነት ሜዲማ ኣይኮንኩ ንጥቀም ነይረ እዚ ናይ መርፍእ ሃንደበት ድመፅ ሓሰብ እዩ እቲ ናይ ኢንግሬቪንግ ክሰርሕ ምጀመርኩ ገለ ዋርኢፍ እታ ድፈልጣ መርፍእ ከ እንታ ክትሰርሕ ትኽእል ሽዑ ናፍቲ ድሞ ፈልጦ ከዕብዮ ድኽእል ነገር ከዓ ክምለስስከ ሽዑ እቲ ናይ መርፍእ ስራሓት ጀሚሮዮ የሕኩሰኒካ ጀሚሩ ከምዚ ውዱእ ስራሕ ክሪኦ ምስ ጀመርኩ ሲ ልዕሊቲ ብሕብሪ ብርሳስ ገለ ድገብሮስ ኣብቲ ናይ ኒድል ስራሓት ክኾን ከሎ ናይ መርፍእ ስራሓት ክኾን ከሎ ሲ ከምዚ ናቹራል ኮይኑ ይስማዓኒ ናተይ ነገር ኮይኑ ይስማዓኒ ጀሚሩ ደን እንዲብ ክሰርሕ ምስ ጀመርኩ ከዓ ስራሓት እውን ይበዝሕ እዩ ሞ ደየላልዮ እዚ ዓይነት ስራሓት እዚስ ሞ ከዓ ሓድሽ ካብ ኮነ እቲ ሰብካ የ ተባባዕ ስርእይዋ ከምዚ ክትሰርሒ ኣብ ርኢናዮ ክናይ ንፈልድና ገለ ክብለካ ምጀመረካ ኦኬ እስከ ኤግዚቢሽን ገይረ ምስ ሰብ እንተተላለኹ እቲ ናተይ ውሽጣዊ ስምዒታተይ ምስ ሰብ ዲስካስ ተገበርኩሉኻ ከመይ ተቐባልነት ይረክብ ንምባል ወፂሮ ኣለኹ ሕጂ 21 እንዳርጋ ዝኾነ ውሕዳ ስራሓት ሒ ዘቕሪበ ኣለኹ ግን ንመላለየ ብጣዕሚ ፅቡቕ
1: እዚ ሎሚ ምሳብ ዝተማዓረ ጥበብ እተላልዮ ዘላ ስራሓት ንኽዳሎ 4 ዓመት ከም ዝወሰደላያ ትዛረብ ንውሓት ግዜ ተገንዚብካ ብመርፍእ ንፈትልን ዝዳሎ ጥበባዊ ስራሓት ክብደቱ ንምግማት ኣየሸግርን
0: ታድደቐ ስራሕ ከይተረፈ በርፍእ ጌርካ ክትርቅማሲ ብዙሕ ግዜ ይደድሊ እቲ ሕብሪ ትመርፆ ኣብኡ ኩሉ እቲ ቤዚክ ነገራት እቲ ጨርቂ ንባዕሉ ትመርፆ ሕብሪ ናቱ እቲ ቴክስቸር ናቱ ምስቲ ስራሕ ክሰባምዓ ኣለዎ እሱ ግዜ ዝወሰደለይ ኮይኑ ይስምዓኒ ንዓይ ንባዕሉ እቲ ኣሎ እቲ ውሽጣዊ ናትካ ባህ ድብሎ ዓይነት ስራሕ ሒዝካ ትመፅእ ኣለካ ቅድም ሲ ውሽጢካ ኢኻ ደስ ተብሎ ቅድሚ እቲ ድመፅእ ጋሻ ደስ ከተብሎ ምፍታን እንጂ ነዊሕ ዝወሰደለይ ኮይኑ ይስምዓኒ እቲ ምርጫታት እዚዶ ይሓይሽ ንኽብል እምበር ድሌት ናተይ ነይሩ ደስ ኢል ንሰርሖ ስራሕ እዩ ነይሩ 4 ዓመት ወሲዱ ክብል ከለኹስ ዳርጋ ሓንቲ በዓልቲ እያ ነራ ንዓይቲ ክሪኦ ከለኹ ዝተብተብ ደይብሉ ሪላክስ ኮንካ እቲ ኢንጆይ እንዳገበርካ እቲ ውሽጣዊ ናትካ እንዳንበብካ እዩ ነይሩ ሽታሓን እዩ ነይሩ
2: እዚ ስራሕ ማለት ብቕዲ ፍልይ ዝበለ እዩ ከም ተራቕባ ኣይኮነን ማለት ብሕብሪ ጌርካ ገለ ዝስራሕ ስራሕ ኣይኮነን መርፍእ ንፈትልን ክሳይ እንዳገበርካ እዩ እቲ ዓይነት ከዓ ማለት ከምዚ ቅድሚ ሕጂ ገለገለ ኣዴታት ገለ ዝሰርሖኦ ዝነበረ ዓይነት እዚ ሪክያሞ ዝበሃል ገለ ከም እንዳገበርካ ዓይነት ስራሕ ሕጂ ሓደ ፎርም ሰሪሕካ ወይ ሓደ ምስሊ ትሒዝካ ስእሊ ክትሰርሕ ግን ዝሓተካ ዓቕሊ ማለት ካብ ዝርኢ

0: ኣነ ምግማቱ ዘሸግራ ኣይመስለንን እንታይ ዓይነት ዋጋ ከም ዝኸፈለቲ ይረዳእካ እዩ። እቲ ካብ ካልእ ዓይነት ቅዲ ቅብኣ ፍልይ ዘብሎ ከዓ ብሕብሪ ብብራሽ ብገለ ዘይምዃኑ እዩ። እቲ ዓይነት ስራሕ ድሓር ነፍሲ ወከፍ ሕንፃፅ ብሕንፃፅ ከዓ ግድነት ብፈትሊ ክትሓልፎ ስለ ዘለካ ንሱውን ኣህላኺ ይገብሮ ነቲ ዓይነት ቅዲ ማለት እዩ። እወ ኣጋጣሚ ከምዚ ሕስበካ እዩ። ንሓንቲ ሕንፃፅ ርሳስ ጌርካ ሕልፍ ክትብላ ቀሊል ነገር እዩ። ነታ ሕንፃፅ ብፈትሊ እንዳገበርካ ክትሰርሓ ግን እሞኻ ኸም ጌርካ ሙሉእ ስእሊ ክትውድእ ኣብ ገለገለ ሞኻ ሕጂ ከምዚ ሙሉእ ናይ መሶብ ዝመስል ኩሉ እቲ ከለርፉል ኮይኑ ቮሊዩም ዘለዎ ገለ ክትሪኦ ከለኻስ እንታይ ዓይነት ዓቕሊ እዩ ትብል ኢኻ ማለት ከምዚ እንዳ ዓነ ክንዝኮፋ ይምበልኩም ካብል ነብሰይ ኣብ ግምት የእቲ ክሪኦ ከለኹ ማለት ነዊሕ ሓልክስ ወሲድላ እዩ። ሕጂ እዚ ከዓ ውህሉል ናይ ካልእ ዓይነት ተመክሮ ስርሓ ምዃኑ ከዓ ርዳእካ እዩ።
1: እዚ መጀመርያ ብጣዕሚ ንዓይሲ ከምዚ ገለ ደዝብል ነገር ርአ ምናልባት ቅድሚ ሕጂ ስራሕ ኤግዚቢሽናት ርኢና ኢና ክሳብ ንፉዓት ኣርቲስት ገለገለ ይህልው ይኾኑ ምናልባት ኣነ ደስ ዝበለኒ ናይ ቤቱ ሕጂ ዛረብ ልሕ ኮይነ ግን ኣብ ፍሉይ ነቲ ስእል ተገዲሰ ያ ሰሪሐ መስለኒ እቲ ንምስፋይ ንባዕሉ ሲ ካብታ ኣርቲ ወፃኢ ዓቕሊ ሓትቲ ሕጂ ባኣስ በዳሂት ኮይና ተሰሚዓትኒ ብጣዕሚ ከኣድኒቀያ ምክንያቱ ስእሊ ሓሲብካ ሓሳብ ኩሉ ዋሂድካ ሲ መሊስካ ብዛዕባ ምስፋይ ካልእ ፕሮሰስ ስለዝኾነ ብዓይነ ኸም ከዓ ኣብ ካልእ ዓይነታት ናይ ኣርት ዲዛይን ገለ መለ ከዓ ብዙሕ ፋሽናት ገለ ስለ ትግደስ ብዓይነ ኸምኡ ብጣዕሚ ድኒቀያ ማለት እዩ። ንዓይ ብጣዕሚ መሳጢ ነይሩ ማለት እዩ።
2: ቤተልሄም ዘወልዲ ብጥበብ ዕድመ ንእስነት ኣፈሊማቶ ብጥበብ ድማ ጉዕዞ ህይወታ ትቕፅል ኣላ። ዝተፈላለዩ ብኢደ ጥበብ ዝፈርዩ ስራሓት ኣብ መፍራያ ትነጥፍ ዝተፈላለዩ ኣብ ከባቢኣ እትረኽቦም ጥረ ነገራት ኣወሃሂዳ ኢደ ጥበባዊ ስራሓት ተፍሪ ተወሳኺ ኣብ ቅብኣ እውን ኢዳ ተንብር እያ። ጥበባን ክእለታን ግን ፈልፋለ ስለ ዝኾነ ካብቲ ንሳ እትሕምብሰሉ ባሕሪ ጥበብ ሓንቢሳ ዝተፈላለዩ ጥበባዊ ስራሓት እያ ሒዛ ትወፅእ
3: እኳ ዳርጋ ቀንጠብጠብ እንዲ ካብ መጀመርቱ ርጋ ብስትሬት ከምዚ ክምሃር ኣለን ወይ ክገብሮ ኣለየኒ ኢለ ዝኣተኾ ነገር ኣይኮነን። ናይ ማማ ኣሎ ገለ ፅልዋ ትሰርሐያ ገለ ነገር ትሰርሕ ንኣንሹ ነገራት ዓበይቲ ነገራት ትሰርሕ ኣብ ገዛ ገለ ይርያ ምሽ ብወይ ደርጋ ኣትዮ ናይ እዝኒ ገለነን ኣንሽቱ ዕንቆ ጌርካ ኣለጋጊብካ ገለ ምስራሕ ገለ በዚ እየ ጀሚር እቲ ቤዚክ እጂ ኣብቲ ናይ እዝኒ ክንሪኦ ከለና እቲ መሰረታዊ ነገር ተጠቂመስ ከመይ ፅባቐ ይፈጥር ኣብታ ጓል ኣንስተይቲ የመጀመርታ ክሰርሓ ኣሉፈቲ ኢና። ሶል ናይ ጫማ እየ ድጥቀም እቲ ድጥቀመሉ መሰረታዊ ነገር ሲ ከም ዓብ ነገር ከምዚ መሪፀ ዘምፅኦ ነገር ኣይኮነን። እታ ጓል ሲ መሰረታዊ ነገር ተጠቂማስ ሃብ ከመይ ፅቡቕ ትረአሳ እየ መጀመርታ ደጀመረኒ ሽዑ ኣብ ናይ ሃማተ ደገፍ ስለ ዝረኸብ ናብ ትሕቲ ፅላት ሃማተ ኮይና ንደገ ምውፃእ ጀሚረ ሽዑ ዘርጊሕና ክነውፅኦ ምጀመርና ከዓ ፅቡቕ ተቐባልነት ኦኬ ሞ ክቕፅሎ ኣለኒ ኢለ ሽዑ እናተረቐቕ ኩሉ ከይደ ከመይ ይደርቕ ከመይ ገለ ብዙሕ ነዊሕ እናተረቐቕ ኩሉ ክኸይድ ጀሚረ ኣብቲ ናይ ቦርሳ እንድሕር ርኢነየ ዳርጋ ንእሽተይ ኩሉ ኸየ ጀሚረት ከብኡ ምስራሕ ዳሓር ግን ከምዚ ደስ ዝብለኒ ነይሩ ዋላ ቦርሳ ናይ ኣጋይሽ ድመወፅ ገለ ተሰኪምካ ገለ ምካት ናይ ቦርሳ ነገርካ ዳሓር እናማዕበልኮ መፅ እጂ ኣብቲ ናይ ጨርቂ ይኹን ናይ ሰንተቲክ ዋላ እውን ናይ ኔዘር እንዳሓወስኩ ገለ እዩ ዝሰርሕ ዘለኹም ናይ ቦርሳ ከዓ
2: ዝተፈላለዩ ኩርናዓት ብምጥቃም ፍሉይ ጥበብን ሰሓብነት ዘለዎ ቅብኣታት እያ ኣዳልያ። ብዘይካዚ ዝተጠቐመትሎም ቅድን ኣቀራርባን ኣብ ልቢ ተዓዘባይ ፍሉይ ጦብላዕታ ዝፈጥሩ እዮም ነይሮም። ኣጠቓቐማ ሕብርን ኣሰኻኹዓ ምስልን ወዘተን ነቶም ቅብኣታት እናሻዕ ደጋጊምካ ንኽትሪኦም ዝዕድሙ እዮም።
3: እጂ ኣሎ እቲ ናይ ማማ ፅልዋ ኣሎ ክብለክ ፀኒሐ ሰፊኣ ዲቫኖ ትሰርሕ ገለ ቤዚክ ብመርፍእ ዝስራሕ ነገራት ብጣዕሚ እያ ትሰርሓ ኣሎ እጂ ሃንደበት ኣይኮነን መፂን ኣላምድ ንብላ ነይረ ኣላ ንእሽተይ ነገራት ሒዘ መፅ ነተ መርፍእ ፈትልንሲ እዚኣ ከመይ ገይረ እየ ክሰፍያ ናበይ ከብላ ዛ መርፍእ ገለ ከምኡ ብላ ነረት ንእሽተይ ከለኹ ሽዑ ዳሓር ሻርሻይ ክፍሊ ገለ ምስ በፃሕኩ ልዮን ጓል እንታይ ክትገብሪ ትኽእል ገለ ከምኡ ዲስካስ ንገብር ነርና ምስ ማማ ሽዑ ኣብ ቤት ምህርቲ ዋርሳይ ከለኹ መምህር ገብርኤላ ክምህራ ጀሚረ ናይ ሸርሸይ ክፍሊ ክመሃር ኢለ ተመሃር ኢላ ትንሸ ሽዑ ኣብቲ መጀመርታ ይፈርሕ ነይረ ወላ ነታ መርፍእሲ ይፈርሓ ነይረ በቃ ከምዚ ይበቃ ኣብዘይ ኮንኪ እትዋስ ይሕልዋ ገለ ነይረ በቃ እታ መርፍእ ክርያ ውዕል ምስተስታይ ዳሓር ክርያ ጀመርኩ ምህር ገብርኤላ ደፊራ ትሕዞ ፅቡቕ ይመፀላ ገለ ከህንጥየኒ ጀሚርሸ ኣብዚ ናይ መርፍእን ናይ ሕብርን ድሕር ዳርእነ ኣብቲ ሕብሪ ናቱ ፅባቐ ኣለዎ ናቱ ደብዛ ኣለዎ እቲ ዕንቆት ኣለዎ ንዓይ ክሪኦ ከለኹ ግን መርፍእ ትቐርበኒ ካብቲ ዝያዳ ከም ጓል ኮይነ ገለ ደይኮነስ ምሳይ ዝዓበየ ስለ ዝኾነ እታ መርፍእ ነዊሕ ዝያ ከዓ ስለ ዝፀናሕኩ ሕጂ እቲ መሰረታዊ ነገር ኢ ከዓ ኣብ ገዛይ ክረኽቦ ዝኽእል እዩ እቲ ጨርቂ እቲ መርፍእን ፈትልን ዳሓሪ ኢኻ እንዳተራቐቕካ ትኸይድ እንታይ ዓይነት ፈትሊ የድሊ ይኸውን ነዚ ስራሕ እዚ እምበር ኣብቲ መጀመርታ ድኾነ ፈትሊ መርፍእን ጌርካ ኢካ ትፍትኖ ሕጂ እሱ ነይርዎ ፅቡቕ ነገር በቲ ቤዚ ክረኽቦ ዝኽእል ነገራት ጌይራስ እንታይ ፅባቐ ክፈጥር ይኽእል እዩ ነይሩ እቲ መጀመርታ ዳሓር ግን እንታይ እዩ ነዚ ስራሕ እዚ ደድልዮ እንታይ ኸዚ ስራሕ እዚ ካብ መጀመርታ ኣሎ ዲኸ ዓለም ለኸሰ ኣሎ ድዩ እዚ ስራሕ እዚ ዳሓር ኢካ ትመራመረሉ ትጅምር መጀመርታ ኣብ ውሽጢካ ኢኻ ተስተማቕሮ ሕጂ ክሪኦ ከለኹ ኣነ ወርድ ዋይድ ኣይተሰራሓሉ እንደሎ ያዳ በዓል ሜሪ ኢላንውድ ባህላ ኣብ 17 ክፍለ ዘመን ገለ ዝነበራ ጥራይን ሰሪሕናሉ ሓሊፈን እሰነየን ዕበይንኦ ነዚ ሞያ ክሪኦ ከለኹ ወርልድ ዋይድ ዋላ ግን ኣይተሰራሓሉ እንደሎ ውሕዳት ኣርቲስት እዮም ዘለዉ ኣብዚ ስራሕ እዚ ሕጂ ሞር ንዓይ እዚ ስምዒት ይህበኒ ክሪኦ ከለኹ ብኩሉ ሸንካቱ በቲ ቀረብ ይኹም በቲ ንዓይ ድመስል ምኳኑ ከዓ እታ መርፍእ ድፈልጣ ኣቕሓ ምዃና ከዓ ንዓይ እዚ ዝያዳ ምርጫ ኮይኑ ይስማዓኒ እንዲያ እንዳታ ዝፈትዋ ቅባ እትርጉማ እቲ ኣላርም መበለየ ምክንያት ኣብ ኩሉ ናይ ህዝቢ ኤርትራ ተርእናይ ኣብ ኩሉ ክርናዓ ደሎ ሲ ደርሆ ድሕርዳ ዘኪርካ ስቲ ናይ ሰዓታት ነገር እዩ ድዝከረካ ንዓይ እቲ ናይ ሰዓታት ጥራይ ደይኮነ ዋላ እቲ ቀፃልነት ናይ ስራሕ እንኮላይ ደዘክረኒ ዓይነት ፍጡር እዩ ደርሆ ኣለዎ ደርሆ ሓሚመ ኢሉ ኣይገድፎን ይምልቀም ሰዓቱ ኣይነጥርኒ ዋላ እታ ዝኸፍአ ድምፂ ውፅኡ ሴተሳእከ እዩ እቲ ባህሪኡስ ኣይገድፍኒ ዋላ ድኾን ኣይዕንቀፍኒ እታ ናይ ገደብ ናይ ሰዓት ክገብራ ዘለዎ ነገርሲ ይገብረ እዩ ኣለና ማስተይ ንሕና ከም ሰብ ኬንካ ስኻ ከዓ ሎሚ ገለ ኮይነ ኣለኹ ገለ ምክንያት ኣለና ሓንሳ ዓንሳስ ቀፃልነት ደለዎ ስራሕይ ንሰርሕኒ ኢና ኣብ መንጎስ ትረክም ኢኻ ከም ሰብ ሕጂ ደ ሞመንት ደኸም ኩሉ ኣሎ ደርሆ ኣብ ርእሰይ እንታይ ኮይኑ ስ ዘየቋርፅ ዋይ ማስ እንታይ ኮይኑ እቲ ባህርናቱ ዘይገደፎ ኦኬ ኣነ ኣርቲስት እየ እንታይ እዩ ክቐፅለን ድኽእል ንዓይ እሱ እዩ ኣርቲስት ምዃነ እዩ ኦኬ ስለምንታይ ገርፎ ምክንያት ገይረ ስለምንታይ ገርፎ ቀፃልነ ዘለዎ ስራሕ ዘይሰርሕ ልክዕ ከምኡ እሱ እዩ ድመፀና ኣብ ርእሰይ እቲ ኣላርምሲ ኣብ ርእሰይ ኣለዎ ኩልሻ መነቓቕሒ ንዓይ ማለት እዩ ወጋሕታ ኮይኑ የተሳእካ ምሸት ኮይኑ ገለ እንታይ ኮይኑ እሱ ደይገርፎ ኣነ ከዓ ቀፃሊ ክኸውን ኣለዎ ትስራሐይ ከምኡ ኢለ ዝሓስቡ ዓይነት ፍጡር እዩ ንዓይ እቲ ናይ ሰዓት ገዲፍካ ማለት እዩ
2: ካብቶም ቅብኣታት ብምብጋስ ርድኢትን ኣተሓሳስባን እታ ስነ ጥበባዊት ብኣግኡ ትግንዘብ ሓደ ሰብ ውፅኢት ናይ ኣተሓሳስቡ እዩ ከም ዝበሃል ቀባኣይ እውን ሕብርታት ተጠቒሙ ህያው ዝኾነ ቅብኣ ከቕርብ እንከሎ ኣብ ውሽጢ እቲ ቅብኣ ኣተሓሳስቡ ከንፀባርቕን ኣብቲ ዛዕባ ዘለዎ ኣድናቆትን ተስተብህል
3: እቲ ስራሓት ዝበዝሐ እኳ ናይ ኣብቲ ናይ ባህላዊ ወይ እቲ ናይ ህዝቢ ኤርትራ ደተኮረ ዓይነት ስራሓት እንዲ ነይሩ እቲ ገዲኡ ከዓ ኢምፕሬሽን ናተይ ስምዒታት ዝሓቆፈ እዩ ነይሩ እቲ ዋላ እቲ ባህላዊ ኮይኑ ግን ስምዒታ ውሽጢ ኣሎ እቲ ንሕናስ ማስ ኣብ መዓልታዊ ሂወትና ደጋጥመና ነገራት የሓቁፈት ኢና ስፔሻሊ ከዓ ንዓይ ኣነስ ዝስማዓኒ ነገራት ስ እንታይ እዩ ሕራይ እታ መርፍእ ኣላ ኣቦታ ኣላ ማስ ንዓይ ዓብይ ተራ ኣለዋ እታ ምርፍእት ገብሮ ነገር ሰብ ሂወተይ እንታይ ፅልዋር ኣሎ

ኣታ ኒድ ወርክ ነይራ እታ መርፍእቲ ሓልፎ ኣሎ ኣብቲ ጨርቂ ገሊኡ ለማፅ ኣሎ ገሊኡ ሓርፋፋ ኣሎ ጨርቂ ብዙሓት ሰግር ሕጂ ልክዕ ከምኡ ኮይኑ ይስማዕ ነቲ ፓርት ናይ ሂወተይ ከዓ ገሊኡ ሓርፋፋ ኣሎ ገሊኡ ለማፅ

ፅባቐ ፈጥር ደለኒ ኣብ ሂወተይ ደቃ ከምታ መርፍእ ንምዃን እዩ ነሩቲ ዕላማ እጂ እንታይ ሓሊፋ ኣነ ከምታ መርፍእ ኮይነ ዳሓለፍክዎ ነገራት እንታይ ነይሩ ሽዑ እቶም ስምዒታት ክወፁ ኣለዎም ኣብዛ ናይ መጀመርታ ኤግዚቢሽን እናተይሲ እሳታ መርፍእ ትሓልፎም ነገራት ኣነ ኸዳሓለፍኩም

ጉጅለ ባህሊ ዞባ ደቡብ ኣብ ምዕቃብ ባህለን እያታን ሃገርና ዓብዪ ኣበርክቶ ትገብር ዘላ ጉጅለ እያ። ብፍላይ ድማ ብዙሓት መንእሰያት ስነ ጥበባውያን ዘፍረየት ባህላውነቶም ዘየሰሱ ኣብ ዝተፈላለዩ እያታዊ መሳርሒታት ሙዚቃ ይኹን ትልሂታትን ደርፍታትን ብዙሓት መንእሰያት ኣፍረያ። ንሎም ድማ ሓደ ካብዞም መንእሰያት ስነ ጥበባዊት ናይ ሕዝናልኩም ቀሪምና ዘሎና ንሙሉእ ትሕሱ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብዚ ናይ ምርኢት ሙዚቃ ኣጋጣሚ ውህደትን ውሕልነትን ብግቡእ ተንጸባሪቖም ከም ዘለዉ ትዕዘብ። ሓደ መሳርሒ ሓጺር ዜማዊ ሓረግ ይጻወት፣ እቲ ሓረግ ድማ ብኻልእ ድምፂ ተደጊፉ ይቃላሕ። እቲ ናይ ምምልላእ መስርሕ ባህሪ ናብቲ ህርመት ይዝርጋሕ፣ ኣብ ሓደ ህርመት ዝሰመረ ቅዲ ይጽወት፣ ቅዲ ድምፂ እውን ምስኡ ተሳንዩ ይቃላሕ። መድረኽ ብቕጽበት ይዕምር፣ ስሙር ጣቕዒት ምስ ርሱ ምንቅስቓስ ነቲ ህርመት ነዳዲ ይውስኸሉ። ክራርን ክበሮን ሻምብቆን በገናን ጣቕዒትን ኣቃውሟን ፍጹም ውሃድ የንጸባርቑ። መድረኽ ያታያታ ይሽትት፣ መሳርሕታት ሙዚቃ፣ ልብሲ፣ ትልሂት፣ ህርመትን ቃናን ኩሉ ያታውዩ። ኣካል እዚ ምውሃድ ብምዃን ኣብ ማእኸሎም ተረኺባላ። ባህግልባን ናይ ወትሩ ሕልማን ስለ ዝኾነ ፍጹም ሓጐስ ይፈጥረላም። ኣባል ዝግጅለ ባህሊ ጥራይ ኣይኮነትን፣ ንሳ ውላድ ናይ ዝህርመት እያም። ኣብዚ መድረኽ ብጥበብ ተወሊዳ ኣብኡ ዓብያን ዓንቢባን ከም ውርሻ ስድራ ቤታ ነዚ ባህልን መድረኽን ትሕልዎን ትንከባኸቦን። መዓልታዊ ምንቅስቓሳ ምስ ሞይኣ ብምትሓስ ዝጥምቶ፣ ንሞይኣ ልዕሊ ዝኾነ ነገር ዋጋ ትኸፍለሉን ናይ ቀዳምነት ቀዳምነት ትህቦን። ካብዚ ባህላዊ ዓውዲ ወጻኢ ዝኾነ ህይወት ከም ዘየለ ተኣምንን ብትብዓት ትዛረበሉን። ኣብ ውሽጢ ሕቕፊ ዝውርሻኣ ክትነብርን ከተስተንፍስን ትምነም። ኤርትራዊ ባህሊ ተዓቂቡ ጥራይ ዘይኮነ ከምቲ እተስተንፍሶ ኣየር ኣብ ዓለም ሰፊሑ ክረአ ትሓልም። ዮውሃና ኣበራም።

0: ዮሃና ኣብ ቀፅሪ ስነ ጥበብ ካብ ዝዓበዩ ስነ ጥበበኛታት ሓንቲ እያ። ገና ብህፃና እያ ናይ ስነ ጥበብ ባይታ ረኺባ። ኣብ ናይ ኣብያተ ትምህርቲ ጉጅለ ባህሊ ተፀንቢራ ኣካዳምያዊ ትምህርታ እናተኸታተለት ኣብ ቀያሕቲ ዕንበባ ብስነ ጥበብ ዓብያ።
1: እቲ ጉጅለ ባህሊ ከም ንፈልጦ ኣብ ትምህርቲ ክትምሃር ከለካ ናይ ባህሊ ኣሎምሽ ከምዚ ውድድር ገለ ዝወዳደርሉ ከምኡ ድሌት ስለ ዘለና ክምዝገበ የለ ተመዝጊበ ዋእትዮ ማለት እዩ ብቕዓት የርእዮም ከዓ ኣለዉ በዕሉ መምህር ወዲ ፎቶ ኣበይ ንስዩ ነይሩ ጠርናፍ ናይ መባእታ ክምሃር ከለኹ ንስዩ ሰልጣን እየ ነይሩ ታብ ናይ መባእታ ማለት እዩ ምስኡ ኮይነ መዝሙራት ንዝምር ገለገለ ቀንዲ ዝፀቕጠሉ ዝነበርኩ ሞያ ሕጂ ካብ ብንእሽተይ ደርፊ እየ ዝፈቱ ነይረ እ መዝሙር ነይሩ ከምዚ ደቂ ካብ ክላሳት ገለ ካብ ቤት ምርታት ንቤት ትምህርቲ ገለ ወዳደር ነይሩ ናብ ጥቃሕቲ ዕንበባ ከለና ማለት እዩ ቲቦ ምስ ኣዜንዳ ገለ ወይ ካብ ዝዓዲ ካብታት ወፃኢ ዓረዛ መፅሩና ገለ ምሽ ከምዚ ቤት ትምህርቲ ቤት ትምህርቲ ንወዳደር ነርና መዝሙር ኤደ ዝምር ነይረ ሽዑ ከበሮ ከዓ ይፍትን ነይረ ሽዑ ሃርም ነረ ንንእሽተይ ንንእሽተይ ሽዑ ከበሮ ከዓ ሃርም ነረ መዝሙር ከዓ ነረናኒ ከይርስዕ እንዳ እምበር ነይሩ ኣብኡ መዝሙር በይና ኣይኮንኩን መዝሙር ስለዝኾነ 2ተ3ተ ሰባት ኮይና ገለ ኢና ንሰርሖ ክበሪ ትብል ነራ ጥዕምቲ ፈትዋ ማዓት የርስዕ ከይኮን ምበር ክበሪ ኣትናትና ፅላል ክበሪ ንዘለኣለም ንዘለኣለም ክበሪ ናብዛ ዓለም መመሪሲ ወላ ኣኸይላሎ ዓደይ ክቡሪ ስምኪ ዓደይ ብሎ ምፅባ ኣለና ልክብ ጎንኺ ፈትዋ ማዓት እየ ነይራ ቀዳመይቲ ከዓ ንዓይ ማይክሮፎን ህቡኒ ነይሮም ሽዕ ስለዝፈትዋ ከምዚ ድበልኩ ከዓ ደርፊ ስለዝፈቱ ሕጂ ናብኡ ጥራሕ ፀቀብ
0: ጉዕዞ ጥበብ ዮሃና ኣብ ቀያሕቲ ዕንበባ ጥራይ ዝሕፀር ኣይነበረን። ነብሲ ወከፍ ንጥበብ ልባ ኣብ ዝኽፈተትሉ ህሞት ስምዒታ ክዓብን ሓያል ድሌት ካሓድራን ጀሚሩ። ጥበባዊ ድሌታ ኣብ ቀፅሪ ቤት ትምህርታ ጥራይ ተሓፂሩ ከይተርፍ ልዳት ጥበብ ብተደጋጋሚ ክትኩሕኩሕ ተረኣያ። ኣብ ናይ ልምምድ ቦታ ጉጅሎ ባህሊ ዝወባዶ ብምኻድ ትዕዘም ነይራ። ንነብሲ ወከፍ ደርፍን ህርመትን ኣብ እትርእየሉ እዋን ድሌት ዮሃና ንዳዲ ይመልእን ብዓሚቕ ስምዒት ትቃፀልን ነይራ።
1: ብዝኾነ ኣብታ ጉጅሎ ባህሊ ተጠርኒፈ ጉጅሎ ባህሊ ትንሳ እየ ዝዋዶ ምስኦም ቀፂለ ንዓሰርተ ዓመት ገለ ዝኸውን ማለት እዩ ምስኦም ጀሚረ ብዓለማንኤል መሪፆምኒ ማለት እዩ መንፋዓት ካርእዮም ሰባት እትቡ ገለ ኣተያ ተሓጒሰ ከምኡ እንዳበልካ ቀስ በቐስ ነቲ ላሃጃ ባህሊ ንክትለምዶ ቀሊል ኣይኮነን እሞኣብ ከተማ ስለዝተወለድካ ማለት እዩ ኣባህላ ኣለዎ ገለ ናብኡ ክኣቲ ከለኹ ክደርፍ ደስ ዝብለኒ ነይሩ ብዓለማንኤል ክደርፉ ከለዉ ኣለዋ ደረፍቲ ንፋዓት ክደርፋ ከለዋ ቅድመይ ዝነበረ ኣብኡ ገለ ብጣዕሚ እዩ ደስ ዝብለኒ ነይሩ ሽዑ እታ ጣቕዒት ምጥቓዕ ኣላ ዝኾነ ሰብ ሕጂ ጣቕዒት ቀሊል እንድዩ ኖርማል እንዳ እታ ጣቕዒት ከምዚ ኣየርካ ና ትጠቕዓ ገለ እታ ደኸበደት ስራሕ ኣብዘባ ጣቕዒተ ቁመናኻ ትሕልወሉ ጣቕዒት ናቤት ሰእታ ዝኸበደት ስራሕ ብኡ ጌርካ ቀስ ብቐስ ሽዑ ናብ ደራፋይ ትፀር ገለ ማለት እዩ
2: ጅለ ባህል ትንሳኤ ማለት ከምዚ መጋቢት ናይ ዘዋ ደቡ ማለት እዩ ኣሃማ ተጠርነፍ ኮይናታ ጉጅለ ባህል ትንሳኤ ነቲ ዓባይ ጉጅለ ባህልስ ትምግብ ዓመት ሙሉእ ትሰርሕ ማለት እዩ ዮሃና ከዓ ናብዚኣ መፅያ ማለት ንእሽተይ ከላ መጀመርያ ከም ተላሂት እያ መፅያ ከመጣቕዒት ከም ተላሂት ከምኡ ኢኻ ትመርፅ ኣብ ዝዋድ ኩላና ክንመፅእ ከለና ብደርፊ ደይኮና ብጣቕዒት ብትሌት ኢና ንመፅእ ማለት እዩ ዮሃና ከዓ ልክዕ ከምኡ መፅያ ማለት እዩ ግን ድምፃ ክንሰምዖ ምስ ፈተና ኣዝያ ናይ ብሓቂ ካብቶም ብሉፃት ናይ ዝዋድ ማለት ስምግና እንደይብሉ ዓይኒ ናይ ዝዋድ እያ ሕጂ ብፍላይ ምስተመክሮ ድሕሪ ነዊሕ ዓመታት ማለት እዩ እሳ ኣብ ከተማ ይዓብያ ግን ኣብኡ ምስኣተው ትድሌታት ክኸውን ይኽእል እዩ ምስተን ቡፃታ ዮሃና በዓልዋ በዓል ሄለን ዝባህላ ነይረ ናመፃታ ስተን ኣብ ዘባዶም ንነዊሕ ዓመት ኣብቲ ምቅባል ትባህሊ ከዓ እናተቀባበልካ ስለ ትደርፎ ኣወዳትን ኣዋልድን ናይ ውልቆም ደርፊ ደርፊ እዮም ግን ምቅባል ዘለዎ እዩ ድምፃ ካብተን ኣዝየን ብሉፃት ማለት እዩ ዋላ ነብዛ ዓድና ክሪኣ ከለኹ ትላሃጃ ንሕጂ ዘገደሰካ ትላሃጃ ናይ ባህሊ ላሃጃ ኣደም ፅናታ ነቲ ባህሊ ናይ ብሓቂ እያ ተቐንዮ ማለት እቲ ዝሃብካያ ቆብቶ ብሎ ናይ ምፅናዕ ተኽእሉ ዓቕሚ ኣለዋ ሕጂ ሂብካያ ንምሸት ኣፅኒዕታት መፀካታ ደርፊ ኣዝያ ንፍዕቲ ድምፃዊት ማለት እዩ ብከም ዝፈልጣ ዮሃና
1: ከምዚ ድበልኩ ካ ብጣዕሚ ኣዝያ ሓያል እያ ማለት ጠርነፍቲ ዓቲቦም እዮም ሒዞማ ገለ ብጣዕሚ ናብታ ጉጅለ ንኽኣቱ ካብቶም ተምሃሮ ከማ ከምዚ ከመይ ጌርካ ኢደ እትዎ ገለ ሕጂ ኖርማል ኣይኮኑን ዘ

0: ዛንታ ዮሃና ብህይወት ከተማ እዩ ዝጅምር። ኣብ 1994 ኣብ ከተማ መንደፈራ ተወሊዳ ስምዒት ስነ ጥበብ ካብ እግሪ ተኽላ መስኣ ዝተሃንፀ እዩ። ቁፅራዊ ቐመርን ፊደላትን ብዝግባእ ከይፈለጠት እያ ብመዝሙሩን ደርፍታትን ልሳና ኸፊታ።
1: ኣነ ግን ካብ ብንእሽተይ ቆልዓ ከሎ ከያ ትብለኒ ማማና ኣዴ ማለት እዩ ከበሮ ትገዝአለይ ነራ ወኒ ነርኪ ገለ ትብለኒ ቆልዓ ከለኹ ዋላ እዩ ብቆልዓ ከለኹስ ከበሮ ገዝአልክ ነረ ከበሮ ጌርክ ተሃርሚ ትውድስ ገለ ነርኪ ገለ ትብለኒ ንእሽተይ ከሎ ክርደአኒ ዘይክእል ከሎ ማለት እዩ። ድሓር ኣብ መባእታ ምስ ጀመርኩ ትምህርቲ ግን ፅልዋ ነይረኒ ከምዚ ንክደርፍ ገለ ኣኪበየነተን መዛነይ ማለት እዩ ይደርፍ ገለ ኦ ገለገለ ከምዚ ድሌት ነይርኒ ስዒበየ ኸ።

0: ነይሮም ዲስፕሊን ኣገዳሲ መፅናዕቲ ነቲ ሰብ ይግበረሉ ማለት እዩ ንበል ኣነ ከኣቲ ተደ ኮይነስ መፅናዕቲ መንፋዕቶ ጥራሕ ኣይኮነን ዘድልዮም ንዕኦም ነይሮ ጉጅለ ባህልቲ ንሳ ካብቲ ደስ ዘብለና ይ ማለት እዩ ጎኒ ጎንስ ዲስፕሊን ዳሓዘ ካይዳ ነይርዋ ብጣዕሚ እያ ድፈትዋ ምክንያቱ ነቲ ባህሊ ጥራሕ ኣይኮን ከናው ትሰርሖ ስነ ምግባር ስነ ስርዓት ትሕትና ከባካ ዝዓቢ ሰብ ተክብር ገለ እዚ ከዓ ምሂሮምና ጎኒ ጎኒ ማለት እዩ ኣዝያ እያ ድፈትዋታ ጉጅለ ባህሊ ኩላኡ ዝነበረት ከዓ ስነ ስርዓት ነይርዋ በዚ ኣጋጣሚ ንባዕላማ ኣመናይ ዘመስግኖም ማለት እዩ ፍዓት እዮም ድሓር ኣብታ ጉጅለ መደባት ይዳሎ ብጣዕሚ ዓብዪ መደብ ምስ ዋሪ ከማን ሌላ ጌርና ነርና ፅቡሮ ማዓስ ምሃኒ ዶኖ ግን ሌላ ጌርና ነርና ምስ ዋሪ ጉጅለ ባህል ትንሳ እየ ዝዋዶ ናይ ኤሌክትሪክ መደብ ናይ ኣውደ ዓመት ክመፅእ ከሎ ንዳሉ ነርና ዕብድ በለት እያ ነራ ታ ጉጅለ ባህል እንዳኮስኮሰት ተኸይድ ተኸይድ ካብኣ የ ሽዑ ኣነ ናብታ ያ ነጢረ ዝብለካ ኣሎ ካብኡ ከዓ ትምረፅ ኢኻ
1: ዮሃና ኣብ ጉጅለ ባህሊ ትንሳኤ ዘዋድቡ ምስ ተፀንበረት እውን ፅቡቕ ገስጋስ ክተርእን ብልዑል ስነ ምግባር ክሰርሕን ስለ ዝኽእለት ብኣሌይታን ሓለፍታን ተመስኪሩላ ናብ ጉጅለ ባህሊ ዘዋድቡብ ክትፅንበር እያ ኽኢላ ኣብ ጉጅለ ባህሊ ዘዋድቡ እውን ምሶም ኣቐዲሞም ኣብኡ ዝፀንሕዋ ብፆታ ክትላለን ፍልጠት ክትቀስምን ሞያኣ ክትዕብን ክኢላ ክሳብ ሎሚ ድማ ንልዕሊ 10 ዓመታት ንጥፍቲ ኣባል እዛ ጉጅለ ብምዃን ኣብ ኩሉ ንጥፈታት እዛ ጉጅለ ትሳትፍን ስነ ጥበባዊ ስራሓት ተበርክትን ኣላ

ጂም ዝጉጅለ ማለት ዘባሮም ምስ ተጠርነፍኩ ምስኣትኩ ድማ ኣዝዩ ንዓይ ዕብት ወሲኸ ናይ ባሓቂ ምክንያቱ ደ ይፈልጦ ፈሊጠ ገለ ዋላት ወኒ መሊሰ እንዳ ወሰኪ ኩሉ ከይደ ፍርያት ከዓኒ ኣብ ጉጅለ ባህሊ ዘባዶ ንፌስቲቫላት ንኸዶ ማለት እዩ ቀፃሊ እየ ምስኦም ዝኸይድ ምስኦም ኣለኹ ኣብ ፌስቲቫል ኤርትራ ማለት እዩ ኣብ ስኔማ ሮማን ገብሮ መዕፀው ገለ ረእኹውን ኣቡታት ይሳተፈ ምስኦም ናይ ሓባርኹን ናይ ውልቂ ደርፍታት ከማ ንህቡንዮም ደርፈ ናይ ሓባር ከዓ ምስተመዋሉት ኬንኣነ ተመወዳት ከዓ ምስ ወዳት እናተቀባበልና ንደርፉ ደርፍታት እውን ኣለዉ ምስኦም ኮይነ ይሰርሕ ብውልቂ ከዓ ሃገራዊ ናይ ጉንበት ማለት እዩ ዳቅረብክዎ ኣሎ 20 ሰነ ዝሳተፈ ኮታስ ብሓፈሻ ኣብ ዝድግበር ዞባ ምስኣቶም ኮይነ ማለት እዩ ምዞም ኣለይቲ ሓለፍተ ይኩሎም ምስኦም ኮይነ ዝኾነ መደብ ከሎ ኣይተርፍኒ ምስኦም ሰ ይሳተፈ ኣብ ዝኾነ በዓል ማለት እዩ ጉንቦት ይኹን 20 ሰነ ይኹን ናይ ደም ይኹን ናይ ማዓልቲ ከምዚ ሽኮርያ ናይ ፌስቱላ ገለ መለ መዝሙራት ኣሎ ገለ መለ ምስኦም ኣይተርፍኒ ቀፃሊ ምስኦም እየ ዝኸይድ ማለት እዩ ኣብ ጉንበት ኣማኒኤል ጎይቶም ብርሃኖ ኩላይ ማለት እዩ ብሰርሑለይ ደርፊ ንዓይ ጥራሕ ኣይኮነን ክልተ መሓስተይ ማለት ሰለስተና ኮይና ዝደረፍ ናይ ጉንበት ደርፍላ ጥምርቲ ማዶ ትብል ጥምርቲ ማዶ ጥምርቲ ማዶ ጥምርቲ ማዶ ጥምርቲ ማዶ ተፀዋዕ ክኽስ ይውሕደትዶ ዓደይ ወለላየ ዓደይ ወለላ ዓደይ ወለላ በዓልቲ ግርማ ወኒ ነይተረስዓኒ ክለ ሓልሲ ኩኳሓሕላ ክሰላልማ ክወቃቅባ ከማ እንዳበልኩ ደረፍ ማለት እዚኣ ኣዝየ ዝፈትዋ ጥዕምቲ ደርፊ እያ ማለት እዩ

ምስ ሳሙኤል መብራህቶም ንሳ ሙ ኮይነ ዝደረፍ ከዋከ ኣላ ብርሃነ ወዶ ኩሕላይ ዝሰራሓ ለዩ ማለት እዩ። ንሳ ከዓ ወትሮ ንሃገር የገልግለ እያ ትብል ሳ ከዓ ካልእ ናይ ሓባር እያ ከምዚ ድብለካ ማለት እዩ። ናይ ኤክስፖርት ዝሰርሖ ናይ ሓባር ገለ እዩ። ብዙሕ ፍልይ ዝስራሕ ኮስ የብለይን። ኣብቲ ናይ ሓባር ናይ ኤክስፖታት ግን ናይ ውልቂ ደርፈ እውን ይሰርሕ ገለ ኣረይ ቅድም ዝደረፍኳ ነራ ማሕዘለይ ትብል ቆልዓ ሓዚለ ገለ ማለት እዩ ኣብ ፌስቲቫል ማሕዘለይ ኣይተኮርያለይ ወደይ ሰብ ገይርለይ ማሕዘለይ ማሕዘለይ ስሉም ዕንቁታተይ ሰለስተ ዓመተይ እዋይ ናብ ዝባነይ ማሕዘለይ ኣይተኮርያለይ ወደይ ሰብ ከይርእለይ ኣታ ሕንዲ ወደይ ሕንዲ ወደይ ሕንትልትል ክሳደይ ኣምባሪለይ መሊሰ ደኸቲ ወካብ ከብደይ ምልኣት ደንበነንታ መኩል ዓይነይ ኣቲ ሕንቲት ጓለይ ሕንቲት ጓለይ ነታ ጓልካ ማለት ከምዚ እናበልና ንድር መዓት ደርፍታት እወ በላኒ ነራትን እወ በላኒ እወ ይብሉኒ የምሕረለይዶ እወ ወለባይ ገይረ እወ ምስተቆኑናነይ በዚ ኣጋጣሚ ከዓ ቆናኒተይ ጠሊማት እኒአ ዘይተቆኖምኩ በር ቁኖ ፈቱ ማዓት ተቆኒነ ወለባይ ገይረ ገለ ብጣዕሚ እየ ዝፈቱ። ካልእ እዚ ናይ ኣብ ጉጅለይ ዝገብሩ ደርፍታት ከዓ ናይ ሓባር እዩ ከምትድበልኩካ ማለት እዩ። ማዓት ደርፍታት እዩ ማለት ናይ ውልቀ ያሉ ናይ ሓባር ዝሰርሐሎ ከምትፈልጦ ማለት እዩ። ዝባዶ ተቅርቦስ ከምኡ ዓይነት ቅረባብ ስለ ዘለዋ ኣብ ኩሉ ፍትን ከዓ

0: ዮሃና ድምፃዊ ጥራይ ኮነትን ኣብ ትልሂት ምስታፍን ብጣቕዒትን ብድምፅን ምዕጃብን ገለ ካብቲ ኣብ ጉጅለ ባህሊ ዞባ ደቡብ ካብቲ ፅምበራት ሒዛ ክሰርሐሉን ክትዓብየሉን ዝፀንሐት ዓውድታት ስነ ጥበብ እዩ። ኣብዚ ግዜ እዚ እውን ኣብ ተኸታታሊ ፊልምታትን ድራማታትን ክትዋሳእ ትረአላም።
1: ጎኑ ጎኑ ከዓ ድራማ ገለታት ካ ይፍትን ኣብዛ ፋኑስ ትብል ሚሮን መለስ ዝደረሳ ተኸታታሊት ናይ ዩቲብያ ፋኑስ ትብል ዋልታ ሓርማዝ ናይ ሸ ሓይላ ፈቲነ ነይረኡ ኣብ ዝርባቤል ድራማ ማለት እዩ። እዚ ካብ ሓሙስ ናብ ሓሙስ ከዓ ሰሪሐ ነይረ ቅዲ ማለት እዩ። ሕጊ ሕልና ከዓ ናይ ከተማ ማለት እዩ። ሕጊ ሕልና ኣርሴማ ከዓ ሰሪሐ ነይረ። እዚአን ከዓ ቅሩብ እንሻሎ እቲ ድራማ ከምቲ ድበልኩ ከዓ ማለት እዩ። ጎኑ ጎኑ ቅሩብ ንእሽተይ ፍትነ የብለ
2: ተፈሊጥና ከይብላስ መንገዲ ቅይራ ቀጭ ዘበለኒ ስንበር ቆብ ኣቢለ ፅንሕ ኢለንሲ ምስኡ ክኸይደ የኸይላ ምሓረና ውይ ኣይረ ኣይገብረኦም ግዲ ኣትን ከምኡ ዝገብር እንድዒ ፈለጥኩን ፈትንኡ ነግዲ ኣነ ሳንደሲ ጉዳሚ ይኹን
3: እዚከው ናይ ዘረብ ሕራይ ምስተስለኹም ዝበለት ክስተ ኣምንያ ኣይዘመዛዝን እኒኺ
2: ክብረት ዘለዎ ዘረባ ሞተዛር መጀመርታ
3: ክትገብሩ ድሕር ተደ ክዘኽብረ ክሕሰብ ሕራይ ኣነኩ ሓውኺ ሓውኺ
2: እሱ ስለ ዝኾነ ስምበር ንዓ ክሓሊ ይዛረባ ኣለኹ ዘይምልከተኒ ነገር እንተዝኾኑ ኮ ኢድያ ጣሚረ ስቕምበልኩ ነይረ
3: ሕጂ እንታይ ግበረ ክትብልን ዘለ
2: ሊድያ ተፍቅረካ ይብለካ ኣለኹ
3: ኣነ ከዓ ምስ ሓደጎ በስ ካብ ወቴል ክትወፅር እያ ይብለክ ኣለኹ
2: ቤተሰባ ይኸ ኢለካ
0: ዮሃና ኣብ ጉጅለ ባህሊ ምጥርናፋ ከም ዓብዐ ድልያ ትጥምቶ ጉጅለ ባህሊ ገዛ ስድራ ቤታን መጻኢ እያን እዩ ዓወታት ናይታ ጉጅለ ከም ናይ ገዛ ርእሲ ዓወትን ሓጎስን እያ ትፅብፅቦ ጉጅለ ባህሊ መድረኽ ዕቤትን ባይታ ፍቕርን ሕውነትን ምዃነ እያ ተኣምን
1: ተመክሮ ድወሰድክዎ ማለት እዩ ንዓይነት ጠቒማት ንያታ ጉጅለ ኣብቲ ምብፅፃሕ ማሕበራዊ ሂወት ብጣዕሚ ኢና ንኩዓት ምግናን ኣይኮነን ዝኾነ ነገር ሓጎስ ኹን ሓዘን ትረአ ኣጋጢሙ እዋ ብግብሪ እዩ ፅቡቅ ማለት ከምቲ ድገልፆ ከማን ኣይከውንን ይኸውን ጥርኑፋት ስለ ዝኾና ኣዝዮም እዮም ደስ ዝብልካ ኣነ ድባርባ ተለኹ ንድባርባ እዮም ዝመፁን ከምዚ ኮይኑ ኣሎ ድጉጅለና ወይ ከዓ ወላ ሓፍታ ወላ ሓፍተይቲ ይኹን ወላ ሓወይ ይኹን ድኾነ ነገር ትርኣ ሃሎ

0: ናይ ግድን እዮም ደስ ዝብሉካ እክብ ኢሎም ማኪና ገይሮም ወላ ናይት ምሳና ዝሰርሑ ማኪና ኣለዎ ማኪና ዘለዎም ሰባት ኣለው ተደየሎ ታክሲ ኮንትራት ገይሮም ገለ መፁ ብዙሕ ኣጋጣሚታት ሕሊፍና ኢና ማለት እዩ ተራኺብና ከዓ ንባሃሊና ይህምሂም ገለ መለ ኣብ ውልቂ ሂወት ይመዓዓዱ ደስ ክብልካ ማለት እዩ ኣብታጉጅለ እሱ ደስ ዝብለኒ ወላ ሓንቲ ኩርያ ንፈልጡ ኢና ንትርኢ ሰሓ ገለ ፀወታ እዚ ከዓ ደስ ዝብለኒ ማሕበር ኮይና ስማዓኒ ቀንዲ እትድፈትዎ ከማ ነዚ እዩ ምክንያቱ ኣለውን ገለ ኢካ ትብል ማለት ትኮርዕ ኢካ ኣብ ራይ ሓዘንካ ድዩ ኣብ ሓጎስካ ድዩ ሲ ሰብ ስለ ዘድለየካ ማለት እዩ ጉጅለይ በዚ ኣጋጣሚ የመፅን ኣማራይ ዝፈትዎ
1: ተራ ናይ በዓል ጓለበራ ኣዝዩ ዓብዪ ማለት እዩ ንሳ ምፆታን ማለት እዩ ብፍላይ ጓለበራ ከዓ መራሒት ያናና ናይ ተነዋልድ ማለት እዩ ብዙሓት ምስእ ዝነበራ ገሊአን ብመርዓ ገሊአን ብትምህርቲ ብገለገለ ካብቲ ጉጅለ ዝወፅ ኣለዋ እሳ ክሳብ ሕጂ ይወፀትን ዋላ ሓደሽቲ ስነ ጠበውያን ድምፃውያን ከነምፅእ ከለና መምህርናተን ያሰ ንዓዓይና ሓላፍነት ነህባ እትዳማምፃ እቲ ከመይ ገራ ክትውፅ ኣለዋ ከመይ ያ ክትብል ዘለዋ ክብላ ደለዎ ንሳተን ተናዋልተን ድመፃ ማለት እዩ ስለዚ መምህር እያ ኣብቲ ዘዋዶ ክብለካ ንክእል እየ ማለት እዩ ትሕትና ደለዎን እየ ተማእዚዘናኸዳ ከምኡ ስለዝኮነ ከ ክሳብ ሕጂ ማለት እዩ ትፅቡቅ ነገርን ኣብ ስራሕ ኣሎ ድበልካይ ናምፅቃ ኸይን ቀልጢፈን መፃ ስራሕን የኽብራ ሰዓታትን የኽብራ ሕጊ ከዓ ስለ ዘለዎ ናይቲ ጉጅለ ባህሊ ድሓርቲ ዘዋድቡ ከዓ ጥዑሚ እቶም ሓለፍቲ ማዕሪኻ ኮይኖም ስለ ዝሰርሕኡ ምስ ሓለፍተን ተማእዘን እየ ንኸዳ ማለት እዩ እ ዲስፕሊን ናይ ጓለበራ ከ ኣዝዩ ዝናኣዲ ማለት እዩ ኣብ ስራሓ ደለዎ ኣኽብሮት ስለዚ ኣዝያ ንፍዕቲ ብጠበያ ንበላ ብስራሕ ንበላ ኣብቲ ጉጅለ ኣዝያ ምስግንቲ ሰብያ ማለት እዩ

0: ሕልምን ባህግን ዮሃና ኣዝዩ ዓብዪ ምዃኑ እያ ትገልጽ። ኣብያታዊ ደርፍታት ጸቒጣ ክትሰርሕ፣ ዝያዳ ክተበርክት፣ ብዝበለጸ ስራሕ ናብ ህዝቢ ክትቀልቀል፣ ኣብ መወዳእታ ድማ ነባሪ ስራሕ ክህልዋ ትምነእ። ትምኒት ጥራይ ኮይኑ ከይተርፍ ግን ዓብ ስራሕ ይጽበያ፣ ሞራልን ደገፍን ኣይፈለያ።
1: ብጣዕሚ እየ ዝፈትዎ ማለት እዩ ኩሉ ሂወተይ ከማኖዑ ግዜ ዝህቦ ካልእ ወላ ሓንቲ ክጫረተን ገለ መለ ኣይደልን እዩ። ብጣዕሚ እየ ዝፈትዎ ከምዚ ክኾነለ ይባሃል ተይ ከማነ እዚ ምሻሎ ክሰርሓሉ ይደሊ በቃ ሙሉእ ወናይ ሂበ ማለት እዩ ናይ ብሓቂ እየ ዝብለካ ኣለኹ።

ኣብ ቀፃሊ ናይ ውልቂ ደርፍታተይ ሰሪሐ ንሃገረይ ምሽ ንሽመይ ንሃገረይ ገለ ብፍላይ ብባህላዊ እየ ዝብለካ ዘሎ ብባህላዊ ኮይኑ ምሽ ኣብ በዓላት ኣሸንዳናህና ማለት ናይ ሃገርና ቅዱስ ዮሃንስ ድድረፍ ደርፍታት ሕጂ ከምኡ ክዕብዮ ይደሊ ባህላዊ ኮይነ ብፍላይ ምሰማንኤል ተሓጋጊዘ ማለት እዩ ብዙሕ ፕላን ኣለና ንክበፅሖ ዝደሊ ኣምላክ ሓግዘኒ ማለት እዩ።

በዚ ጋጣሚ ከዓ ንኮሚሽን ስፖርትን ባህልን ዘባዶ ኣዝየ ዘመስግኖም ማለት እዩ። ዘባዶ ንሃማት የ ዘባዶ ንኩሎም ኣለይቲ ሓለፍተይ ናብዚ ደረጃ ዘብፅሑኒ ብጣዕሚ እዮም። ኣብቲ ዞባ ይኹኑ ኣብቲ ንእዞባ ኣብቲ ሃማት እየ መራ እዮም ዘተባብዑኒ ሓቂ ዋላ ብውልቀ ረኪቦም ኣጆክ ገለ እዮም ዝብሉኒ ገብረታቦ ነማንኤል ኣዝየ ዘመስግኖ ንኩሎም ኣሕዋተይ ማለት እዩ ሳሚ ገለ ተዘርዚሮ እዮም ሕጂ ክነውሓኒ ኩሎም ንዓይ ፈተውተይ ይርድኦም ክኾኑ እዩ ከሎ ንብምሉኦም ጉጅለ ባህል ማለት እዩ ኩሎም ኣብዚ ደለዉ ኣብ ደገ ዘለዉ ኣዝየ ዝፈትዎም ደቂ ጉጅለይ ማለት እዩ በዚ ኣጋጣሚ ከመስግኖም ደሊ ንኩሉ ህዝቢ ኤርትራ

0: ሰላም ታና ተቐበሉ ፈኖና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ሰዓት 5 ኣኺሉ ንሎሚ ዓርቢ 8 ጉንበት ዝተዳለወ ዜናዊ መሰናድኡና ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ኢና ንምክትታልኩም ብክብሪ ንዓደምና ብቐንዲ ነጥብታቱ ንፍለም ኣብ ኖሶብ ሃይኮታ ንኣገዳስነት ካደስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ተዋሂቦም ኣብ ንኡሶባ ሓመልማሎ ዝቐርበ ምርኢት መጻሕፍቲ ኣብ ምኩስኳስ ባህሊ ንባብ ዓብዪ ኣስተዋፅኦ ከም ዝገብር ተሓቢሩ ኣብ ንኡሶባ ተሰነይ ኣብ ሃገራዊ መርመራ 8ይ ክፍሊ ልዑል ነጥቢ ንዘምፅኡ ተምሃሮ ሽልማት ተንፌዳ ተዓዲሉ እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርብ ኣብ ዋሽንግተን ከም ዘካይዳ ተቃኒሑ ባይቶ ደሴት ታይዋን ወታደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅቢቑ ሰሜን ኮርያ ምስ ደቡብ ኮርያ ብዘዳወዋ ከባቢታት ናይ ነዊሕ ርሕቀት ከቢድ ብረታት ከም እትዋድድ ኣፍሊጣ ዝርዝር ዜና ኣብ ንኡሶባ ሃይኮታ ንኣገዳስነት ካደስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ተዋሂቡ ወኪል ኤሪና ተስፋ ኣለም ሰሎሞን ንዝለኣኾ ፀብጻብ ያሲን ሳልሕ ካቅርቦ እዩ
1: ጨንፈር ሚኒስትሪ መሬት ማይን ኣከባብን ኣብ ዞባ ጋሽባርካ ዝወደቦ ንኣገዳስነት ካዳስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ብ5ሽተ ጉንበት ንወከልቲ ህዝብን ኣካላት መንግስትን ዞባ ሃይኮታ ተዋሂቡ ካዳስትራዊ ምዝገባ ሕጋዊ ሰነዳት ንዘማልኡ ህንፃታት መሬት ሕርሻ መጋሃጫ ናይ ዕደና ቦታታት ስነ ጥንታዊ ቦታታትን ካልእ ዘይንቀሳቐስ ንብረትን ዝግበር ምዝገባ ኮይኑ እዚ ኣብ ሃገርና ንልዕሊ ሓደ ዘመን ዘቁፀር ታሪክ ዘለዎ መስርሕ ማዕረ ዕድሚኡ ክስራሓሉ

ሉ ከም ዘይፀንሐ ዝጠቐሰ ሓላፊ ጨንፈር ካዳስተር ኣቶ ሰመረ ስእለ ብመሰረት ኣዋጅ ምዝገባ ቁፅሪ 95 ህዝባር 995 ግድነታዊ ስለ ዝኾነ መረዳእታ ሕብረተሰብ ኣብ ኣገዳስነት ምዝገባ ቀዋሚ ንብረት ንምዕባይ ብዕቱብ ይስራሓሉ ከም ዘሎ ኣረዲዩ። ግቡእ መስርሕ ዝተኸተለን ሕጋውነት ዝለበሰን ምዝገባ ኣብ ልዕሊ መሬት ናይ ዝተሃንፀን ዝርከብን ዘይንቀሳቐስ ንብረት ዋንነት ዘረጋግፅን ተጠቃምነት ዘውሕስን ምዃኑ ዝጠቐሰ ኣቶ ሰመረ ካዳስትራዊ ምዝገባ ኣብ ምርጋፅ መሰላትን ጉባኣትን ወነንቲ ማሕደራ ባህርያዊ ሃብቲ ከምኡውን

0: ብሃማት የ ዞባ ዓሰባ ዝተወደበ ምርኢት መፅሓፍቲ ኣብ ብእኖ ዞባ ሓመልማሎ ንፈለማ እዋን ብ6ሸ7 ጉንበት ተኣንጊዱ ሓላፊ ሃማት ኣብቲ ንኡ ዞባ መንሰይ ጀማል ወልዲታ ብዝሃቦ መብርሂ ንኣገዳስነት መደብ ብምጥቃስ ተምሃሮ መምሃራንን ነበርትን ከምዝሳተፈዎ ንምግባር ተካይደ ጎስጓሳት ውፅኢታዊ ከምዝነበረ ገሊጹ መፅሓፍቲ ንምልላይን ንምሻጥን ዝውደብ ቅነ ባህሊ ንባብ ንምኩስኳስ ከምኡ ውን ንፀሓፍቲ ንምትብባዕ ሓጋዚ ስለ ዝኾነ ዓመት መፀ ንምቕፃሉ ብኣተክሮ ከም ዝስርሕ ድማ ኣብርዮም እቲ ንምርኢትን መሸጣን ዝቐረበ መፅሓፍቲ ታሪክ ሓዘል ኣካደምያዊ ፍልስፍና ልብወለድን ካልእን ከም ዘጠቓልል ነይሩ መምሃራን ኣብ ዝሃቦ ርእቶ ባህሊ ንባብ ንምስሳን ልዑል ተራ ዘለዎ ቅነ መፅሓፍቲ ኣብ ንኡ ዘቦኦም ምክያዱ ዝተሰምዖም ሓጎስ ብምግላፅ ቀፃልነቱ ዝወሓሰሉ ባይታ ክጣጣሕ ተማህፂኖም ኣብ ዞባ ዓንሰባ ፍልጠት መሰረት መሃዝነት ምዕባልን ብዝብል ቴማ ዝካየድ ዘሎ ሻድሻይ ቅነ መፅሓፍትን ሳልሳይ ቅነ ምህዞን ሰንዓን ካብ 30 መያዝያ ክሳብ 10 ጉንበት በብንኡስ ዘብኡ ክቕፅል ምዃኑ ካብ ኣዋህቲ ዝተረኸበ ሓበሬታ የነፅር ካብ ኩለን ኣህዶታት ንዝመፁ ተምሃሮ ተቐቢላ እተምህር ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል ናይ ዓመተ ትምህርቲ 2025-2026 ንጥፈታት ኣዛዚማ ካብ ሓበሬታን ጎስጓስን ናይ ትእዚ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂድሎ ሚካኤል ሓድጉ ከቕርቦ እዩ
1: ኣብ ዓላ ትርከብ ካብ ኩለን ኣህዶታት ንዝመፁ ተምሃሮ ተቐቢል ኣገልግሎት ትህብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ዝማእከል ናይ ዓመተ ትምህርቲ 2025-2026 ንጥፈታታ ብ5 ጉንቦት ዛዚማ ኣብቲ ኣዛዚ እዚ ማእከል ብሪጋደር ጀነራል ተኽለ ክፍላይን ኣመሓዳር ዞባ ደቡብ ኣቶ ሃብታብ ተስፋፅንን ዝርከቦም ሰብ መዚ ዝተሳትፎ ስነ ስርዓት ን7 ዋርሕ ስሩዕ ትምህርቲ ካብ ዝተኸታተሉ 521 ተምሃሮ እቶም 485 ናይ ታሽዓይ 11 ክፍሊ ከም ዝኾኑን 85.2 ከም ዝሓለፉን ከምኡ እውን 36 ተምሃሮ 12 ክፍሊ ኣብ ሃገራዊ መልቀቂ ፈተና ከም ተሳተፉ ርእሰ መምህርታ ቤት ትምህርቲ መምህር ሰሎሙን ገብረ መስቀል ገሊፆም ኣብቲ ኣጋጣሚ ዝቐረበ ፀብጻብ ክፍሊ ትምህርቲ ዝማእከል ሎም ዓመት ኣብ ኩለን ኣህዶታት 1338 ናይ መባእታ 1315 ድማ ኣብ ሕድርቲ ኣብያተ ትምህርቲ ክፍላተ ሰራዊት ናይ ማእከላይ ደረጃ ትምህርቶም ከም እትኸታተሉ 516 ካብኦም ከዓ ናይ ሻምናይ ክፍሊ ሃገራዊ ምርመራ ክወስዱ ተዳልዮም ከም ዘለዉ ኣነፂሮም ብዘካዚ ነቲ ብሃገር ደረጃ ተታሒዙ ዝስርሐሉ ዘሎ መደብ ምጥፋእ መሃይምነት ንምዕዋት ንመምህራን ስልጠና ከም ዝውሃብን ምስ መሻርክቲ ኣካላት ጥቡቕ ዝምድና ብምፍጣር ከም ዝካየድን እቲ ጸብጻብ ኣፍሊጡ ኣዛዚ እዚ ማእከል ብሪጋደር ጀነራል ተኽለ ክፍላይ ኣብ ዘመሓላልፎ መልእኽቲ ብዘይ ትምህርቲ ለውጢ ከተምፅእ ምስ ምዕባለ ክስጉምን ስለ ዘይከኣል ነቲ ተጀሚሩ ዘሎ መደባት ንምድንፋዕ ዘጋጥሙ ሃጓፋትን ሕፅረታትን እናተለለዩ ክምልኡ ምዃኖም ኣረጋጊፆም ወኪል ተምሃሮ ብግድኡ ንፃዕርን ትግሃትን ምምህራን ከምኡ እውን ንምክታል ምትብባዕን ላዕሎት ሓለፍቲ ብምጓስ ትምህርቶም ንክቕፅሉ ንዝተራሕቡ ዕድልን ንዝተገብረሎም ሓገዝን ምስጋና ኣቕሪቦም
0: ኣብ ንኡስ ዞባ ተሰነይ ኣብ ሃገራዊ ምርመራ ሻሙናይ ክፍሊ ዓመተ ትምህርቲ 2024-2025 ብሉፅ ውፅኢት ንዘመዝገቡ ተምሃሮ ሽልማት ታንፌዳ ተዓዲሉ ንሽልማት ዝበቕዑ 15 ደቂ ኣንስትዮ ዝርከቦም 35 ተምሃሮ ምዃኖም ዝሓበረ ሓላፊ ሃማት ኣብቲ ንኡስ ዞባ ኣቶ መለስ ገብራይ 100 ሚኢታዊት ዘምፀት ተምሃሪት ሳምራዊት መብራህቱ ብፍሉይ ከም እተሸለመት ገሊጹ ሓላፊ ኣብያተ ትምህርቲ ንኡስ ዞባ ተሰነይ ኣቶ ኣድም በሽር ብወገኑ ምሽላም ብሉፃት ተምሃሮ ኣብ ምርግጋፅ ብቕዓት ዘለዎ ተራ ቀሊል ከም ዘይኮነ ብምጥቃስ ተረኺቡ ዘሎ ውፅኢት ፍረፃዕሪ ወለዲ መምሃራንን ተምሃሮን ስለዝኾነ ስልሳዊ

ዝምድና ክሕይል ተላብዩ ኣብቲ ኣጋጣሚ ኣብ ብመንበር ፖሊስ ንእዞባ ተሰነየ ሓላፊ ኣሃዱ ትራፊክ ኣቶ ረዳ መጎስ ኣብ ድሕነት ትራፊክ ፅርግያ ዘተኮረ ናይ ሓደ ወርሒ ስልጠና ንዘቐሰሙ ተምሃሮ ኣመልኪቱ ኣብ ዝሃቦ ሓበሬታ ተምሃሮ ብዘቐሰሞዎ ስልጠና ኣብ ድሕነት ትራፊክ ልዑል ኣበርክቶ ከመ ዝገብሩ ዘለዎ ፅኑዕ እምነት ገሊፁ ኣመሓዳር ንእዞባ ተሰነየ ኣቶ ስዩም ገብሪ ኢየሱስ ብግድኡ ውፅኢት ተምሃሮ ካብቲ ዘለዎ ክዓቢ ምእንቲ ተራ ሕብረተሰብ ክዓዝዝ ኣዘኻኺሩ ኣብ ንእሶባ ፎርቶሳዋ ውህደት ቅኒትን መንእሰያት ንምህዞን ምዕቃብ ባህልያዊ ውርሻን ብዝብል ቴማ ብምውሃድ ክፍሊ ባህልን ስፖርትን ጨንፈር ሃዋማትኤን ዘዋጋሽ ባርካ ዝተወደበ ባህላውን ትምህርታውን ቅነ መንእሰያት ተኻይዱ ኣብቲ ቅነ ውድድራት ሕፍሻዊ ፍልጠት ስነ ጥበባዊ መሰናዶታት ከምኡውን ብደረጃ ምምሕዳራት ከባቢ ዝተወደበ ባህላዊ መደባት ከም ዘቐረበ ሓላፊ ሃዋማትኤ ኣብቲ ንእሶባ ኣቶ ሓሰን መሓመድ ኑር ሓቢሩ ግዜያዊ ሓላፊ ጨንፈር ሃዋማትኤ ዝዋጋሽ ባርካ ኣቶ ማሪቆስ ግርማፅዮን ብወገኑ እቲ ኣብ ኩለን ዞባታት ዝካየድ ዘሎ ቀነ ብቐንዱ መንእሰያት ባህሎምን ታሪኮምን ዝወርስሉን ኣብ ምህዞን ሰንዓን ዘለዎም ብቕዓት ዘንፀባርቕሎም ባይታ ብምፍጣር ኩሉንትናዊ ስታፌ መንእሰያት ንምርግጋፅ ዝዓለመ ከም ዝኾነ ገሊፁ ግዜያዊ ኣመሓዳር ንእዞባ ፎርቶሳዋ ኣቶ ኣረጋይ መብራቱ ድማ እቲ መንእሰያት ብእኩብ ተመክሮ ንክለዋወጡ ዕድል ዝፈጠረ መድረኽ ብኩሉንትንኦም ብቕዓት መንእሰያት ንምህናፅ ደራኺ ተራ ስለ ዘለዎ ውህደት ኣበርክቶን ናይ ኩሎም ኣካላት ከምዝሓተት ኣረድዩ ኣብ መወዳእታ ንዕውታት ሽልማት ተዓዲሉ ብደቂ ኣንስትዮ ሰራሕተኛታትን ነበርቲ 4 ምምሕዳራት ከባብን ዝተወከላ ኣባላት ቦርድ ሃማድኤ ንዞባ መንደፈራ ኣብ ከተማ ደቂ ምሓረ ኣብ መስርሕ ህንፀት ንዝርከብ ፓርክ ሰማእታት ብምብፃሕ ኣብቲ ስራሕ ንዝርከቡ ኣባላት ሓይልታት ምክልኻድ እንግዶት ገይረን ብሽቶ ግንበት ኣብ ዝተካየዱ ምብፃሕ ኣካየዲ ስራሕ ምክትታል ሓወልትታት ዝማእከል ተጋዳላይ ሕሳቡ ሓድሽ ኣብ ዝሃቦ መግለፂ እቲ ስራሕ ካብ ጅምር 3 ዓመት ኣቁፂሩ ከም ዘሎ መሰረት ዝወፀሉ ንድፊ ድማ ሰፊሕን ዘድሊ መሰለጥያታትን ዝተማልኡ ሉን ኮይኑ ንክዛዘም ብዕቱብ ይስራሕ ከም ዘለዎ ኣረድዩ ኣዛዚ እዚ ማእከል ብርጋዴር ጀነራል ተክለ ክፍላይ ብወገኑ ማቅብር ሓርበኛታት ሰነድ ታሪክን መወከሲ ወለድታትን ስለዝኾነ መንግስቲ ብዕቱብ ሒዙ ይሰርሐሉ ከም ዘሎ ብምግላፅ ተመሳሳሊ ሓወልትታት ኣብ ሰንዓፈ ፀሮናን ዓዱኻላን ይስራሕ ከም ዘሎ ኣፍሊጡ ኣደ እምበር ቦርድ ሃማድኤ ንኡዞባ መንደፈራ ወይዘሮ ግደይ ግርማይ ድማ ዕላማ ናይቲ ምብፃሕ ነቶም ኣብ ምውሓስን ህንፀትን ሃገር ተዋፊሮም ዘለዉ ኣባላት ሓይልታት ምክልኻል ንምትብባዕ ከም ዝኾነ ጠቂሳ ህንፀት ፓርክ ሰማእታት ደቂ ምሓረ መርኣያ ናይቲ ኣብ ታሪክናን ሰማእታታናን ዘሎ ኣኽብሮት ምዃኑ ኣገንዚባ እቲ መደብ ጉጅለ ባህሊ እግሪ መኸል ብዘቕረበቶም መሰናድኦ ደሚቑ ምንባሩ ወኪል ኤሪና ሓቢሩ ዝስዕብ ዜና ሃገራት ወፃኢ እዩ ኣብ ዜናታት ወፃኢ እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ከተማ ዋሽንግተን ዲሲ ከም ዘካይዳ ንሰበስልጣን ኣሜሪካ ብምጥቃስ ማዕከና ዜና ኣቃሊሐን ኣብቲ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ናብ ዘላቂ ሰላም ንምስግጋር ዝዓለመን ብደረጃ ኣምባሳደራት ዝካየድን ርክብ ንመጀመርያ ግዜ ወተሃደራውን ወከልቲ ክልቲአን ሃገራት ክሳተፉ ትፅቢት ይግበር ኣምባሳደራት እስራኤልን ሊባኖስን ብመጎብኘት ኣሜሪካ ብ1423 መያዝያ ክልተ ዙርያታት ዝርብ ኣብ ዋሽንግተን ከም ዘካየዱ ዝዝከር እዩ እዚ ሓድሽ ርክብ ክካየድ መደብ ተታሒዙ ዘሎ ሰራዊት እስራኤል ድሕሪ 17 መያዝያ ብደቡባዊ ክፋል ከተማ ቤይሩት ናይ መጀመርያ ደብዳብ ድሕሪ ምክያድ እዩ እስራኤል ካብ መጀመርያ ውርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም እተመዛበሉን ፀብፀባት ይሕብሩ ወተሃደራዊ ተፃብኦታት እስራኤል ፀጥታ ዞባ ማእከላይ ምብራቅ ኣብ ሓደጋ ሸሚምዎ ከም ዘሎ ፀብፀባት ይጠቕሱ ኣብ ካልእ ዜና ባይቶ ደሴት ታይዋን ንወተሃደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ ዕላማቲ ን8 ዓመት ዘገልግል ባጀት ዘመናዊ ስርዓተ ምክልኻል ኣየር ንምውዳድን ሓደስቲ ኣፅዋር ካብ ኣሜሪካ ንምሽማትን ምዃኑ እዩ ዝሕበር ዘሎ ይኹን እምበር እቲ ዝፀደቐ ባጀት ካብቲ ፕረዚደንት ደሴት ታይዋን ላይቺንቴ ዝጠለቦ መጠን ብ16 ቢልዮን ዶላር ዝተሓተ እዩ ደሴት ታይዋን ወተሃደራዊ ዓቕማ ንምድንፋዕ ንባጀት ምክልኻላ ኣብ ዝመፅእ 8 ዓመታት ብ4 ቢልዮን ዶላር ከመትዕብዮ ኣብ ዝሓለፈ ዓመት ምሕባራ ዝዝከር እዩ ፕረዚደንት ደሴት ታይዋን ላይቺንቴ ሰራዊቱ ክሳብ 2027 ኣንጻር ቻይና ዝቐንዐ ዝለዓለ ናይ ውግእ ድልውነት ንምርግጋፅ ይሰርሕ ከም ዘሎ እዩ ክገልፅ ጸኒሑ እዚ ምዕባለታት እዚ ዝኽሰስ ዘሎ ኣብ መንጎ ቻይናን ደሴት ታይዋንን ዘሎ ወተሃደራዊ ምትፍናን እናዓበያ ዝመፀሉ ዘሎ እዋን እዩ

ቻይና ኣብ ወርሒ ታሕሳስ 2025 ነቲ ብመንግስቲ ኣሜሪካን ደሴት ታይዋን ናይ 700 ሚልዮን ዶላር ዘመናዊ ናይ ማእከላይ ርሕቀት ስርዓተ ምክልኻል ኣየር ክሸጠላ ንዘሕለፈ ውሳነ ሓደገኛ ስጉምቲ ክትብል ምኹናና ይዝከር። ኣቐዲማ ንደሴት ታይዋን ንምንጻል ከም ዝሰርሑ ኣብ ልዕሊ ዝጠቐሰቶም ሓያሎ ሰመዝ ደሴት ታይዋን እገዛ ዝጠቐስ ቻይና ኣገዳሲ ኮይኑ ምስ እትረኽቦ ነታ ኣካላ ዝኾነት ደሴት ብሓይሊ ክትፅንብራ ከም እትኽእል እያ ከተጠንቀቕ ጸኒሓ ዘላ። ሰሜን ኮርያ ምስ ደቡብ ኮርያ ኣብ ዘደዋወ ከባቢታት ናይ ነዊሕ ርሕቀት ከቢድ ብረታት ከም እተዋድድ ኣፍሊጣ። ፕረዚደንት ኪም ጆንግ ኡን ብ6 ጉንበት ኣብ ትካል መፍራ ኣፅዋር ሃገሩ ዑደት ብምግባር ነቶም ኣብዚ ዓመት እዚ ዝዋፈሩ ናይ 155 ሚሜ ኣፅዋራት ብኣካል ከም እተዓዘቦም ማዕከናት ዜና ሰሜን ኮርያ ኣቃሊሐን። እቲ ሓድሽ ኣፅዋር ልዕሊ 60 ኪሎ ሜትር ርሒቑ ንዘሎ ዒላማ ናይ ምውቃዕ ብቕዓት ከም ዘለዎ ዝሓበረ ፕረዚደንት ኪም ምስ ደቡብ ኮርያ ኣብ ዘደዋብ ከባቢታት እውን ሓያሎ ሚሳይላትን መወንጨፊ ሮኬታትን ናይ ምውፋር መደብ ከም ዘሎ ኣፍሊጡ። ንዓብየን ዝኸይድ ዘሎ ጠልባት ሃገሩ ንምምላእ ድማ መጠን ምፍራይ ሚሳይላትን ተተኮስትን ኣብ 2026 ብዝለዓለ ክዓቢ ኣብ ወርሒ ታሕሳስ 2025 ትእዛዝ ምሃቡ ዝዝከር እዩ። ኣሜሪካ ብሓውሲ ደሴት ኮርያ ተካይዶ ዘሎ ወታደራዊ ምትእትታው ወታደራዊ ዓማ ከተደንፍዕ ከመዘግደ ሰሜን ኮርያ ትሕብር። እቲ ተኽታኺ ምትእትታው ምስ ዘየቋርፅ ሰሜን ኮርያ ነቲ ኣብ 2006፣ 2009 ከምኡውን 2017 ዘካየድቶ ኒክለሳዊ ፈተነታት ክደግሞ ከም እትኽእል እያ ተጠንቀቕ ዘላ። ቀለላዊ ሓውሲ ደሴት ኮርያ ብፍላይ ካብ ዝሓለፈ ቀረብ ዓመታት እናኸረረ ከም ዝመፀ ናይ ቀረባ ተዓዘብቲ ይጠቕሱ። ኣብ ኢንዶኔዥያ ዝርከብ ንጡፍ እሳተ ጎመራዊ እምባ ዲኮኖ ሎሚ 8 ጉንበት ዝመኸኸ ኣኻውሕን ዒግታት ትክን ክተፍእ ከም ጀመረ ተቃሊሑ። እቲ ዝተፈአ ዝመኸኸ ኣኻውሕን ዒግታት ትክን 10 ኪሎ ሜትር ንሰማይ ከም ዝዓደገ ዝገለፁ ሰመዚ ሲቪላዊ ድሕነት ብሰንኩ 3 በፃሕቲ ከም ዝሞቱ ሓቢሮም። ብዝተኻየደ ስርሒት 17 በፃሕቲ ብሂወት ከም ዝድሓኑ እቶም ሰመዚ ብተወሳኺ ኣነፂሮም። እቲ እሳተ ጎመራዊ እምባ ካብ 17 መያዝያ ጀሚሩ ንበፃሕቲ ኩልኩል ኮይኑ እኳ እንተፀንሐ እዞም ሓደጋ ዝወረዶም ነቲ መምርሒ ጥሒሶም ዝኣተዉ ምዃኖም እዩ ዝግለፅ ዘሎም። ንጡፍ እሳተ ጎመራዊ እምባ ዲኮኖ ካብ መወዳእታ ዝሓልፈ ወርሒ መጋቢት ጥራይ 200 ግዜ ከም ዝነተገ ፀብፀባት ይሕብሩ። ኣብ ኢንዶኔዥያ ብውሕዱ 130 እሳተ ጎመራዊ ቦታታት ከም ዘለዉ እዩ ዝግለፅ። ኣሜሪካ ትማሊ 7 ጉንበት ምስ ዘባውያን መመሻርክታ ብምትሕብባር ኣብ ልዕሊ ሰላማዊ ዕላማታት ሃገሩ መጥቃዕታት ከም ዘካየደት መንግስቲ ኢራን ከሲሱ። ከም ኣካልቲ ፍጻሜ ሰራዊት ኣሜሪካ ኣብ መፃቢ ሆርመዝ ኣብ ልዕሊ ናይ ነዳዲ መራኽቢ ሃገሩ መጥቃዕቲ ከም ዘካየደ ዝገለፀ ሓለዋ ሰውራ ኢራን ነቲ ወታደራዊ ስጉምቲ ሓያለ መልሰ ግብሪ ከም ዝሃበሉ ፍሊጡ። ኣሜሪካ ዝወሰደቶ ወታደራዊ ስጉምቲ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ኣብ ሓደጋ ዘእቱ ምዃኑ ሓለዋ ሰውራ ኢራን ወቂሱሎም። ይኹን እምበር ኢራን ኣብ ልዕሊ ሓይሊ ባሕሪ ሃገሩ ናይ ሚሳይላትን ድሮናትን መጥቃዕቲ ድሕር ምፍጻማ መልሰ ግብሪ ከም ዘካየደ እዩ ማእከላይ እዚ ኣሜሪካ ገሊጹ። ኣብዚ ናይ ትማሊ ምልውዋጥ መጥቃዕትታት ክልቲኦም ወገናት ክሳራታት ከም ዘውረዱ ብብወገኖም ይሕብሩ ኣለው። እዚ ሓድሽ ወታደራዊ ምዕባለታት ተኸሲቱ ዘሎ ወጥሪ ብዘተን ምዕራፍ ንዝካየድ ዘሎ ዲፕሎማሲያዊ ምንቅስቃሳት ብኣሉታ ክፀልዎ ከም ዝኽእል የመት። ይኹን እምበር ዝተበፅሐ ስምምዕ ምቁራፅ ተኽሲ ዛጊት ፀኒዑ ከም ዘሎ ዝጠቐሰ ፕረዚደንት ትራምፕ ዝተበገሰ ዲፕሎማሲያዊ ዝርርብ ከም ዝቕፅል ኣፍሊጡሎም። ፕረዚደንት ትራምፕ ኣብ ስምምዕ ንምብፃሕ ዝካየድ ዘሎ ዝርርብ ፅቡቅ ገስጋስ የመዝግብ ከም ዘሎ ብምሕባር ኣሜሪካ ኣብ መፃባቢ ሆርሞዝ ተዓጊተን ንዘለዋ ንግዳውያን መራኸብ ኣሰኒኻ ንምሕላፍ ዝጀመረቶ ስርሒት ንግዜኡ ዶ ከም ዘበለቶ ምግላፁ ዝዝከር እዩ። ኢራን ግና ፕረዚደንት ትራምፕ ነቲ ስርሒት ምቁራፁ ኣብ ልዕሊ ሃገሩ ክስዕብ ዝኽእል ክሳራታት ንምግታእ ምዃኑ ሓቢራ ኣላ። ኣብ ማሊ ኢድ ግዳማዊ ወገናት ዘለዎ ሽብራዊ ተርእዮታት እናሓየለ ይመፅእ ከም ዘሎ ላዕለዎት ሰበስልጣናት ሃገር ሓቢሮም። እዚ ዝተገልፀ ትማሊ 7 ጉንበት ኣብ ማእከላይ ሸነኽ ማሊ ብዝተኻየደ ሽብራዊ መጥቃዕትታት ብውሕዱ 50 ሰባት ድሕሪ ምቕታሎም እዩ። በቲ ኣብ ክልተ ዓድታት ዝተፈፀመ መጥቃዕትታት ዓሰርተታት ከም ዝቆሰሉን ብርክት ዝበለ ኣባይቲ ከም እተቃፀለን እውን ማዕከናት ዜና ቃኒሐን። እቲ ፍፃሜ መቐፀልታ ናይቲ ብ25 መያዝያ ኣብ ሓያሎ ከተማታት ማሊ ዝተኻየደ ዝተወሃሃደ መጥቃዕትታት ምዃኑ ዝገለፅቶም ሰመዚ ደገፍ ግዳማውያን ሓይልታት ከም ዘሎ ወቂሶም ኣለው።
መንግስቲ ማሊ ነቲ ተርእዮ ንምምካት ምስ መሻርክቲ ሃገራት ዘካይዶ ምትሕባር ከም ዘስፍሖ ገሊፁ። ሽበራ ንምምካት ሓበራዊ ሓይሊ ዓቕመን ዘለዋ ማሊ፣ ቡርኪና ፋሶ፣ ኒጀርን ኣብ ዶባተን ልዕሊ 5,000 ወተሃደራት ኣዋፊረን ምህላወን ዝፍለጥ እዩ። ሰለስቲኤን ሃገራት ምስ ፈረንሳን ዝነበረን ፀጥታውን ወተሃደራን ውዕላት ብምስራስ ኣብ መሬተን ተዋፊሩ ንዝነበረ ሰራዊት

ኤውሮጳዊ ሕብረት ምስ ኣሜሪካ ንዝተኸተሞ ንግዳዊ ስምምዕ ክሳብ መጀመርታ ዝመጽእ ወርሒ ሓምለ ብምልኣት መዘየተግብሮ ዝወጠኖ ወሳኺ ቀረጽ ተግባራዊ ከምእ ዝኸውን ፕረዚደንት ዶናልድ ትራምፕ ኣጠንቂቖም። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝተበጽሐ ስምምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያቱ ወሲንዎ ንዝነበረ 15 ሚታዊት ቀረጽ ናብ 25 ሚታዊት ክብእ ከም ዘበሉ እዩ ገሊጹ ዘሎ። ይኹን እምበር ነቲ ስምምዕ የተግብሮ ከም ዘሎ ዝሕብር ኤውሮጳዊ ሕብረት ፕረዚደንት ዶናልድ ትራምፕ ክወስዶ ንዝኽእል ስጉምቲ ተመጣጣኒ ምላሽ ከም ዝህበሉ ኣብ እዋኑ ኣፍሊጡ እዩ። ክልቲኦም ወገናት ዝሓለፈ ዓመት ዝኸተምዎ ስምምዕ ኣሜሪካ ኣብ ልዕሊ እቶ ፍርያት ኤውሮጳዊ ሕብረት ወሲናቶ ዝጸንሐት ቀረጽ ናብ 15 ሚታዊት ከተውርዶ እቲ ሕብረት ከዓ ኣብ ልዕሊ እቶ ፍርያት ኣሜሪካ ቀረጽ ከይኸፍል ከምኡውን ኣብ ኣሜሪካ ወፍሪ ክገብርን ብኣማኢት ቢልዮን ዶላር ዝግመት ኣጽዋር ክሽምትን ዘጠቓልል እዩ ነይሩ። እንተኾነ ግና እቲ ውድን ዘይኮነ ዝቀስ ስምምዕ ዛጌት ብምልኣት ከም ዘይተገበረ ጸብጻባት የረዱ። ናይ መወዳእታ ዜና መራሕቲ ኣሜሪካን ብራዚልን ትማሊ 7 ጉንበት ኣብ ምፅባብ ፍልልያት ሃገራቶም ዘተኮረ ዝርርብ ኣካይዶም። እቲ ኣብ ኣሜሪካ ዝተኻየደ ዝርርብ ውፅኢታዊ ምባሩ ዝጠቐሱ ክልቲኦም መራሕቲ ኣብ ዝተፈላለየ ፅላታት ብሓባር ክሰርሑ ኣብ ዘኽእሎም ምርድዳእ ከም ዝበፅሑ ገሊፆም። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሉላ ዳ ሲልቫን ኣብ ርክቦም ሃገራቶም ኣብ መዳያት ንግዲ፣ ፀጥታን ብርቂ ማዕድናትን ከም ዝተሓጋገዘ ኣፍሊጦም። ፕረዚደንት ትራምፕ ዝሓለፈ ዓመት ኣብ ልዕሊ እቶ ፍርያት ብራዚል ናይ 50 ሚታዊት ቀረፅ ድሕሪ ምውሳኑ ንግዳዊ ዝምድንአን ከም ዝሸሓከረ ይዝከር። ይኹን እምበር ፕረዚደንት ትራምፕ ድሒሩ ኣብ ዝተወሰነ ፍርያት ብራዚል ቀረፀ ከም ዘጉደለ ጸብጻባት የረዱ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደግም። ኣብ ንኡስ ዞባ ሃይኮታን ኣገዳስነት ካድስትራዊ ምዝገባን ከባብን ዝምልከት ኣስተምህሮ ተዋሂቡ። ኣብ ንኡስ ዞባ ሓመልማሎ ዝቐረበ ምርኢት መጽሕፍቲ ኣብ ምኹስኳስ ባህሊ ንባብ ዓብዪ ኣስተዋጽኦ ከም ዝገብር ተሓቢሩ። ኣብ ንኡስ ዞባ ተሰነይ ኣብ ሃገራዊ መርመራ 8ይ ክፍሊ ልዑል ነጥቢ ንዘምፅኡ ተምሃሮ ሽልማት ታንፌዳ ተዓዲሉ። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ዋሽንግተን ከም ዘካይዳ ተቃሊሑ። ባይቶ ደሴት ታይዋን ንወታደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ሰሜን ኮርያ ምስ ደቡብ ኮርያ ኣብ ዘደባባ ከባቢታት ናይ ነዊሕ ርሕቀት ከቢድ ብረታት ከም እትዋደድ ኣፍሊጣ። ክቡራት ተኸታተልቲ ሓፈሻዊ ዜና ኣብ ዝፍጸም

ካብተና ዘናጋዕቲ ዝኾና ትሕሶታት መደባት ሞዛይክ መደወይ ክነሕዝናልኩም ቀሪብና ዘሎና ንሎም ድማ ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት እዮም ክህልውና። ኣብዛ መደብ እዚኣ ቅፃለ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ድማ እናመስገንኩ ናብ መደባት መደብ ወይክ ኸስግረኩም ተኸታተሉ።

Huh?

1 2 3 4 5 6 7 8 9 10

Aduh, Bobo. Lagi pagi juga. Itu sekarang sekali lagi.

This man, I don't want peace.

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ክትከታተሉ ፀኒሕኩም። ሕጂ ድማ ናብታ ናይ መወዳእታ ትሕዝቶ መደብና ዝኾነ ተኸታታሊት ፊልም ክብረት ኢና ክንሰግር መበል 55 ክፋላ ስዕቡ ክቐርበልና እዩ። ብሓባር ንከታተል።

0: ጨዋይ አንተ ከመ የመሰሉ ስውር ደተኛ ሰበ ይምዲያል አንቺ
1: ክብረት ጓሊ ክብረት ጓሊ በጃክ በጃክ ይቅረበሉሉ በጃክ ይቅረበሉሉ እዛ ጓል እዚ ኩሉ ተደቢሩ ይቅረበሉለይ እናበለክት ክብረት ጓሊ
0: በጃክደፉን
1: እስከሰመረግ ደፉን ደፍና ሞ ሰብ ርኤ ክሎ
0: لعبه
1: قدفي اي

0: ሃየንታሎ እዚ ኩሉ ቅረበ ለለይና በለክ ጓል
1: ንብዓት ናይ ወደኸ ሃየንታሎ ንብዓት ናተይከ ንብዓት ናይ ደቀይከ ንብዓት ናይ ህወተይከ ንብዓት ናይ ኣቦይከ እርዳ ክድ ይቕሩ
2: ንዓኺ
1: ኣደይ ስለ ዝኾን ክቕረ ኢለል ክሎ እንታይ ብዛዕባ ወድኹ ግን ከይትሓችን
0: ክብረጓሊ ሓዊኹ እኳ እዩ
1: ሓወይ ሓወይ እሱ ስለ ዝነብዐ ሕጂ ዛረብለኺ ኣነ ክትማሊ ከምኡ ደልክዮ
2: ክብረት ስኻ ስጋዕ ክንዚ ኣይጨክኒ ወላዲት ኮ
1: ሓውቡን
2: እየ
1: ንዓ ቁቕረ ኢለላ ቁቕረ ኢለላ እንተናቱ ግን
2: እሞ ስመንዶ እንታይ ደ ዝምልክተ እዚኣ ኣዲኺ እያ ወላዲት ክያ ዝበደለቶ በደል ወ ይቕረበሉለይ ትብላኒ ከምቲ ዝበደለቶ ክምዱ ዲ ክትብልትል ዘለኪ ወላዲት
1: ንዓ ክቕረበለ ክሕራ ኢለ
2: ኮይ
1: ናይ ወዳ ኮያ ትሓቲ ዘላ
2: ኩሉ ኣራይ መጨረሽ እኮ ብዕርቂ ብሕውነት ብይቕረቕረ ኮ እዩ ዝውዳእ ነገራት
1: ኣውበይ ምሳይ ከይትበኣስ ነዚ ወዲ እዚ ድሕሪ ሕጂ ገፁ ድምፅማፅ ክርዮ ኣይደሊ ይቕረ ክብለሉ ኣይደሊ
2: ኣይገብሮኒእዩኣውበይኣይገብሮኒእዩሰኪእዩሰኪእዩሰኪእዩ እዚ ነባዕክዮ ነብዕ ድሕ ካብ
1: ይምባዕ ንብዓት ናቱ ኣነ ይኣምኖኒ
3: ድሓን ጥራይ ግዜ ጥራይ ሃብያ ሞ እምበር ክብረት ለዋሕ እኒያትኾን ዘደይ ትፈልጥ እያ
1: እታሲራ ዲሓ ግዜና ዶ
3: ማማ ንእሽተ ግዜ ሃብያ በረታይ ስድራ ት ምኳና ይተርፈና እዩ ፅባሕ ንግ ክንዕረቂ ይፀገም ኣሎ
1: ሕራይ ዝወዲ ሕራይ ዝወዲ ሓግዘና ዝወዲ
3: ሓናጅ ክብጣዕሚ ይጥሕች ናይ ሕብስተስናኒ
4: ቤት
5: ደው ኢልካ መፅካ ሓንቆ ፀራይ ከዓ መፅካ ኣለኹ ሓሚሞ ከለኸ የ መፅካ ኣለኹ ንክናገር ንክበኣስ ዓቕሚ የብለ ናይ ባህክያ ይብለካ ኣሎ
4: ቤቲ መጀመርያ ፀዊዐ ክስለ ዝመፀኺ ክብረታ ንበለይ ብዙሕ ነገር እንዲ ግን ብንፁር ንሓቀ ክነግረክ ደልዩ ዘለኹ እንታይ ንስኺ ኣብዚ ፋሚሊ ኣብዚ ስድራ ቤት ምስ መፃኺ
5: ኣነ ሓሚሞ ንፀልየ ሎ
6: ናይ ብሓቂ ቅሬታ ብቀዳማይ ከይተረዳእና ማንዓውዓዊ ኢለ እየ ንሳ ምክንያቱ ናቲ ኩነታት ኩሉ ግዜ ባህ ስለዘየብለኒ እሞ ቅሬታ ይትሓዘለ
2: ድሓ ብቀዳይ ቁርብ ሕደቕ ስለ ዝበልኪ ኣነኸ እስከ ድሓን ቁርብ ዝሕልን ተበለት ኢለነት ነገር ሓሊገ ይኸይደ እምበርታ ቆልዓኮ ነጊራትን ነራ ንድ ኣነ ግን ምስሓተት ኮ ኖኖ ተኻራይት ያስኩላ ልዕላ ቢልያ ስለ ዝበለኒ ኣነ ኣሚን እየ
6: መሳሊና ኮ ይተኻራይ
4: ንሓፍቲ ክዳናግር ዘይተዘከፈ ዶ ንዓኸ ክዳናግር ካስከ
2: ካብ ኩሉ እታ ሊብሬቶ ምስ ረኣየኒ ኣነ ኣሚን ሓደ ሚልዮን ዝኣክል ክህብ ከለኹ ሕሰብ እዮም ንዓይ ኮ ብጣዕሚ እየ ክሳ ገይርኒ ናብራ ስደትካ ትፈልጥ ኢኸ ለይቲ ምስ መዓልትን ሰሪሕካ ቁሪ እናተሃረምካ ከርተት እናበልካ ንማልባት ኣብ ዓድና ገለ ነገር እንተገበርና ይሓይሽ ኢልና ኢና ነቲ ኩሉ ነገር ተፃዊርና ኣብ ዓድና ገዛ ክንገዝ ኢልና ሓሲብና ገርኒ ግን ኣብ መጨረሻ ናይ ብሓቂ ንዓይ በዲልን ሓሲብኒ
7: እዚኣ እዛ ወረቐት ረኣየ ብቀዳይ ዘቀሪብና ቀዳማይ ዕርቡን ዝሓፍሉ እዩ

0: ኣነኮ ሓወበይ እትዛረባ ስለ ዝፀላዕኮ የበ ቀዳማይ እምበር እዩ ኣቅድሚ ክብረት ክዛረብ ስለዘይደለኩ በር ዝተገይሩ ዘሎ ነገር ቀሊል ነገር ኣይኮነ እቲ ወዲ ከዓ ሕጋዊ ሰነድ ከም ዘለዎ ከዓ ርኢና የበ ቀዳማይ ስለዚ እንታይ እዩ ዝብል ሎ ወይ ሚልዮን እዩ ምለስለይ ወይ ከዓ ነቲ ገዛ ሃቡን ኣረክቡን እዩ ዝብለና ዘሎ ሕጂ ንሕና እንታይ ንቁር
1: እንታ ሲራ ክወደይ እሞ እንታይ ኢናት ንገብሮ ኮይ ጠፊእና ዘ እዚ ነገር ኮይኑ እንዲ ሕጂ እንታይ ፍታሕ ንርከብ እንታይ ፍታሕ ይገበር ኢና ከነና ዘለና
2: ባባ ሰመረ ብዛዕባ ሚልዮን ኳ ኢና ንዛረብ ዘለና ሞ ዋእልና ከርተት ኢልና ኮ ሚልዮን ኣልዒልናዮ ኣይኮናን ጠሚትናዮ ንፈልጥ ኢና ንስኩም ብኸፉ ብዛዕባ ሚልዮን ክትፀቐት ውዕል ኣሎ እንታይ ኹም ትብሉ
1: ኣለኹምወደናትካስፈልጥናሓ
2: እቲ ፀገም ከዓ ናይ በዓል ሲራክ እዩ ንጓል ሓት ናይ ሃብዋ ትገዛ ክንብል ኣፍና ደም ክወፅ ከሎ ስኹም ትፃወቱ ነይሩ ንየለኩም ከዓ ርኢኹም ሕጂ
1: ብግብ ስማዕ ሕጂ እንታይ ኢና ክንገብር ዘለና ዞም ደቂ እንታይ ይመስለኩም ህዲ ኢልካ ሕሳብ ዘድሊ ሓደ ግዜ ክልተ ግዜ ከይሓሰብካ ትወስዶ ስጉምቲ ናብ ጌጋ እዩ ዝወስደካ ንሕና ከዓ ስድራ ቤት ኮይና ኢና ትሽግር ኩሉ ብዓቕሊ ንሕዞ ዘለና እምበር ምስ ካልእ ጓና እንተዝኮዳ ካልእ እንዲ ነይሩ ሲራክ ንስኹም ከዓ እዚ ኩሉ ዓቕልካ እዚ ኩሉ ካልእ ትኽእሉ ካልእ ፀርኩም ትኸዱ ዳ እሞ ነዚ እንታይ ኢና ክንገብር ኣንኳይደ ዝብሎ ዘለኹም ገንዘብሲ ሂወት ዝጠፊእና ዘ የለን
0: እዚ ሕና መጀመር
1: ሕጂ ዳሓንዳሓንዞም ደቀ እንታይ ከም ንገብር ህዲ ኢልና ንሕሰብ እቲ ገንዘብ ምስኡ እንተሎ ፅቡቕ ሃባይ ኢልና ነቲ ሰብ ነቲ ዕርቡን ዝሃበ ሰብ ንህቦ ተዘይ ኮይኑ ግን ካልእ ፍታሕ ከኣነና ድ ስድራ ቤት ኮይኑ
2: ዝግበር ዳ መዓት ብሕጂ ብሕጂ እዩ ዘሎ ዝግበር
0: እዛ
2: ሲራ ካወ እዚ ሰብኣይ ስርዮ ኣለካ ዶ ይከላኸለሉ በቃ
0: ባባ ሰመር ቆምታት የብሉን በጃ ከለካ ኣብ ሓጢያት ካትት
2: ንዶ በጃኻ ብዛዕባ ሚልዮን ዳ ዝዛረብና ኳ እዩ ንግደፎ ንግደፎ ጥራሕ ድብሎ ኣሎ
0: ኣታ ስዳ መኸራዳዳእና ኢሉ እንታይ ክብል ሞ ምስኪማ ይወሪድዎ
2: ኖናትኩም ዕምቀት እዩ ኣነ ኣሞይት ደው ኢለ ክነግ
0: እታ ኮይነ ኢልካ ክትነግራ
2: ነግራ
0: ዝዕባ ሕጂ ኣብዝና ደው ኢልካ ተጋቢልካ ነጊርካ እያ ሕጂ ክንታይ ክትገንደለ ኢካ ስቕዘይ ትብል
2: እሞ ብዛዕባ ሚልዮን ስኳ ክምዛርቡ
0: በዓልና ኣለና ዮ ጉዳይና ስለዝ በዓልና ኣለና ሕጂ ከይትድውል ነጊራካ ኣለኹ
2: ድሓን ኣነ ምሻ ይዛረብኒ ጓልሓትነ ከይዳ ኣላ በዓላት
0: ድሓን በዓላ ተርክበሉሳ ንስኻ ግን ኣፍካ ኣክብ ሓራ
2: ግን ማራ ሸለ ትብ ኣለኹም ጉዳ
0: ኣነ ማዓሲኻ ትስእል እዚ ባህር እዚ ማዓሲኻ ትገድፉ
3: ክብረተይ ኣነ ንልማዝ ሓፍተይ ንንገራ ኢለ የ ኣልማዝ ግን ሕጂ ኣኸይዳ ከይትስንብድ ቅድም ነረጋግፂ ኢለ ሓንሳብ ምፅናሕ ኢላትኒ
4: ክትነግራና ነይርክን እምበር ተትነግራና ገለ መፍትሒ መሓሰብና ወይ ጠጠው መበልናዮ ሕጂ ግን ሸይጥዎ ተርዲእኪ ርኢናዮ ኢና ኣነ ግን ንቲ ሰብኣይ ክኣምኖ ይከኣልኩን ንኣታ መብራህቱ መፂኡ ክዛረበ ንከሎ ሓሪቀ ይተዛሪበ እዩ ኒርካ እንዲ ኸሲራ
0: ንሕና ውን ኮሰለን መሰርኢና ንኣሚና
4: ናቱ ፌርማ ደለዎ ናይ ቴድሮስ ፌርማ ደለዎ ሓደ ሚልዮን ወሲዱ ገዛ ሸይጥዎ ተትነግራና ነርክን ግን መፍትሒ መምፃእና ናይ ብሓቂ ኢኹም ተጋጊኽን
0: ቱለይት
4: ማዕፀዶ ክሕሉ

0: corriendo.
1: በደል ወድኽ ደ ውዳይ በደል ወድኽ ይውዳ ወደይ ንዝገዛ ይሸጦን እዩ ካብ መን ተወሪዱ ኢልክ ዶ ትፍክር ነርኪ
2: ክብረት ጓለ እምበር ትማር ኩልፍ ኢልክ ነርኩ ተትኾኒ እንታይ ንግበርና እዚ ቆልዓ ከዓ ኩሉ ኣጋውሉ እንድ ትሪኦ ዘለኹ ሕጂ ብሕጊ ክረዋ ኣቢልና ክንሕዘ
3: ናይ ምንታይ ሕጊ እዩ ዝኸ ካልእ መገዲ የሎ እንድ
2: ሱቕ በል ንስኺ ሱቕ በል
0: ድሓን ባባያ ካብ ዝገበሮ ላዕል ተኸይገበር
2: እንታይ ኮይኑ ደ ይገብር ሸጦ
3: ኣሸጦም
2: ሱቕ በል ይብለክ ኣለኹ ኣነ ፅባሕ ንግሆ ንኩሉና ጉሕፍ ከም ዘብለና ግን እርዳእ ንሎ
3: ኣይጉሕፈናን እዩ ንመን ርዩ መን ምስ ወለዶ ኣይጉሕፈናን እዩ
4: ብሓንባንባ ኣብ ሕጊ ዘብፅሕ ይብልና ካልእ መንገዲ ክፈትሖ ኢና
5: ማዕረኽ ንዶ ድሓር ከዓ ንሕና ንክንነግረሉ እዩ እምበር ንኽረብሓሉ መዓስ ሂቦሞ ከምኡ ጌርካ ይትሸቐል ባባ
2: ኣትረከ ክነግረሉ ክነግረሉ ርኦ እንድ ዘለኹ ኩሉ ኣጋውሉ
0: ኣቀኒ ኣነ ከዓ ንዓኻ ቤት ፍርዲ ጠጠው ይብለካ እስኻ ኣብ ቤት ፍርዲ ጠጠው ኣይትብልን ኢኻ እንተደልዩ ዝገዛ ውሰዱ መጨረሻ ክኹም ኣያክባ ካብኡ ዝኸፍ እንታይ ይምፀና እዩሲ
1: ባለን እዚ ገዛ ሸይጡዎ እዩ
3: ክብረት ጓሌ ገዛ ሸይጥን እዩ ሲራ ቀለባበን ኣሸጦን እዩ ክብረት ጓሌ ይቕረበሉሉ
1: ሸጦኣሸጦን ብጀካ ወዲ ክሓቀኛ የለን ንሕና ኢና ሓሰውቱ
3: ቴድሮስ ሸጥካያ ዲካ ትገዛ እታ እታ ቀለባበን
1: መልሰላ
3: ኣሸጦም
1: ሸይጥዎ ሓደ ሚልዮን ዕርቡን ተቐቢሉ ወድኺ ሓደ ሚልዮን
3: ቴድሮስ ሓቃድያ ገለባበል ቴድሮስ በጃኻ ቴድሮስ በጃኻ ገለበል ክብረት ጓልያ ይሸጦን እዩ
1: ንዓኽሎ ይበዲሉ ንዓና ግን ካብ ድብድለና ነዊሕ ንዓኸ ሕጂ ጉድ ገይሩኪ ንዓና ጉድ ካብ ዝገብረና ግን ነዊሕ ገይሩ ንሕና ክንሳቀ ከለና ንዓኸ ተረዳእኪን ማማ ሕጂ ባኸ ምስ በፅሐ ተረድእኪ ኣባኸ ምስ በፅሐ ተረድእኪ ንሕና ቐንዛ ግን ኣይተሰማዓኪን ማማ
4: ቴድሮስ ኣነ ኣብ ቤት ፍርዲ እዚ ከይፈለጥ ክቕረ የለልካ ነራ ካብ ሕጂ ግን ባዕለ ክተሓሓዘከ
1: ርኢ ከዓ መስ ርኣይ ጀጉነና ንብል ክንረአኢና ራዮም ዝያቶ ረአዮም ተሂደ ክብለሉ ተሂደ ክብለሉ ከመይ ገይረ ክሃደ
4: ድላይ ክተዛሪብክኒ ክጃክለክ
1: ዘድልዮ ምስ ገበረ ዘድልየኒ እተተዛሪብኩ እንታይ ትርጉም ኣለዎ
4: መብዲ ሕማም ከይትበፅሕ
1: ብህወትና ቆቕትኢሎምና እዮም ዚኦም ሲራክ ብህወትና ቐትኢሎምና
4: ተረድእ ንባ ኣነ ኩ ስድራኺ እዮም ኢለ ኩሉ ነገር እኳ የተፃዊረ ዮ እንታይ ድገበርኩ ሰብነ ኣብደይ ጉዳይ ትእትውኒ ኣነ ክዕልዎም ክንደደ ፈቲነ እዞም ገዛ እዚዩ ኣነ ስድራይ እንታይ እዮም ድደልዩ ዘለኹ ኸባና በጃኺለክ ኣነ ከይደ ኣለኹ
3: ከይፅዋዕኒ
5: بل سمعنا حرة ر حفتي بجخي

0: ሰላም ኣርገ
1: ደሓንዶ
0: ደሓንዶ
1: ከመይ
0: ፈሊጥካ ኣለካ ዲኻ
1: ዋ ፈጠካ
0: ሓውሴራ ከሰብኣይ ክብረት
1: ፈልጥ ከመይ መፅኻ
0: ቤላ ባሕተካ ኣሎ ከየመይ ኹም ሓሲብኩም ዛ ብሓሶት ምምስካር ገላ
1: ብሓሶት መስክረ ድያ
0: ንስኹም
1: ንኸይፈለጥካ ዲኻ ዘር ብሓሶት ክምስክር ርኢኻ ኒኻ ንዓይ ተመስከርኩ ኣነ ብሓቂ ኢ ድምስክር
0: ዓርኮም እንዲኻ ምስኦም እንዲ ከተምስ ዝርአ ከ
1: እባ ዓርኮም ስለዝኾንኩ ኣነስ ሓደ ክኸውን ኣርኦ ርእስና
0: ኣታ ወዲ ንዓይ ከም ሰክት ኢኹም ተሓስቡኒ ምሽ ኣነ ከማ ወደስ መራ ብዛዕበኹ ኮ
1: እሞ ትኾንከ ክስመራ እንታይ እሞ ወደስ መራ ትኾንከ
0: ንምንታይ ኹም ትፅኣሱ ዘለኹ እቲ ገንዘብ ኮ ናይ ክብረት ጥራሕ ይመስለካ ሓራይ ናይ ሴራክ ናይ ኩሉ ስድራ ቤት ገንዘብ
1: ንፍምባ ኮነ ጓዕሶ ድኹም ኮነ
0: እንታይ ከ ትብለለካ ሓጂ ኣይመስከርኩን
1: ስኸመርታይ ትብለ ኣለ
0: ኣይመስከርካ
1: ኣይመስከርኩን
0: ኣታኺድ ንዓይ ብዚ ንፁህ ገለ ይትኾነለይ ሓራይ ሓንቲ መዓልቲ ግን ዋጋ ኹም ክትረኽቦ ይኹም
1: ይበደለና ዋግኡ ክፍሎ ኣታ ክብረት ኢነ እምበር ንዓኸዳ ወዲ

ገዛ ስናይ ብሓቂ የውህብካ እዩ ስድራ ቤትኩም ናይ ብሓቂ ፅቡቅ ገዛ ወሪሶምኩም

ካብቲ ልምዲ ክወፅእ እንዲ ክ ክወፅእ እንዲና ዓውሒተፅብት ክወፅእ

ኩብራት ተዓዘብትና ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምሳእላይ ኣማን ተኽለ ብምዃንና ምሳኹም መፅኒሕና። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ሲቲ ፓርክ መዘናግዒ ማእከል ድማ ብስመይን ብስም ተዓዘብትን እናመስገንኩ ንዝተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: በት ምነን ውሃ ይጣላቃ እትአኽያ ሻፋጣ ቀልቡ ዝተርፉ ግልተ ሽፍር
1: ማሻላ ወተባረከላ ማሻላ እላ በስ ኣነ ንኦሱ ብላከሰን ንእምራ እምራ በስ ግል እተንስየ ክእበንዲ ይኮኑ መደት ሓቲ ሕና ጋልጋላይና ወርወት ርሓመመለይ ወቱ ግስና እማ እለቲ በሳ ባዓድ ማሻላ ወተባረከላ እብእክሉ ለማፃ ወበጫይ ለማፃ ወእማይ ለማፃ ገበቡ ማሻላ ወተባረከላ ሕና በስማር ተዓጀብና ተዓጀብና እላ ጣብያ ሰኔታ
0: ኣዩ ሓረ ለሃ ሞት ለሃ ኣመት ኣለባሰ በሳድፍ ፈክ ኣለባ ለሰምዓት ለረዲ ወኖ ስለ ግላ ድርስ እግሉ ለገቢ እትእሳት ለፈግር ማል ወለሓረ ንዋይ ለሀይ ለቤት ኣብታት ትካፈሉ ቆፀራ ገቢ
1: ጀለ ጀላል ከምዎለ ጀለ ጀለ ማሻላ ትባረከላ ማሻላ ትባረከላ ወሓረ ንሱ ያዕኒ ምዶል እትከራህሊጣ እንዳገባእድ እትፈርሓመ ማሻላ ትባረከላ ሕቱ ሰዱ ወምስል ባጡ
0: ዓብ ፈራፈ በርናሚጅ ገቢ ኮ በርናሚጅ ሰበት ገቢ ወሮ ከብዓል ፈኮት ልሰደ ወላማ እክል ልቡ መፆ እግሊ ኢልክረብ እንደ ትበሃላ እባሕያ ዩ መፆ
1: ኢልዳቃ እላ ሰዋልፍ ርኢካ ሰዋልፍ እብላካለይኮ መረንየፍዓይ ሰበቱ በስ ያዕኒ እግሊ ኣተላለቡ ሓደ ርኤካ ምንገቢ ገቢልና ያዕኒ በለት ፈናተ እግቡይ ሕድ ሰደ ወምስል ባተር ሰዋልፍ ሃይብ ወነሲ እላ ሄ ያዕኒ ዕላማትና ወላ በን ሌለ ሰበታ ዝያድ እግል ትተርድ ወእግ ኣተላለ ወጅባ
0: ኣንስ ኢላ ደጎምኮ ካ ፍንቲ ትበቸንዲ ይኮን ገቢልና ምን በዲሩ ገቢልና ኤርትራ ርኤካ ምን በዲሩ ሳድያይ ወሳንዳይ ወራድኣይ ወመተክራይ ሕትከምቱ እሙርቱ ውለይ
1: ዓብእላ ፍንቲትና ታታ ሕና ፍንቲትና ታታ ማላይ ኣዘየልሃማ እትብል ሃበል ቤሎው እሊ ካሕሳይ ጋልጋላይና ወመላሃይና ለሞተስ እሊ ወልዱ እቲ ዮም 15 ናይ እሊ ሸህር እሊ ለሃዳሃላ ወሕና የ ወድ ጋልጋላይና ወወድ መስኒና የቲምና ሰበቱ ለጅና ለተካሊፍ ለህዳይ ኩል ያኒ ፆርና ዋድያ መሆሊና ወትካፈልናሁ ኣዚ እንታ ምግትስ ድየናቱ መስላካ ድምሑ የምስለ ሽቁልካ እታ ጅምዓት ናይ ለ ጉሩሽ እንተ ግትስ ድየናቱ ዳሌ
0: ሰነት ሰነት ኣና ክመል ማስኡል ዓላ
1: ኣብ
0: ወገሌታየ ጃምዕ ለኮ ወልስታ ግለ ጅምዓት ሓደ ወት ካሕሳይ ኣብ ረማጭ ወደመተ ክቡዳ ውላድና ተፀወራ ጣሖ ካዕበ
1: ውላድና ከላስ ከመእላ ሓቆ ገበት እዘ ሰኒቲ ብኣድምዑ ሰኒቲ ብማሻላ ትባረከለ ረቢ ለዋፍቃና ወልስደየና
0: ንጠባጠብባረከለ
1: ፊኪ በበስህታታ እንሻ ላ ሰኒ ዝሓልፍ ልህዳይ

ኣብ ዝሓለፈ መደብና ንኣመሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነተን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወታደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጂያዊ ምዝላቕ ሳሕል ከውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርድታትን ትካላትን ስለ ዝተቐየረ ኣብ መመስራቲ ሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና። ኣብ ናይ ሎሚ መደብና ድማ መጓዓዝያ ድሕሪ ምዝላቕ ዝነበሮ ተራ ከመይ ይመስል ከም ዝነበረ ክንርኢና።

0: ኩሉ ዓቕሚ ህዝባዊ ግንባር ዳግማይ ኣብ ሰሓል ድሕሪ ምስፋሩ ክፍሊ መጓዓዝያ እውን ብመጠን ዝርግሐ ናይ ትደጀንን ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽኡ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓምበርበብ፣ ዓራርብ፣ ነቕፋን፣ ዛራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንዅሉ ጠለባት ኣብ ምቕራብን ምጓዓዝን እጃም ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልከት ሩባ ቐብረ ወእት ዒላ ፃዕዳ እግ ካባታሃት ናይ ሽግለት ስትራተጂ ዓራር ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ብኳዓት ዘረዝር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራ ንምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከም ዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሕል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ይኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ መጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ኣይንምብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተኻኒጾም።
2: ቅድሚ ሻድሻይ ወራርውድ ካብ መራፊት መንገዲ ዓፂና እዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻድሻይ ወራር ዋላ ቅድሚ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ፀንሐት ውድብ በዚ ናይ ጥሩቕሩቕ መንገዲ ከም ፅረግ ተገርና ዓራግ ዝኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድስ ነዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልዶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን ትኩሳ ስለዝነበራ መብራህቲ ጥፊኻ ክትኸይድ ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ከም ዝኾን እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮም ፍረቓን ዘይሓልፍ ከም ዘርእካ ጭልብ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገበሩ ብከምኡ ትኸይድ ሽዑብቲ ናይ ዓራጋ ንቁልቁል ምሰበልካ መብራህትካ ውልዕኻ ናብቲ ጎቦታ ስለ ዘሎ ነቲ ደልየ ቦታታት ትበፅሖ
3: ናይ በዓል ጥሩቕሩቕ ሕጂ ኣይኮነን ከም ውድብ ኮንካ ክትሰርሐ ከምቲ ዝለዕለ ሃገራት ኮንካ ክትሰርሐ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ፊእካ እዩ ዝኽየድ ነይሩ። እዚ ዓቐበት ናይ ጥሩቕሩቕ 24 ሰዓት ማይ ጀልሚ ዝብል ጭቃ እዩ ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ። ሕጂ ፀቢብ ፅርግያ ይውን ማለት ክልተ ማኪና ስከመሓላለፍ ደርጋ ኣይክእልን እዩ። ብዝኾነ ብኡ መብራህቲ ፊእካ ክየድ

0: ሽዱሽተ ፅርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥቑሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ፅርጋታት ኣሽንኳይዶ ብለይቲ እሞ ከዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ ብቐትሪ እኳ ዓይንኻ መሊእካ ክትርእዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም ዝበለፁ ፅርግያታት ነይሮም ተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ፅርግያታት ምጓዓዓዝ ምድብ ስርሖም እዩ ነይሩ።
1: ብድሆ ኣብቲ መድረኽ ክትሪኦ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊተወ እዩ። ብልክዕ ኣስታት ናይ 30 ገለን ኩርናዕ ኣለዎ። ከምቲ ትብሎ ፀናሕኻዊ ነተን መካይን ንባዕለን ብቕዓት ኣብቲ እዋንቲ ምስቲ ስፔር ደይ ምንባር ከም ድላይካ ዘይትረክበሉ ፅገናታት ውን ንባዕሉ ኣኻልእ ስለ ዘይነበረ ንሰን ውን ኣይተኣማምናኻን ኢን ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ተወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ። ብድሆ እዚ ኣብቲ መጀመርታ ተፀርገሉ ንባዕለ ያነ ፈቲነዮ መጀመርታ ግዜ ብታሕቲ ፈቲነ እቲ ፅርግያታት ኩሉ ኩርናዓት ታሽሙ ግን ብዙሕ ደሸግር ኣይነበረን። ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርና ሓያል እዩ ነይሩ። ምዝ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን። ኣብቲ እዋንቲ ግን ንሕና ብዝተዋሃበና ተወፋይነት ናህና ኢልና ጉቡእ ና ኢልና ስለንወስ ዘይኮይኑ ሓያል እዩ ቦታ ከም ፈተኒኡ ወይ ክንፍትነ ከለና መጀመርታ ግዜ እንታይ ሽም እዩ ብላዕሊ ፍላይ ክትወርድ ከለካ ብዓንበርበብሲ ኣበይካ ተዓልብ ኣይርዳእካኒ ግን ብዙሕ ኣይግድሸካኒ ንባዕሉ እቲ ድፍረት ነይሩ ኣይፅግመና እ ነይሩ ብድኾነ ይኹን መንገዲ ኣነ ኹን ዋላ ብፆታይ
2: እርግያታትና ኩሉ ግዜ ብልሽው እዩ ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልና። ምክንያቱ ሓንቲ መኪና ወፊራስ ኣብ ገራጅ ናይ ግድን እያ ክትኣቱ ገለ ቕሓ ጉዲላ ክትኣቱ ምክንያቱ እቲ መስመር ብምሉኡ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቕ ከሎ ስለ ዝፈልጥ ግን ኣውቲስታ ዝኾነ ይኹን እቲ ሕማቕ መገዲ ከመይ ገይሩ ዝሓልፎ መኪንኡ ከይትበላሸዎን ክሳብ ክንደይ ጥንቃቕ ኣሎ እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልትን ሕጂ ኣብዚ ዝክር ብመካይን ብልሽዋት ከምዘን ከምዝናኣለዋ ንሕሪ ትባህላ ንድሕሪ ኮይነን ለይቲ ሰብ ክድቅስ የብሉን ተባሂሉ ዝስርሐሉ እውን እዋናት ነይሩ። ብደይ ዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሐለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፂእካ እዘን መካይን እዚአን ቀልጢፈን ክመሓይሽቡ ወይ ድማ ክዝፅገናሉ ዝኽእላ መገድታት ከም መደብ ዝውሃብ ነይሩ። በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቅ ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደየ ኮይኑ ናብ ተወከፍ እቲ ክፍታሕ ትኽእል ወይ ድማ ነስፅርግያ ክትፅጉነ ትኽእል ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብኸምኡ መሰረት ጥራይ ዝፅገን ነይሩ እምበር ማሽናት ኣምፅኢካ ዝፅረብ ከምዝና ኢሎም ኣይኮነ ትትረ ሕጂ በዓል ብድሃሎ በዓል ሕሽክብ ከምኡውን ንዓራርብ ክወስዶ እዚ ተኣዝዩ ተኣፋፊ መገዲ እዩ። እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍልጦ ናብዚ ቦታ ዝኸይ ንድሕሪ ኮይኑ ክንደያ ክትፅዕን ትኽእል እዚ ግምት እቲኻ ክዱ ትኽእሉ ዓይነይቲ መኪና ኸ ነዚ ክድይቦ ትኽእል ዓይነት ኣውቲሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸዱሉ ሰባት ነይሮም። ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውቲሽትን ከምኡ ከዓ ነተን መካይንን ጥዕንአን ቁር ካብተን ካልኦ ዝሒሻ ተባሂሉ ዝስደዳ እዩ ነይሩ። እዚ ናይ መስመር ናይ ናቕፋ ዝነበረ ናሕራይ ከይተፀርገ ከሎ እዚ ናይ

መድሓኒት ትኽኢልካ ድእቱ መሓመድ ዲበላይ ከሎ መሓመድ ዲበላይ ተኣዝዩ ኣፀጋሚ ዝነበረ እዩ። መሓመድ ዲበላይ ሲ ንድሕሪት ንቕልሚት እንዳበልካ ይስገር ነይሩ። ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢብ ስለዝነበረ ብዙሕ ሓደጋታት እውን ከምኡ ይጋጠሙ ገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛ ትካ ክትከይድ ስለ ትኽእል እዚ ሽግራት እዚ ኩሉ ግዜ ንመራሕቲ መካይን ሓደ ካብቲ መንክኢላ ናብ ዝኸደሎም መንክ ነዚ መኪና እዚኣ ክሕዛ ኣለዎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝኽየድ ነይሩ። ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለዝነበረ ሕማቅ ቦታታት እዩ። ብዘራ ዓሰርተ ክድይብ ንገልጠም ክድይብ እዚ መስመራት እዚ ሙሉ እምኒ እንዳተሰገርካ ወይ ድማ እንዳተሸኸልካ እንዳደ ኮይንካ ኣይክየድን እዩ ነይሩ።

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበራን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም እዩ ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሩባታትን ስንጭሎታትን እናሰንጠቕካ ይሕለፍ ምንባሩ እቲ ዝኸፍእ ዕንቅፋት እዝዩ ነይሩ። እንተኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአ ናብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፈትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጸልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ ፀሓይ ዝበርቀሎም ዝነበረ እዩ።

0: መብዛሕትኡ እቲ ናይ ለይቲ እንዲ ምንቅስቃስና ምስ ናይ ፀላ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት ሸውዓተ ምስ መሴልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት ሸውዓተ ሽዱሽተ ፍራቃን ተበጊስካ ናቕፋሲ ሰዓት ዓሰርተ ኣቢልካ ታኣቱ ሰዓት ዓሰርተ ኣቢልካ ምሳእትኻ ኣራጊፍካ ወይ ትኺልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን እውን ክህሉ ከም መደብ ስለ ድተሓ ዝነበረ መጓዕእዝያ ተኺልካ ውን ንውሽጢ ድፋዕ ኢኸ ታኣቱ ውን ጉንዲ ሕሽካ ታኣቱ ወይ ከዓ መግቢ ሕሽካ ታኣቱ ካልእ ናይ ውጓኣት ኩነታት ተልዩ ውን ንባዕሉ ኣቲኻ ውሽጢ ኢኻ ታኣቱ ውሽጢ ኣቲኻ ተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉን ዓራርብ ድዮም ዋላ ዚ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ወይ ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም ንስኻ ሕጂ ከይዕረፍካ ሙሉእ ለይቲ ሰዓ ሸውዓተ ንበዓል ንበሎ ድሓን ብቀረባ ንበዓል ዓምብርበብ ሰዓ ሸውዓተ ተኣቱ ናይ ንግሆ ሰዓ ሸውዓተ ተበጊስካ ናይ ምሸት ንበሎ ካብ ሂምበልሲ ኣቲኻ ነቲ ደድልየካ ኣራጊፍካ ኣብ ውይ እንተኣዚዝካ ንውሽጢ ስለ ተኣቱ ኣብቲ ግንባር ውን ሓለፍቲ ናይ መጓዕእዝያ ስለ ዘለዉ ውሽጢ ኣቲኻ ኻ ንውጋኣት ንገለን ክሳይ ኣቢልካ ከሰዓ ሸውዓተ ሓሊበት ትምለስ እዚ ንባዕሉ እንታይ ሽሙ እዩ ዝኸፈ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየ ናብቲ ውድብ ሓያል እዩ እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ ቁሩብ ኣብቲ ዕድላት ተረኸብ ካብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን ስለዚ ኣብዛ ናይ ለይቲ ግን ከም መደብ ስለትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ይኸም ኣጋጣሚ ግን ክትባረበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጣሚ እዩ እቲ ናይ ትኽስ እንዳኸትካ ውን ትፈዝዝ ትኽእል ኢኻ ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል ስለዚ ከምዚ እንዳገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዩ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅሩብ ሳየብለላ ነ
1: ሰዓ ሽዱሽተ ንማካኢልካ ምዕሸግ ዝወፅእ እዚ ሕጂ ኣብ ምንታይ እዩ ኩናት ቁሩብ ኣብ ዝዓርፈሉ እዋን ሰዓ ሽዱሽተ ካብ ምዕሸግ ይወፅእ ሕጂ ኣብቲ ተዋሃበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስም እንዳ ስንቅ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትፅዕን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9 ኣብ ምፅዓን ኣለኻ ብድሕሪኡ ኢኻ ጉዕዞ ትጅምር ሕጂ ንናቕፋ ንድሕር ኮይንካ ሰዓት 10 ንድሕር ተበጊስካ ሲ ሰዓ 6ዱሽተ እዩ ድኸውን ስጋዕ ናቕፋ ትበፅሕ ምክንያቱ እቲ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለዘይነበረ ሙሉእ ለይቲ ኢኻ ትሓድር ን7 ኪሎ ሜትር ክትከይሲ ሎሚ 500 ኪሎ ሜትር ንምሳሌ ተሰነይሲ ኣብ ሓደ መዓልቲ ፈረቓን ንኣትወ ኣለና ማለት እዩ ሽዑ ግን 7 ኪሎ ሜትር እዩ በዓል ሓስታት 30 ኪሎ ሜትር ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረካ ነይሩ ሕጂ ትኸስ እንዳልካ ትኸዶ በዝሕ ካብቲ እንዳሰማዕካ ትኸዶ ኣፍንጫኻ እንዳሰርሰርካ ህንጥሸው ትብል ወሪድካ ማይ ትሕፀብ ሓደሓደ ግዜ 3 እግር ኣላሻሂ ሓደሓደ ግዜ ንዓኻት ኩንኮማ ንገዲ ሳይ ንገብር ኢና ኣብ ጦፍ ኩሉ ግዜ ስለንታኸ ማለት እዩ ንዓ ተኺልካ ትበራብር ማለት እዩ ትስሓቅ ትቃለስ ኣብኡ ሕልኮ ትኣተተው ትቃለስ ኣብኡ ምክንያቱ እዚ ክትበራብር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለዝሓልፍ ከምዚ እናገበርካ ትኸይድ ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ይኸውን እዩ ተጓዓዝና የዝከረና ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ብኡ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ እቲ ክሳይ ሴርሶሳብ ደይ ትቋፃፀረሉ ደረጃ በፅሓሉ ሰዓት ነይሩ ማለት እዩ ግዜ እቲ ሕጂ ትገርመካ ሲ ዋላ ድኻም ሃሉ ፃዕሪ ይሃሉ እምበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸድና ከለና ዋላ ድቃስ ከቢድናስ ተገምጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም በፅሕ ነርና ማለት እዩ

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝጸንከረን ንመራሕቲ መካይን ዝፈታተን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ንስኻ እንታይ እዩ እዚ ካብ ደጀን ንሱዳን ገጽካ ተኸደሉ እዋን ነይሩ? ከምዚ ዝደበልኩኻ ኣብቲ ወታደራዊ ኩነታት ነብሰ ከፍ ኣብቲ ግንባር ይፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዳዓርፈሉ ከዓኒ ንሱዳን ከይድካይ ከዓ መግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳን ናእትወሉ ነበርና ግዜ ከዓ እቲ ዝዓበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና። ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣትወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣትወሉ እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቃ ዓይተርባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብዚ 81 82 ዝብለካ ዘለኹ ድሕሪ ናይ ምዝላቅ ኩነታት ብኡ ገፅና ክሳብ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእዳኒ ነይሩ ኣይፍላ ሓቂ እየ ዝብለካ። ሓደ ምትሕባር ነይሩ ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባርታ ሽም ኢና ንብድሆ ነርና ነቲ ዝመፀና ባህሪ ፀገማት

0: ብመሰርዕ ክሳይ ጌርካ ብ እንዳበልካ ሓንቲ መኪና ተውፅእ 8ተ9ተ መካይን ሓንሳብ 10ተ መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ እዩ ትጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ከዓ ጋጠመና ከምኡ ኢሉ ካብኡ ምስ ሓለፍና ወይ ኣብ በዓል ተኮር ጋጠመና ከምኡ ኢልና ስጋብ ሰዋኪን ንኣቱ ናይ 20 ሰዓት ሰሪሕና ናኣቱ 20 ሰዓት ክብለካ እዚ እውን ኣብ ሓደሓደ እዋን ክዛይ ድኽእል ደውሑ ደው ኢና ኣለኹ። ከምዚ ዓይነት እዚ ሰሪሕካ ተኣቱ እቲ ሽግራት ዝክሎ ከምኡ ኢልካ ኣቲኻ ኣብቲ ኣተኸያ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታ ስለ ትርዳእ ግዜ ይተወስኒ ኢኻ ኣይትዕርፍ ኢኻ ፅዒንካ ውን ከምአን ከም ንጓናፈካ ትፈልጥ ኢኻ ነቲ ዘለካ ፀገማት ግን ስንቅን ገለን ጥራሕ ትማላ ፀባ ገለመለ ትውሃብ ካብቲ ስንቂ ገለመለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ ሓደ ፍሉይ ታሪክ ዘለዎ እዩ ንባዕሉ እቲ ሳጃ
1: ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊትን በዚ ክዝለቕ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሓካ ፅባሕ ጎቦ ኮይኑ ፀንሓካ ሎሚ በዚኣ ዕድር ረኺበ ኢልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምሰልካ ንፅባሒቱ መንገዲ ተቐይሩ ፀንሓካ። ሕጂ በቲ ሓንሳእ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንማላለስ ነበርና መንገዲ ስለ ዝወሰድናሉ ታናና ሕ ኣነ ሒዝያ ነበርኩን ሪዶታ ነይርዋ ማርቸደስ እያ ካብ ፀላእት ተሰልበት እያ 120 ኩንታልያ ትስከም እሳ ንድሕር ጥሒሰ ኣለና ንብቅድሚ ንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ቁሊሕ እንተበልካ ከዓ ማኪና ኣይትርእን ኣበይ ዳ ተሪፋ እዛ ማኪና ኣበይ ኣለዋ እዘን ኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልቁ ይፀንሑካ መሊሶም ኣብኡ ብሳጃን ከም ዝብለካ መስሓቢ ነበረ እዚ ታኻትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም ውን ኣብ ገለ ድኻም ይመፅእ ሕጂ እሞኸ ጠጠው ድን ክብላ እንታይ ዳ ንፅዓር ንቀለስ ሓንቲ ታ ውፅእ ዝበለት ቁሩብ ነቲኣ ትስሕባ ታ ውፅእ ዝበለት ሓንቲ ነቲኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ክቱር ምምልላስ ቁሩብ ናይ ምንድግዳግ ዓይነት ክገብረና ጀሚሩ። ሕጂ ምስቲ ምስላ እንታይ ከዓ ረኺብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ እሳ ከዓ ናብ ካልእ ቦታታት እኳ ዘይኮነ ዝያዳ ናብታ ሩባ ናይ ተኮር ኣብኡ ዓብዪ ክስታያ ተፃዊታታ እቲ ሩባ ናይ ሰዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕር ኮንካ ላ 200 ሜትር ኣሎ ገኒኡ ኣብ ገኒኡ ፅብብ ብል ከምዚ እዩ። ሕጂ ኣብኡ ማይ ንድሕር ቁሩብ ፀኒሕዎ ተን ማርቸደሳት ምስ በላ ናብ መንጎ ሽምም ትብል ሓንቲ ተር ምስ በላ ሕጂ ከምዚአን ኮይኑ ከፀንሐ ሕጂ እታ ሎሪ ተኣቱ እታንታካትብላ ኦራል ትመፅእ መመንጢላ ተውፅአን ምስ ምትግተር እያ ፅዕነታ ውሑድ እያ ትፅዕን እምበር ንክትስሕብ ዓቕሚ ካልእ ነገር እያ እታ ኦራል ብከምዚ ዓይነት ኣብኡ ባህላ ሞ ጭቃ እናወስኩ እምኒ እንዳወሰኩ ለንዐአን በቲ ዘለለዉ ዕንጨይትታት እናእተዉ ምስአ ናብኡ ጨፈቕፈ ትብል ኣይተለለን ኢኻ መን ክሻ መን ሰብ ኣይተለልዩን ኢኻ ናብኡ ኣብቲ ናይ ፍላይ ሩባ ተኮር ዝፀንክረ መንገዲ ከም ሩባ ተኮር ኣይነበረን

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስርሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድቦኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንኸድ ከም ሲቪል ኢና ከማ ንግለፅ ነርና። ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ነቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት ውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋድልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚ እዮም ገይሮም ኢልና ኣይ

0: ዝታል መብዛሕትኡ ኣይነበረን ተጋዳላይ ብድኾነ ይኹን ከማ እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ዝገብሩ ሰባት ኣይነበሩን።
1: ተራ ናይ መራሕቲ መካይን ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖኦም ምስ ሓፈሻዊ ረዳድኦም ንክትዛረበሉ ኣዝዩ ናልባሻ ንክገልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ዝምዝሑ ኣብ ውሽጢ ሱዳን ነይረ። ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ቦር ሱዳን ንካርቱም ዝመላለሳ መካይን ብዙሓት ነይረናና ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅቢ ተባሂሉ ምስ ዝነበር እናትሕዝቶ ንመስመር ሱዳን መኪና ርሜርኪ ነይረናና ካሶኒ ቦጣት እውን ነይረናና ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ፅንኩር እዩ። ምክንያቱ በዚ ምስ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሩ ሓበሽ ከም ዶር እንዳበልካ እንዳተፀርፉ እንዳተሃርሙ እዮም ዝሓልፍዎ ነይሮም ትዋንቲ። ምክንያቱ ሓደ ሰብ እንዳሃረመካ እንዳኸባኻ ዘይርብሕ ንሓደ ስኡልካ ክትህረም ሓደ ኣይትፀውሮን ኢኻ። ግን ዕላማ ስለ ዝነበረና ነብሲ ወከፍ ሰብካ መቲ ዕላምኡ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ዝኸይድ ነይሩ። ነዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ዝፀናሕ ክኡ ገለ ንሽግራት መፍትሒ ተባሂሉ ምስ መርሓት መሳርዕ ብዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሮም። እዚ ሕጂ ካብ ካርቱም ተበግሶም ንቦር ሱዳን ኣብ ካልኣይ መዓልቲ ምናልባሽ ኣቱ ነይሮም ለይትን መዓልቲ ንኸዱ ነይሮም ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ዝኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባሽ ከብሪቦም ዘይክእሉ ሰባት ነይሮም ዝተሰውኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ኣሎ ዳሓትነይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትዋ ዝሰው እዩ ካልኦት እውን ምልክዕ ከም በዓል ጀሪካን ተክለ ጀሪካን ዝበሃል ዝተሰውኡ ኣሎ።
0: ካብ ቦር ሱዳን ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዝሓደርና ኣላ ክብ ኢልና ኢና ንሓድር በረኻ እዩ ደረ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላ ስልጠና ጌርና ብሓባር ከምዚ ናይ ሜዳ ሓባር ክሳ ጌርካ እንዳስሓቅካ እንዳበልካን ሻሂውኡ ነፍልሕ ካብኡ ኣብ መገዲ ንጉሆ ተበጊስና ገዳርፍ ንኣቱ ገዳርፍ ንጉሆ ምስኣተና ቢፅሕፈት ኣለና ናይ ገዳርፍ ንዓና ክሳይ ደብሉ ኣብኡ መናባብረና ፅቡቅ እንታይ ሽሙ የብሉልና ምፅትና ኣብ ውዒልና ዘለ ናይ ምሸት ተበጊስና ከዓ ካርቱም ንኣቱ መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂ መናባብረና ከም ናይ ሜዳ ኢና ንኸይድ ስልጠና ኣለና ብዓደስ ክሳይ ዝኾነ ተዓደስ ውን ነራ ያው ናይ ሱዳን ውስን እዋን እዩ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መናባብረና ጌርና ኢና ንኸይድ ነርና ካልእ ፍሉይ ክሳይ
2: ስራሕኩም መሻርፍ ገንዘብ ዝበሃል ኣብ መገዲ ክትውዕሉ ኣይዋሃበኩም ነሩ
0: ኣርባዕተ ጂንየ ዝበሃላ ነረናና ኣብታ መድረኻነ ዝፈልጠን እዘን ኣርባዕተ ጂንየ ካብ ቦር ሱዳን ተበጊስካ ንካርቱም ሽሕን ገለ መን ኪሎ ሜትር ንሰን ከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂ ኢልካ ኣርባዕተ ጂንየ ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
3: ኣብ ግዜ ሻድሻይ ወራር ኣብ ሜዳ ይኹን ኣብ ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት ይጋጢሞዎም ነቲ ብለይቲ ዝጓዓዝሉ ዝነበሩ ኩነታት ከይተረፈ ጽላኢ ክቆጻጸሮ ፍቲኖ ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን መስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕጾተ ገይሩ ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ፅንኩር ኩነታት ሰጊሮሞ
4: ቅድሚ ሻልሻይ ወራር ምጅማሩ በቲ ዋና ፀሓፈ ናይቲ ግዜ ሰሚናር ካየድ ነይሩ ፀላኢ ወተሃደራዊ ኩናት ተወዲኡ ስነ ኣእምራዊ ኩናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳብ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት
5: ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኾና ማኪና ሪሞርኪ ኣትዋ ካብኡ ሰባት ናአን ዝስዕቡ ተጋደልቲ እውን ምስእኒ ኣትዉ ኣብዚ

እንታይ ይመፅእ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቓስ ይፀበና ዳርጋ እኽልና እውን ኣብ ሰዋኪን ጠጠው ከም ዝብል ገይርዎ ኣብ መራፊት እውን ጠጠው ከም ዝብል ገይርዎ ሕጂ ነዚ እኽሊ እዚ ንድሕሪ ዘይንረክብ ኮይና ሽግር ውን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ይኮነ ከዓ 7ተ ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ሰዋኪን ዝተኣከበ እኽሊ ነይሩ ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸም ምስቶም ናይ ሱዳን ተሰማሚዖም ዕድል ከም ዝፅዕን ገይሮምልና ሕጂ ብዘይ መብራህቲ ስጋዕ ክልተ ሰዓት ዝኣክል ትጎላኩን ፃዕዳ በታ ፃዕዳ ዝረግፃ ሰብ ንዓ እንዳጠመትካ ክልተ ሰዓት ዝኣክል መብራህቲ ከይብራኻ ትከይትለይቲ ንኩሉን ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቕ ኣብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ገሊአን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዚ ሓልፋ ተገይረን ናይ ሱዳን ብሙልአን መሊቆን ኣይንቀሳቀሳ እዩ ተባሂሉ ነይሩ ዝገበሩ ገይሮም ግን ሳላ መንፋዓት ናይ ብፆት ከምዚ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊሮመን ካብ ሩባ ተኮር ተንገሊአን በዚ ተሪፈን ሕጂ ተንገሊአን ካብ ስዋኪን ፅዒነን ስጋዕ ትሩባ ተኮር ኣብዚ ይበፅሓ ተንገሊአን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝኸዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዝብሎ ዘይትኽእል ኣብ ዓለም ኢኖ ፍልስፍ እቲ ሽግር ዘይምህረካ ነገር የለን ጀነረተር ኣምፅኦም ምህዞ ናይ መጓዓዝያ እዩዚ ጀነረተር ኣብዚ ስግር እዚ ንበሎ ትሩባ ጀነረተር ኣብዚ ኮይና ቱቡ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግር ትሩባ እዚ ውሕጂ ሓልፉ ዘለኩማ እዩ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተሲሒቡ ኣብታ ማኪና እቲ ኣይመልእ ምክንያቱ ሽግር እዩ በቲ ልዕሊ ውሕጅ ብኡ ገይሩ ነታ ማኪና ከም ትመልእ ይገብሮ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ ሓምሳ ፍስቶ ትኸውን ኣብኡ ተወሲና ኣብኡ ተሓፋሽ ድዋዊት እውን ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ኹን ብታኒካ ኹን ብገለ ይኹን እናምፅኡ ኣብኡ ይእክቡልና ካብኡን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪንካ ብፀልማት ከምዝብለ ካብ ተኮርቶ ብፅሖ እዚካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻዝሻወራር ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካ ንብራ ታንኪ በንዚን ንሰት እዮም ሕጂ በንዚን ስለዝኾነ ኣድላይ ስለዝኾነ ከዓ ብዘይ በንዚን ከዓ ንቀሳቀሳ ይክእላን እየ ንሳተን ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለው ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ።

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጥም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም
1: ልክዕ እዩ ናይ ባሓቂ ምዚ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ ዘሎ ህዝብና መፍትሒ ንምዃን ብወገን መራሕቲ መኪና ዘይበሃል ፃዕርታት ይካየድ ከም ዘሎ ካብዚ ብምብጋስ ክማ ብወገንና እንድሕር ኮይኑ ማለት ካብ ደስታ ዝወፀ ደኺመ ከይበለ ሙሉእ ለይቲ ክጓዓዝ ይሓድር ብተወሳኺ ከማን ካልእ ዘለዎ ሰዓታት ካብ ትሕልፍ ናይ ክድቅሶ ዝግብኦ ከበርክት ከም ዘሎ እናገበረ ስጋ ሕጂ ቃልሶታቱ የካይዳ ኣሎ ብፍላይ ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻማት ዘለዎን ከምኡ ከማን ጎደጉድ ዓሚቑን በሪኹን ዘሎ ዝጓዓዞ

0: መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ። ብፍላይ ምዝሕ እጂ ሓደሽቲ መካይን ዝተተከኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክርአ እንድሕር ኮይኑ እቲ መስበርቲ ወላ ካልእ ከምኡ ዝኣመሰለ ካልእ ጉድለታት ናይ መካይን እንዳተቃለለ ከም ዝኸደ በንፃሮ ኸማን ስራሕ እንዳበለልና ከይድ ከም ዘሎ ማለት ፅቡቕ ንጥፈታት ከይድ ከም ዘሎ ናይ ብሓቂ ይረአየና ብወገና
1: ሓፈሻዊ ብዛዕባ ዝግበር ዘሎ ጉዕዞ ከዓ ልክዕ እዩ። ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ። ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ። ግን ማካይና እዚ ኸማን ዝተፈላለየ ቦታ ኣብ ዳርጋ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ነትፈታተን የሳልጥ ኣለዋ። ነቲ ዝድለ ውይን ደኺምና ከይበሉ መራሕቲ ማካይን ዋላ ማካይና ኸማን ክንደይ ሕፃን ገለ እንዳኸዳ የብፃሓሎም ኣለዋ። ፅቡቅ ንጥፈታት ብጣዕሚ ይርአ ኣሎ።
2: ኣብነት ካብ መስመር ናይ ምዕራብ ተኸፊትሎ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጅታት ድዩ ናይ ፀላኢ ጥራይ ዘይኮነ ፀላኢ ናይ ደርጊ እዚ ሓደ ካብቲ ጭቡጥ እዩ። ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ስገር ክኣል ነይሩ ትዋንቲ ሕጂ ትፀንክረ ቦታ ወይ ድማ እቲ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከም ዝኽእል ኢካ ፈሊጥካ ክትሰርሕ ነይሩ መን ኣነ ቅድሚት ክኸውን ኣለን ዝብል ኣነይ ቅድሚት ዝኾውን ኣነይ ቅድሚት ዝኸውን እዮም ድብሉ። ምክንያቱ ተቐዳሚቲ ዝረኸበ ስነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ። ካብ ከለሳናይ ሓይሽ እንዳተባሃልካ እቲ መንኪና ምምራሕ ዝነበረ ንቅድሚት ምምራሕ ምክንያቱ እቲኣስ ጣሓሲስ ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥሞ ነይሩ። ሕጂ እዚ ኩነታት እዚ ስለ ዝነበረ ናይ ምዕራብ ኣዝዩ ተኣፋፊ ሕማቅ ኩነታት እውን ስለ ዝነበረ ምስ ኩነታት ናይ ፀላዮ ዝወፈረሉ እውን መካይን በትን በትን ክተውፅአን ኣይትኽእልና ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለኢሉ እዋናት እውን ነይሩ።
3: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉን ዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም። ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ፣ ካብ ኩናት ውግኣትን ንብረትን ድማ የውፁ። ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም።
4: መስዋእቲ ደኣ መሊእ ዝጋጠም ነይሩ ናይ መጓዓዝያ ኣባላት ብዙሓት እዮም ከዓ እንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ። ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሉ መደብ ሒዞም ነዚ መስመር ንሕና ንጥቀመሉ ፅርግያታት ፈንጅታት ዝገብሩ ነይሮም። ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ወላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት ቶም ገለ ምዝምግዓት ነይሩ። ኣብዚ ሕጂ ብዙሓት ተሰውኡ ፀትና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራ ጋብር ዝበሃሉ ከምኡ በዓል ኣነንያ ዝበሃሉ ብዙሓት እዮም። ኣብ ድሕሪ መስመር ዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳ ገይረን ኣብቶም ኣባላት ድሓን ዝወፅ ውን ነይሮምና። ብፍላይ ግን ናይ ኣኢሎም ባይራ ጋብር ዝብሎ ፃኢና ክሳዮ ከማ ናይ ተረኽበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሰንኒ በይኑ ክሳይ ኣለዎ እንዲ ተሪር እንድሕሪ ኮይኑ ኣይ ነታ መኪና ኹን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳይ ገብረልካ እዩ ኣብ ገለገለ ምስ ሃታሃታያን ቅሩብ ስታይ ሽቡ ፎኪስቲ ኮይኑ ነትሮታ ጥራሕ ክሳይ ገይረን ዘብላ። ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ኸሲርና ብኣባላት ናይ መጓዓዝያ መስዋእቲ
5: ካብ በዓል ዓዲ ሃኪም ካብ መረብ ሽላሎ ሓደ መብዛሕትኡ መብራህቲ ጥፊቃ ትኸዶ እዩ። ካልኣይ ነገር ከዓ ናይ ድብያን ናይ ፈንጅን ቦታታት እዩ። ከም ኣብነት ዞም ናይ ቤት መክሰውራ ቆልዑ ብዙሕ ሽግር

0: ዘጋጠሞም እውን ዝኾነ እዋን ግለፅ እዩ ሕጂ ተን ማካይን ኣብኡ ስለ ዝንቀሳቀሳ ውን ብዙሓት ብፈንጂ ከምኡ ኢሎም እግሮም ተቆርፁ ኣብኡ ተሰብኡ ኣለዉ እግሮም ተቆርፁ ከም በዓል ወዲ ቤት ድረስ ኣለዉ ከም በዓል ሃብቲ ክኤል ቀሺ ኣለዉ ከም በዓል ኣማኒኤል ሓይሊ ኣብ ኣለዉ እግሮም ተቆርፁ ብፈንጂ ተቆርፁ ተሰብኡ ከዓ ከም በዓል ኣለም ባይላ ጋብሪ ክብለካ ፀናሕኩ ከም በዓል ኣነንያ ዝበሃሉ ክያር ንብሎ ኣዋ ከም በዓል ክያር ንብሎ ከም በዓል ላሽመላሽ ወድንባይ ንብሎም ተሰብኡ ከዓ ኣለዉ ሕጂ ንክበሉ ክዝክሮ ስለ ዘይከኣልኩ ሓደሓደ ክጠቅስ ስለ ዝደለኮ እየ እምበር ብዙሕ ሽግራት እዩ ነይሩ ሰጋእ መጋእ ዝበሃል ነገር የለን እቲ ተዋበካ መምርሒ ኣብ ቦትኡ ክተብፅሐ ኣለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለ ዝሰሓተካ ድብያ ኣለዎ ስለ ዝተባሃለ በዓል ሃይለ ሳእላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብልዎ ክሳይ እንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ትሰው እዮም ሕጂ ንዓይ እውን ፅባሕ ከምኣያ ድበሃል ነገር የለን በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት ሕጂ ትምእሎም በዚ ተሃሪመስ ፅባሕ ካዓ ዝተደገመነታ ክገብር እየ ዝበለ የለን እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላኣይ መፅኡ ክሳኽ ይገብረኒ ዝብል ስጋኣት ሕድር ድኣት ቃልሲ ክቅፅል ስለ ዘይክእልሲ ቅቡል እዩ ነይሩ ቀትሪ ተበገስ እንድሕር ተባሂልካ ገስ ኣለካ ምሽ ተበገስ ተባሂልካ ናትካ ክሳይ እውን ሕጂ ስማይ ፅምኢ ተወዲኦም ህሉ እዮም ሕጂ ስምግቢ ከምዚ ኮይኖም ህሉ እዮም ዝኩሉ ኩናት ክሳይ እንዳተካየዱ ከሎ ኢልካ ሲ ተኣትወሉ ነገር ኣሎ
1: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መንገዲ ባርካ ክኸውን ከሎ እዚ ንምዕራብ ፈንጂ እጋሮም ተቆርፁ ነይሮም ሓያለ እውን ተሰውኣለው ብፍሉይነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኪብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎሞ ንክድሕን እስኻ ውፅእ እምበሪ እዛ ማኪና ሕጂ ኣይትወፅእኒ ነብስኻ ድሕን ኢሎሞ ወፅኡ ደገ ከላሽን ረሲዕዋ ኣብታ ማኪና ረሲዕዋ ከላሽን ንዓታ ንዓ እንዳልካ እናኸደ ከምፃየ ከላሽነ ማኪና እያ ዘላ ከምፃየ ንብል ድቕድቕ ይብል ሓድሽ ውሕጅ ሒዙ መፅዕ ምስተ ከላሽ እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ምፀትና ዝነበሩ ማለት እዩ ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትኒ መዓልቲ ካብኣ ንላዕሊ የላ ካላሽን ውድብ ናይ ውድብ ታሽሙ ካላሽን ከድሕን ክብል ሂወቱ ምስኣ ተሰውኡ ይኮይኑ እዚ ናይ ፈንጂ ብዙሓት እዮም ተሰውኡ ብዙሓት ኣለዉ እጋሮም ተቁርፂ እውን ትርእዎም ኣለኹም ብዙሓት እዮም
2: ኣብ ሶራ ኩሉ ምንቅስቃስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምችኡ መንገዲ ዝካየድን ሓለኽለኽ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን
1: እቲ ብሓቂ ዘገርመኒ ናነ ምዝ ናይ ሎሚ ክሪኦ ከለኹ ምስቲ እማ ኣብ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራን ክትሪኦ ከለካ ኣብዚ እዋን እዚ ምልስ ኢልካ ናብቲ እዋነቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከምዝኮይኑ ንክትሰምዕ ከም ሕልሚ እዩ ቆፀራእተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እምበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ክብለካ ተሃሉ ኣብ ምስታ መዝላቅ ኣብ 78 ሓደ ክልተ ማኪና ምስቲ ዝነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ዝኩሉ ድኻማት ምስዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ትቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዝኮይኑዎ ዝብል ኣይነበረን ናይ ጥንቃቐ ተሓዛ ማኪና ውን ነይሩ እንታይ የድልያ እታ ማኪና ውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝኽእሉ ባዕሉ ገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሹ ስለዝወፅእ ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ መብራህቲ ከምዝ ሓደሓደ እዋን ፃዕዳ ነፀላ ኣብ ቅድሜና ጌርና ንከደሉ እዋናት ነይሩ

0: ፃዕዳ ነፀላ ንክደሉ እዋናት ነይሩ። ሓደጋ ዝበሃል ኣይርእና፣ ሓደጋ ዝበሃል ኣይርእየና። መኪና እታ ነፀላ ሕጂ ብቐታይ ትገብራ ፃዕዳ እወ ሰብ ሒዝዋ ኸይድ ብቅድሜኻ ንዑ እንዳርኢኻ ታሽሙ ትኸይድ።
1: ተራ መራሕቲ መካይንን ተራ ክፍሊ መጓዓዝያን በዚ ዝተጠቕሰ ዝውዳእ ኣይኮነን። ኣብ ሶራ ርእሱ ዝኽኣለ ዓብዪ ታሪኽ ስለ ዘለዎ ብዘይካዚ ግን ኩለን መካይን ህዝባዊ ግንባር ንክንቀሳቐሳ ከም ቀንዲ ረቑሒ ዝገልገለ ጋራጅ ነይሩ። ብዛዕባ እዚ ኣብ ዝቕፅል መደና

ዝሓውር ስንኩላን ክተላልየና እዩ። ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደልዩ ሞያ ካሊብሪ ተማሂሩ ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ

ሳልሳይ ደውረት ህድግ ድቁሬት ኢመዲነት ዋሽንግተን ዲሲ ክምሰል ወዲያ እግል ሰብ ሰልጠት አሜሪካን ዳሸራያ ኤማታት አክባር ሓበራያ ዲባ ባጽሓት ድፋ ቀብጠሮ ዘብጥ ዲብ ሰላም ዳይም እግል ተዓደለ አማማብ ደረጀት ስፈራሕ ገብል ዓላ ጅትማዕ እግል ሰልፍ መረት ወካይል ዓስክርየት ክልል ደውለት እግል ሻርኩ ዲቡ መስኢት ሃላ ስፈረ እስራኤል ወልብናን እብዜሮኖት ኣሜሪካ ዲብዮም 14 23 ኣፕሪል ክልአ ደርበት ህድግ ዲብ ዋሽንግተን ክምሰልዎ ደውል ዝዘከር እሊ ህድግ ሓዲስ እግል ልግባእ ስታቲብ ጽቡቅ ጥግሉል ኣሃላ ደሽ እስራኤል ሓኮ 17 ኣፕሪል ዲብ ግብለታይ ክፋል መዲነት ቤይሩት ናይ ሰልፍ ህጁም ሓቆላ ወዳቱ እስራኤል ምን ሰልፍ ናይ ወርሒ ኣፕሪል ዲብ ልብናን በትወዲዩ ላዕለት ህጁማት ዝያድ ክልልፍ ወ 700 ነፈር መይቶ ዲብ ህለው ዝያድ 80,000 ክምሰል ጃርሓው ወሓተ ንቅጣት ክልኤ ሚልዮን ክምሰል ሻዕተረው ተቃሪር ዝሓብር መቃወማት ዓስከርየት እስራኤል ኣምን ናይ ለማንጠቃት ምግባይ ምፍጋር ፀሓይቲ ብቀየት ኩሩይ ክምሰል ሃላመላ ተቃሪር ዝሓብር መጅልስ ጀዚረት ታይዋን ዲብ መጃል ዓስከርየት ላተውዕል 24 ቢልዮን ዶላር ላትትዋገም ሜዛንየት እብተውሳክ ዲብ ኣሳደቃ ሃደፍ ናይ ላእግል መደሳምን 8 ሰነት ላትከድም ሜዛንየት ንዛም ድፋዕ ጥውር ናይ ጀው እግል ልዳሌ ዋፅዋር ሓዲስ ምን ኣሜሪካ እግል ትዛበ ላተኣታቅድር ክምሰልታማት ኣመራ ጀዚረት ታይዋን ዓስከርያይት ማቅደራት እግል ትጠውር ሜዛንየት ድፋዕ ዲባ መፅእ 8 ሰነት ብ4 ቢልዮን ዶላር እግል ተዓብዩ ክምሰልታት ይባ ሓልፈ ሰነት ሕብር እትዓለት ርኢስ ታይዋን ላይ ቺንግ ቼ ደሾ እስግ ሰነት 224 ቻይና ለኣታጅሃላት ዋቃላ መዳሊት ሓርብ እግል ለእክድ ከድም ክምሰል ሃላማ ለሓብር ፃኒሕቱ እሊ ተጠውራት እሊ ትርኢ ላህሌት ፍንገ ቻይና ወጀዚረት ታይዋን ለሃላማት ሓዋራር ዓስከርየት ዲብ ዓበት በመፀዲቡ ወክቱ ቻይና ቀድም እለ ጀዚረት ታይዋን እግል ልፈንቱ ከድሞም እናሸርሓቶም ብዝሓም ሰብ መዝ ጀዚረት ታይዋን መንዕ ዲብ ቀርር ዲቦም ምህም ጋብኣ መንገቢ ክፋላ ላተ ጀዚረት እብቅወት እግል ትምላካ ክምሰል ቃድርመ ዲብ ተሓዝር ፃንሓታ ቅብለት ኮርያ ዲባ ምስል ግብለት ኮርያ ላለት ሓደ ድዋራት ናይ መሳፈት ራያም ፅዋር ክቡት ክምሰል ኣዳሌት ሓበራት ርኢስ ኪም ጆንግኡን ዲብዮም ስስማዩ ዲብ መእሰሰት ፈርያት ፅዋር ደውለቱ ጀውለት እንደወዳ እትላ ሰነት ጎና ዲብ ሽቅላ ልውዕል ናይ 155 ሚሜ ፅዋር ክምሰል ዓፋ ኤማታት ኣኽባር ቅብለት ኮርያ ሸርሐያ ለፅዋር ሓዲስ ዝያድ 60 ኪሎ ሜትር ራይም ለሃለ ሃደፍ እግል ህዝባት ላቃድር ክምሰልቱ ለሓበራ ርኢስ ኪም ምስል ግብለት ኮርያ ዲበለት ሓደ ድዋርማ ሚሳይላት ብድሕ ወሰዋሪክ እግል ፌት ትምኑ በርናምጅ እፍጉር ክምሰል ሃላማት ኣመራ ዲብ ለዓበ ገይስ ለሃላ ጠለባት ደውለቱ እግል ልትመምህየ ዓደድ ኣፍረዮት ሚሳይላት ዲብ ሰነት 2026 እባት ወቀለት እግል ልዕበ ዲብ ወርሒ ዲሰምበር ናይ ሰነት 2025 ቀራር ክምሰል ሓለፋ መለት ኣመር ኣሜሪካ ዲብ ሽብህ ጀዚረት ኮርያ ትወዲኡ ልሕልየት ኣትባያ እደይ ማቅደራት ዓስከርያት እግል ተእተርድ ክምሰል ቃሰባያ ቅብለት ኮርያ ትሓብር ኢመስኩ በሽብህ ጀዚረት ኮርያ ዲብ እፍንቱይ ዲብ ብሓልፈ ስኖታት ቅሩብ እትትከለም ክምሰል መፀት ላሓለት ምን ቅሩብ ለደሉ መታቅብለት ዝሓብሮ ካብ ሓይሳም ወሓይሳት መታቅብላትና ኣኽባር እንዳትመምና እንደይ ንሳርሕ ርእስ ኣኽባር እብድግማን ኩልያት ሃንደሰት ቴክኖሎጂ ማይ ነፍሒ ዓምዕል ሃንደሰት ዓየደት ዲምድርየት ሃይኮታ ሓዘወት ተስጂል ካዳስተር ወድሓን ድዋር ላትከስስ መሓደረት ታህየበት እቲ ምድርየት ሓመልማሎ ናይ ሰልፍ ዕፈ ክትበት ገብኣ

እስራኤል ኣብ ልብናን ሳልሳይ ደውረት ሕድግ ዶቕሪ ከም ዘለዋ ድያ ተሓበራ። መጅልስ ጀዚረት ታይዋን ዲ መጃል ዓስከርየት ላተውዕል ሜዛንየት ከም ሰልተት ወሰክ ሳዕዳቃታ

0: ሰላምትና ትብፅሓኩም እትረይ መዋቅሩ ብንደጋእኩም በርናምጅና ተባብዖ ዝሃለየኩም ሓይሳብ መተቕበለትና ናዮም መውድዑና ኣው ፅበጥና ሓለት ዳርሰት ወለት ኣንሳይት ዝኸስስቱ ሰበቡ ዳርሰት ወለት ኣንሳይት ዲመሽተማዕ ለባቱ ዶር ዓብ ሰበቱ ወምስልና ከም ጋሻይትና እንሰር ለሃሌት መዓለመት ኸዲጃ ኣሕመድ ተጃርባ ወትላ ደረጃ ተላከፎኩም ምስል በፅሐት መቃበለት ግንውደ ምስላቱ መታባዓትኩም እንስአ መዓለመት ኸዲጃ ኣሕመድ ኣወል ላ መቃበለት ላ ምስልና ግቲደይ ሰበሰማሕ ክግልና ግንሓምደኪ እንፈተ ወሊ ተጃርብኪ ግል ብዕዳት እትላ ደረጃ እትላ ለኢ በፅሓያ ብለትፈናት ኣስባብ ግል ግብኣ ቀድር ክምሰለየኪ እትላ ደረጃ እትላ ግል ብፅሓ መሰል እንደገበአኪ ተጃርብኪ ግትሓኪ እግልና ሰበት ሓዘና ትባህለት ካብኩም ሰኣል ክልዶል ሓተ ወለት ኣንሳይት ደረጀት እግትብፃሕ ለደረጀት ላእላ ትበፅሕ ዲብ ንእሽናሃ ለእስር ዲብካ ዲብ ንእሽናካ መናበረትካ ኣወሊታት ዝመስል ሰበት ለእስር ዲብካ እንቲ ንእሽናኪ ክፉዓላ ክፉዕ ዓብየኪ እንደተንብት ባህለት ንእሽ እንዳህለየኪ ለመናበረት ወሊታት ከፉ ዓለት
1: ዲብ ንእሽና ምን ንርአ ኣና ብክር ቤት ኣና ምስላ ብክር ግብኣቸ ዲብ ኩሉ ከማ ንርእዮ ብክር እንደተሓንቀቓት ዝዓበ ዲብ ቤት ወምስላ ዲባ ፍገሪት ናይላ ድራሰት ወናይላ ልግባ ምንጋቢ ኣወል ዶር ዓብላ ተለህ ዋልዴንቶም ዋልዴኒ ኣወል ኣብየ ናይ 70 ክለ ሙናድልቱ እቡ ሰበት ግብኣቱ ህየኒ ግልየ ዓብዪ ዶር ዲባ ድሩስየ ተልሃ ባህለቱ ግላ ግላ እብትዳእየት ወላ ዲባ መንበረት ልግባእ ምንጋቢ ኣነ ኣብ ክሱስ መንበረት ናይ ሓያት ሓበት ለእሊ ወደይኮሆ የለብየኒ ኩሉ ከም ንኡሽ ለለዓብዮ ዓብኮ ከማ ንኡሽ በክት ድራሰት ግልርከብ ዲብ ለውቅት ልግባእ ውዕምር ልግባእ በክት ድራሰት እንደረከብኮ ዲብለ ደረጀት ላ በፅሓኮ ባህለቱ
0: እቲ እብትዳእየት ሄን እብትዳእየት እንደደርሲ ተዕሊም ኮፋዕላ ክልዶል ዲብ ተዕሊም ለመናበረት ምስልናት ኣለት ገይስ ካ ዲብ እብትዳእየት እንቲ ክፎ ደረስኪ
1: እብትዳእየት ዲብ ቤት ምህሮ ሕድሪ ሰማእታት ምን ኣወላይ ስክ ሓምሳይ ፈስል ዲበ ደረስኮ ከማ ኣዘሌናሆ ኣዝሊ ረውደት ኣትየት ይኣናኒ ምን ኣወላይ ፈስል ኣነ ኣንበትኮ ለዕምር ለረውደት ግል ድረስ ዲቡ ለብየ ለኣኑ ዲብ ቤት ሰበት እብትዳእየት ናይ ለድራሰት ዓለ ግሌ ቀደም መድረሰት እትየቸ ኣብ ዋልዴኒ ሕሩፍ ወገለ ለፀበጥኮ ዲቡ ወቅት ዓላ ቀደም ፈስል ኣወላይ ፈስል ኣንበቶቸ ክንሰበት ዓላ ትክንድቤኮ ብይ ኣወላይ ፈስል ኣነ ኣንበትኮ ዲብ ኣወላይ ፈስል ጉሮም ፍገሪት እስክ ሓምሳይ በፅዕ ምስላ ምን ኣወላይ ስክ ሳልሳይ ለነስኦ ደረሰ ኣነዓልኩ እዘሊ ኩሉ ግልግባእ ላኪን ካብ መለወቅት ለቤኮካ ዶር ናይ ዋልዴንቱ ዲብ መድረሰት ኣበላ ዲቡ ለደረስ ዓልኮ ወቅት ኣብየ ዲብ ሳምን ክለ መረት ዲብ መድረሰት እንደመፀራቅበኒ ዓላ ምስሉማ ስታት እስክ ሃይስኩል ንበፅሕ ኣብ ቤትና እስክ ሃይስኩል ንበፅሕ ስታት ፍጉር ግልናቱ ዲብ ቤት ንእንዛክር ዲብ ወቅት በይኑ ለዓነ ዓርፍ ዲብ ወቅት ለንተለ ዲብ ወቅት ዲብ ቤት ከም ኣንሰይድ ጉልሽቁል ቤት ለእሊ ወዲ ወቅት ይዓላኒ ባህለቱ ኩሉ ወቅትቸ ዲብ መድረሰት ወዲብ ቁርኣን ትላ ሓልፍ ፈዓልኮ ባህለቱ
0: እቲ ዲብ ምግባይት ሄን ድራሰትክ ክፉ ዓለት ሃል ምና ወቀት ለሃይ ኣይመ

0: እሊታትና ዝእስር ይኮኒ ይበታዓሊምና ይወለት ኣንሳይት እልቲ ኣካኑ እንዳሃለ ላኪን ላዝም ክትተሓደዩ ብካ ዲብእሊ ሀኒ ወላ እሊ መሻክል ሊ ምንልሃለ ንዋልዴን ግልድፍዕዎ ለቦም ትተሓድያት ተድሕያት ከፎ ግሊ ግባእቡ ትብሊ
1: ዲብሊ ስብክዎ ስግም ለቤልካሁ ዲብል ላዓል ሰዲ መትከል ኣብየት ማንበተይቱ ምግበይ ደረጃታ ኣዘ ላዓድ ኣብ ስብክዎ ስግምቶ ልለወደ ይጋሳውኒ መብዝሑለ ደረሳና ዲሚቶም በይኖም ዲቡ እንደመፀው ዲበ ለገሾ ዲበዓድ ሰበት ግረህቦም ዲቡ ተርፎም ኖም ለዋልዴ ለደረሰ ላኪን በይኖም መፁ ለኣኑ ለወቅት ናይ ለ ድራሰት ሰበት ኣክላ እግሊ ድረሶ ሰበት ቦም መፁ እዚ ክንሓቀኦለ ፍገሪት ናቱ ነሱ መረት ድሁር ገቢእ ዋልዴንካ ሓቁባካ ይህለው በይንካ ሞ ደረሳይ በይኑ እንደገብ እግሊ ድረስ ዲቤት ለራዕዩሉ ኣለቡ ለራቅቡሉ ኣለቡ ደረሳይ ዋልዴን ለቡ ለራቅቡ ዋልዴን ለቡ ብዙሕ ፈርግ ትርአ ዲቡ ባለቱ ኢቨን ኣወላይ ፈስል ከማ ንርአ ዲብለና ለኣወላይ ፈስል ሓቅ ዋልዳዩ ደይ ላእከዮ ዲብካ ዲብ ድራሰት ንስካንሱ በይኑ እንደገብኣ በይኑ እንደትከወና ሓቆ መፅካ ብዙሕ ፈርግቡ እዚ ዲብሊ ዋርዴን ዶር ግልተልሀወለቦም ዲበስበ ኩሉ ለሸቅቡ ወለልወድዎ ግሊ ዓብዮት ናይ ላ ጅናቱ ባህለቱ እዚ ዲብሊ ለወቅተ ድራሰት እልግሊ ልግባእ ምስሊ ኣጀኒትና ድራሰቶም ለኣክለት ዲቡ ወቅት እንደመፀው ኣጀኒቶም ግለድርሰቦም ግለ ፍገሪት ናይ ለ ድራሰት ከማን ወላ ግላ ዋልዶ እንሳት ንሪአን ዲብለና ዓድና ክንለው ሓውየ ሓውየ እንደፀበጥኮም ኣፃም ዲብሊ በይና ክውና ምሌና ክዋና ህሌና ድብልውካ ዲብለው ብዙሕ ልትወድምኖም ባለቱ እዚሊ ሰብክ ወሳግም ዲብ ደረሰ ልግባ ወላ ዲባ ኣዋልድ እንሳት ግለ ርፍዓት ሓወን ብዙሕ ልወድየን ለሃሰለላ ባህለቱ እዘሊ ዋልዴን ዲብል እንደፈዝዓው ደረሳሆም ኣጀኒቶም ዲቦ ወቅተ ድራሰቶም ዲብ ዓዶም እንደመፀው ዲቦ ምንቁሩብ ድራሰት ዝረክቦ ዲቡ ኣካን ዲቡ እንደመፀው ኣጀኒቶም ግለ ድርሶ ብልሊ እትፋነ ባህለቱ
0: ምን ተጅርበትክ እንቲ ምን ደርሲ እታይ ኣውዓልኪ ወዘሀ እንደ ደረስኪ መህለየኪ እልኖሱ ለሃደፍና ለምስልክ ንወዲ ለህለና መቃበላት ማ ህትውቱ ሰበት ደረስኮ ኣና ትላ ደረጃ ትላ በፃሕኮ ትብል ህለየክ ባህለቱ እዛ እፍዕል ላልትርእየቱ ባህለቱ ክምሰለየኪ እንተ እዘ ክመሰል ገባ ህለየኪ እግለን ካ ግልየ ረአው ትብል ህለየክ ዲብሊ ምረአ ይብኪ
1: ለደርሰት ወለት ኣንሰይት ዲብ ኩሉ ዶርብ ዲባ ዲብ ዓኢላ ተልግባ ወላ ዲባ ሙጅተማዓ ልግባ ወላ ዲብ ደውለ ተልግባ ዓብ ዶርባ ኣንሰይት ርእና ምንገቢእ ዲብ ኩሉ ኣተሓሳስባ ናታ ፋየሕቱ ዲብ ሓቲ ዓኢላት እንዳፅበበት ተሓስብ እዩ ገበት ንሓቆ ዳርሰት ገበት ባለት ኣወል ኣባ ዓኢላታ ዲባ ሓንቲ ሃልሌት ዲባ ምስ ዳርና ኢላ ሓያት ለነስእዎ ልግባ ወላ ዲባይ ለወድዎ ሊ ብዙሕ ልትወዲ ምን ዓኢላታ እንዳሓልፈት ከማን ዲብ ጀራና ለተትዓደ ዲብ ወቅት ህላ ዲብ ጀራና እየ እደይ ገባ ሓጀት ጉልበለት ኣንሰይት ለወዲ ሓቆርኤ ትትሃገ ወላ ዲብ ሙጅተማዕ ዲብ ገበይ ወላ እንተሓልፍ ዲብለት ኣይ ሓጀ ደይ ተዓጅባ ሓቆርኤ በሊስ ለተሃይብታ ፋዝዓት ኣው ዳርሰት ወለት ኣንሰይት እምብል ዲብለና ባለቱ እዚ ለዶር ናይ ወለት ኣንሰይት ኣው ዳርሰት ወለት ኣንሰይት ዲብ ዓኢላት በስለልት ከምከም ይገብኣኒ ምን ዓኢላት ዲብ ሙጅተማዕ ዲብ ደውለት ምን ታሓት እንዳ ኣንበተት ኣስክ ላዓል ኣብ ፈዛዓት ለትሸቂ ወለ ዲባ ዓኢላት ከማን ኣብ ርኡዩ ለትርእዮቱ ባለቱ ከመለበዲር ለብላዓል ኮ ዳርሰት እም ለብዲብ ዓኢላት ወለይ ዳርሰት እም ለብዲብ ዓኢላት ዓብ ፈርግ ብዲቦም ባለቱ ወላ ዲብ ድራሰት በስ ደገብኣ ወላ ዲባ ምስ ዳር ናይ ላ ሓያት ናይ ላ ዓኢለት ከማን ብዙሕ ፈርግ ትርአ እግል መሰል ወላ ማህየት ናይ ሰላድ እንደከበተታ እግለ ሰላድ ከፎ ንደት ከምተ መቕራሓ ዲብ ዓኢሊ ተኣምር ንሓቆይ ዳርሰት ባለቱ ዳርሰት ሓቆ ገበት ወላ ሑድ ትግበእ ለሰላዲ ዓደት ሻሃር ዓደት ደካልአይት ሰላዲ ለትመፀ ዲብ ወቅት ዲባ ግተ መቕራሓ ትቀድር ዮም ክንግል ኢደቱ ፈጅር ክንግ ኢደቱ ፈጅር ላ ክንግ ኢደቱ ኣዘ ዲባ ኣመቕርሖት ናይ ላዓኢላት ከማን ዓብ ደርቢ ዲባ ባለቱ
0: እዛ ም ኤታን ብክተዕሊም ክልዶል ኢሉ ትኸለስኒ ኣዳም ፍርሰት ረክባ ምንገበይ ማ ምናለሃለ ግሊ ወስክ ሰኒቱ እዚ እንቲ ከም መዓለመት ኸዲጃ ንኤታን ብኪ ዲብ ተዕሊም ምትወስኪ ዮለት ሓዚ ኣወሊታ
1: ኣይዋ እዘ እሊ ባፅሓት ዲቡ ህልየኮ ደረጃ ትግልየ ኣነ ብዕዳ ናፀበር ባህለቱ ኩልየት ትዓዲ ቀይሕ ኮሌጅ ኣተይኩ ዓልኮ ኣብ ግሬድ ግልውደ ባህለቱ እሊ በክትሊ እንደ ልወደ

0: ግልየ ግሮም ግል ኣብግሬድ ግለውደ ንየት ብድብየ ባህላቱ ወምስሎማ أي حاجة دي مجتمعنا لقبي وقل أوالد أنسات قل أوالد أنسات لفازع حاجات ندو دي كويني دي بلق أب مناسبات أب سمان مارس لقبا ولا أب لتفنات مناسبات أوالد أنسات إلا أنا دبا صحته اللي كو درجة ومنو والعل قل بصحة قل اتفاني الودة بهلاتو ولا عبال أنا تقبر بكت قل يا بهلاتو لأبغريد وديو اللي كو بكت دراسة نركب كو دي بلا على الدرجة قل بصح الودة
1: ኣዜማ እንቲ ብብዕድ ነሻጣት ከም ናይ ማሕበር ወጠን ሸባብ ወደረሳ ኤርትርያ ለመስል ወብዕድ ነሻጣት ከማ መሽጢ ሰበት ለሄን ተወዲሕ ምንታይ ቢና
0: ኣዮ ዲ ማሕበር ወጠን ሸባብ ወደረሳ ኤርትርያ ምን ደረሰይት ሳም ናይ ፈስል ዲብህልየ ኮ ኣና ዲበ ማሕበር ዓብየኮ ባህለቶ ስክላ ሄየኒ ዲብህልየኮ ወላ ዲብ ህግደፍ ከማን ኣማ ዲብ ኩለን ኣና ሻርክ ኣብ ለባዝሓ ንርእዮ ዲብለና ዲብ ማሕበር ወጠን ሸባብ ወደረሳ ኤርትርያ ከም ናቶም ምና መብዝሕ ኣዳምኖስ ምና ዲብ ውዛረት ተዕሊም ዲቡላ ኣምረኒ በዝሕ ባህለቱ ዲብናት ፈናታቶም ለወዱ በርናምጃት ላዝም እሌኮ ባህለቱ ከም ዲበ ሽቁል ልወዱ ምስላ ሓለፍቲ ንኡሳን ዞባታት ልግብኦ ወላ ኣካየቲ ናይ ለሽቁል ምስሎም ደቃኮ ዲብለት ፈናተ ሓጃት ኣከድም መብዝሕቶም ለወድዎ ኣፍዝዖት ናይ ሸባብ ወደረሳቱ ባህለቱ ዲብልየና ዓብ ዶር ተልሀ ዲብለት ፈናትዓድ ዲብል ምዴርያትና ንግባ ወዲብ ዞባና ዲብለት ፈናትዓድ ምስሎም ንድጌስኮ ለትሓዘ ኣፍዝዖት ግል ሸባብ ዲብ ከድም ምስሎም ባህለቱ
1: ዲብ ደንጎባ ግልቲ ይበላ ለትሓዘህልየት መንገዲ ኣዋልዲ ኣንሳት ግል ድረሳ ከም ሰልበን ዝያድ ዋልደን ንግሊ ደው ከም ሰልቦም
0: ዲብ ደንጎባ ከም ኣንሰይት እጉል ኩለን ኣንሳት ከም መግሎም ብልዓና ኣንሰይት ሓቅ ደርሰት ምንታሓት እንዳኣንበትና ምና ዓኢለታ ዲብ ሙጅተማዕ ምን ሙጅተማዕ ዲብ ደውለት ላዓብየ ዶር ለትተላ ኣንሰይትታ ከኩላትና እለ ደውለት ኩላትና ብዙሕ ክድመት ተሓዘምኒና ሌት ከም ኣንሳት የኒ እንደ ደረስና ውግለሊ ዳርሳት ሕዋትና ወዲ ቤት ለለያ መድረሰት ኣካረመያ ኣሕዋትና እንደ ኣፍገረያ ቤት እንደ ኣፍገረያን ግል ድረሳ ውሉ በክት ለሕኩመት ፋትሓት ልሌት ኩሉ ግል ትነፍዓቦ ኩሉ ግል ደሪስ ኣድረሰቱ ኣይ ሙጅተማዕ ዳርስ ሓቁ ገብኣ ለደውለት መግ ትጠውር ትቀድር ባህለቱ እዚ ዲ ቤት ይንገሴኒ ንድረስ ንፋም ዓኢለትና ንጠውር ወላ ወለድና ወላ ክንተሃደና እንድቤና ዲ ቤት ይንገሴኒ እንደ ፈገርና ንድረስ ወላ ዳም ባፅሑ ለደረጀት ወላ ላዕለ ደረጀት ግን ንብፅሕ የኒ ኩሉ ልንይደ እብል ባህለቱ
1: ኮይስ መዓለመት ከዲጃ ኣሕመድ ክልተ ወድሕሊ ሰበት ሃብኪና ግን ሓምደኪ እንፈተ እንሻላ ከማን ሓሪት ብቅና መስል ኣርእስ ለኣኑ ኢሉ ኣርእስሊ ዝያት ክልዶል ተውድሕ ኣትፋዝዖት ለላዕቲ ሓዝዩ ጋር ሰበት ገብኣ ካልእ ምዕል ከማን ምስልኪ እንደተዋጃህና ከምሰለሊ መስል መቃበላት ግኒደ ወገልኪማ እንሻላ ክመት ምኔትኪ ምናህልየክያ ደረጀት ብዕደት ደረጀት እንደወቃልክያካ ምን ሓዲስ እግነት ዋጃህ ሰእየት ዓባይ ብና ወላ መቃበለትላ ሰበት ወደየ ክምስልናመ ግና ሓመደኪ እንፈት ባህለቱ ሓይሳም መተቕበለትና ምስል መዓለመት ከዲጃ ኣሕመድ ወደየናሃ መቃበለት እትላ እታመትሃሌት መታባዓትኩም ንሓምድ ወኣብዕድ በርናመጅ ኣስክ ንትርአ ድሓን ወሰላመት እግልክልና

0: ያክትን በል እስኪ ያክትን ሸፈቲ ትንት ማነ ምስሌ ጎማት አለኩ
1: ልምና ግልኢት ና ምስለለ
2: ፈቴካ እንበልከ ግል እንበር ይቀድርኒ من كلفنتين على بوني قلب ببلينا عليك
3: اب عدك بلون زوبا دبروا بموحد عقمتاتكم ندقف منجستن معناتها مدوات تسلاسيلو ابنو زوبا هايكوتا ناغداسنت كاداستراو مزغبان دحنت اكباب من زملكت استمرو توهيبو ኣብ ዜናታት ውፃእ እስራኤል ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ድርብ ኣብ ዋሽንግተን ከም ዘካይዳ ተቓሊሑ ባይቶ ደሴት ታይዋን ወታደራዊ ውፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ ሰሜን ኮርያ ምስ ደብ ኮርያ ኣብ ዘዳውባ ከባቢታት ናይ ነዊሕ ርሕቐት ከቢድ ብረታት ከም ትዋልድ ኣፍሊጣ ዝርዝር ዜና ኣብ ዞባ ዓንስባ ኣብ 74 ሜታዊት ካብ ዓድታት ብዝተዋደደ ፕሮጀክታት ተጠቃምነት ፅሩይ ተማይ 81 ሜታዊት ከም ዝበፅሐ ተሓቢሮ ወኪል ኢሪና ኣልማዝ ወልደ ግብርኤል ዘዳለወቶ ፀብጻብ ቀፂሉ ቀርብ እዩ

0: ካብ ጫፍ ንጫፍ ሃገርና ኩሉ ማሕበራዊ ኣገልግሎታት ብሓፈሻ ቀርብ ማይ ድማ ብፍላይ ቀዳምነት ናይ ቀዳምነታት ተዋሂቦም ስለዝተሰርሐ ኣብዚ እዋን እዚ ኣብ ዝበዝሐ ኩርናዓት ሃገርና ቀረብ ማይ ንምውዳድ ተኻኢሉሎ ንሎሚ ኣብ ዘብዓ ሰባ ንዘሎ ኩነታት ቀረብ ማይ ኣመልኪትና ንሓላፊ ጨንፈር ማይ ዘብዓ ሰባ ተወኪስና ኣሎና። ኣብ ዞባ ዓንሰባ ኣብ ውሽጢ 35 ዓመታት ናፅነት ብዝተገብረ ገፊሕ ወፍሪ 81 ሚእታዊት ህዝቢ ፅሩይ ማይ ክሰቲ ከም ዝበቐ ሓላፊ ጨንፈር ማይ ኣቶ ዘርአ ወልደ ትንሳኤ ገሊጹ። ንኤርና ኣብ ዝሃቦ ሓበሬታ ብጠቕላላ ተዋሪዱ ደሎ ብሓይሊ ኤሌክትሪክ ጀነሬተር ፀሓያዊ ፀዓት ናይ ኢድ መጨንጉዕን ስሕበትን ዝሰርሕ ፕሮጀክትታት 221 ከም ዝኾነ ብምጥቃስ ካብ 292 ዓድታት እተን 217 ቀረብ ፅሩይ ማይ ከም ተማልኣለን ኣብርሑ
1: ካብቲን ዘለዋና 292 ዓድታት እተን 217 ተጠቀምቲ ማይ ኮይነና ኣላ ንብላ ኣላ ማለት እዩ። ስለዚ ተሪፈናና ዘለዋ 75 ንኣሽቶ ዓድታት ከም ቁሾታት ዝኣመሰላ እየን ተሪፈን ዘለዋ ማለት እዩ። እዚ ምናልባት ብናይ ትንፋስ ክንልኳዕ እንድሕር ኮይና ከዓ ብትንፋስ ማለት እዩ ትንፋስ ኣብ ሓንቲ ዓዲ ዘለዋ ትንፋስ ማይ ይረኽቡ የሎም ዝብል ብዞባ ደረጃ ከባቢ 81 ሚታዊት ህዝብናስ ተጠቃማይ ፅሩይ ማይ ኮይኑ ኣሎ ንብል ማለት እዩ። በቲ ዓይነት ፀዓት ንጥቀመሉ እንድሕርና ሕጂ ብኤሌክትሪክ ዝሰርሓ ከባቢ 30 ብዝሕ ኣለና ማለት እዩ። ብጀነሬተር ከምኡ 27 ኣለና። ብፀሓዊ ፀዓት 81 ናይ ኢድ መጨንጉዕ ንብሎ ዝኻ ብናይ ኢድ ማለት ሃንድ ፓምፕ ዝኻ 82 ስሕበት ወይ ከዓ ብሰብሳር ፌስ ዳም ከመካ ማይ ብዘይ ሓይሊ ፀዓት ብናቱ ብግራቪቲ ዝኸይድካ ሓንቲ ላትና ብድምር 221 ኣብ ዞባና ኣብዚአን 9 ንኡሳን ዞባታት ኣለና ማለት እዩ።
0: ዕላማት ጨንፈር ፀጋታት ማይ ብውሕልን ውሕስን ኣገባብ ምጥቃም እዩ ዝበለ ኣቶ ዘርአ ምስዝሓለፈ ዓመታት ብምንፅፃር ገጠራት ዞባ ዓንሰባ ዝሓሸ ኣገልግሎት ማይ ይረኽባ ከም ዘለዎ ሓቢሩ እቲ ዞባ ብኣፃድፍን ጎቦታትን ዝተዓብለለ ስለ ዝኾነ ውሑስ ማይ ንምርግጋፅ ኣብ ምህናፅ ድጋታት ሓፅብታትን ረህያታትን ምትእትታው ፀሓያዊ ፀዓት ውሁድ ምሕደራ ፀጋታት ማይ ዘተኮረ እቱብ ንጥፈታት ይሰላሰል ከም ዘሎ ብምጥቃስ ኣብ መፃኢ ብዝበለፀ ከም ዝድፍኣሉ ኣገንዚቡ። ኣቶ ዘርአ ወሲኹ ፀገማት ቀረብ ማይ ዘለዎን ዓድታት ኣለሊኻ ቀዳምነት ምስራዕ ዳህሳስ ምንጭ ማይ ምክያድ ምንጭታት ማይ ካብ ከላ ምክልኻልን ኣብ ተጠቃምነት ምሕደራ ማይ ዘሎ ንቕሓት ምዕባይን ካብቶም ሓፈሻዊ ንጥፈታት ናይ ትንጨፈር ከም ዝኾኑ ምንቁልቋል ትሕተ ባይታዊ ማይ ጨዋምነት ድኹም ምሕደራ ፀጋታት ማይን ዘይምጥርናፍ ዓድታትን ድማ እቶም ቀንዲ ብድሆታት ምዃኖም ሓቢሩ።
1: እዚ ሕጂ ምህናፅ ዛላታት ክኸው ንኽእል ምቋም ሕዛእትታት ክኸው ንኽእል ኣግራብ ዕቃብ ክኸው ንኽእል ምህናፅ ዜጋታት እዚ ክቕፅል ላዎን ስለምንታይ ንስ እዩ እቲ ማይና ከውሕሰልና ዝኽእል ማለት እዩ። ካሊእ መወላልና እዩ ዝናብ ማይ እዚ ሕጂ ኩሉ ግዜ እንድሕር ፀጋ ናይ ማይ እንተዘይብል ካብቲ ባይታ ክትገላበጥ ኣለካ ማለት እዩ ክትጣዕፃፅፍ ኣለካ ሕጂ እንታይ እዩ ካብ

0: ሩፍ ሃርቨስት እንብሎ ካብ ዚንጎ ማይ ምውህላል፣ ካብ ከውሒ ማይ ምውህላል ሮክ ሃርቨስት ይበሃል። ምዕቃብ ኣብቲ ኣፀጋሚ ግዜ ባስካታ ዝተሰርሕካስ ማይ ክንውህልል ክንክል ኣለና።
1: ኣብ መወዳእታ ድማ ኣብ ማራት ንእዞባ ገለብ ይግዓር ንእዞባ ዒላ ብርዒት ዓድ ህዝበይ ንእዞባ ሓልሓል ጃኔ ንእዞባ ኣስማት ከምኡውን ሽንድዋ ንእዞባ ኣተከሌዛን ሓደስቲ ስርዓት ቐረብ ማይ ምህናፅ ኣብ ማያዋልድን ዝሮንን ድማ ናይ ምሕዳስ መደብ ከም ዘሎ ገሊጹ።
2: ተበፂሑ ዘሎ ገስጋስ ንምዕቃቦም ካብ ግዜ ናብ ግዜ ናብ ዘመናዊ ንምቕያርን ብውህደት ምስራሕ በቲ ሓደ ኣብ ኣተሓሕዛን ኣጠቃቅማ ማይ ዘለና ኣፍልጦ ምሕያልን በቲ ካልእ ቀረ ማይ ክነውሕስዮም ክኢላታት ዝምኽሩ ምስ ሰኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልዲ ገብርኤለ ካብ ኣገልግሎት ዜና ዞባ ዓሰባ ከተማከረን ፅንዓትና ዋሕስና

0: ኣብ ዓዲ ክብሎን እዞባ ድባርዋ ብምውሃድ ዓቕምታትኩምን ደገፍ መንግስትን ፕሮጀክት ቱሪስት ማይን ተወሳኺ ክፍልታት ትምህርትን ዝጠቓለል ልማዓታዊ መደባት ተሰላሲሉ ብሓሙሽተ ጉንበት ኣብ ዝተኻየደ ስነ ስርዓት መምርቕታ ከምኡ ብዝገበሩ 17,000 ናቕፋ ገንዘባውን ግልበታውን ኣበርክቶ 4 መምሃሪ ክፍልታትን ሓደ ቤት ፅሕፈት መምህራንን ዘጠቓልል ህንፃ ከም ዝተሰርሐ ተሓቢሩ። ብዘይካ እዚ ኣብቲ ከባቢ ዝፀንሐ ፀገም ምስተ ማይ ንምቅላል ብምትሕባር ጨንፈር ማይ ዞባ ደቡብን ምምሕዳር ንኡ ዞባ ምስተካየደ ፃዕሪ ብኣስታት 1.7 ሚልዮን ናቕፋ ምንጪ ማይ ዒላ ፀሓያዊ ፀዓት ምዕረቂ ባስካን 2 ንቑጣታትን ተሰሪሐን ኣገልግሎት ክባ ከም ዝጀመራ በሪሂዎም። ማይ ኮርዳን ዘሕልፎ ከቢድ ሃልኪ ዝጠቐሳ ነበርቲ እቲ ፕሮጀክት ንክዕወት ንዝተሓባበሩ ኣካላት ምስጋና ኣቕሪበን። ኣካያዲ ስራሕ ንእዞባ ድባርዋ ኣቶ ተክለማርያም ገብረየስ ኣብ መወዳእታ በቲ ፕሮጀክት ማይ እፎይታ ንዝረኽባ ኣዴታት ዮሃና ድሕሪ ምባል ግቡእ ክንክን ክግበረሉ ተማሕፂኖም። ብካልእ ወገን ኣብ ጋሽ ባርካ ህዝቢ ገንዘቡን ጉልበቱን ኣዋሂዱ ብትካላት ማሕበራዊ ኣገልግሎት ዝርአ ሕፅረት ንምቅላል ብዝወሰዶ ዘሎ ተበግሶታት ነበርቲ ጎኘ ኣብ ማእኸል ጥዕና ዝነበረ ፅበት ንምቅላል 2 ተወሰኽቲ ክፍልታት ከም ዝሃነፁ ወኪል ኤሪና ሓቢሩ። ኣብ ንዞባ ሃይኮታ ንኣገዳስነት ካዳስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምሮ ተዋሂቡ ወኪል ሪና ስፋልም ሰሎሙን ዝለኣኹ ፀብጻብ ያሲን ሳልሕ ከቅርቦ እዩ።
1: ጨንፈር ሚኒስትሪ መሬት ማይን ኣከባብን ኣብ ዞባ ጋሽ ባርካ ዝወደቦ ንኣገዳስነት ካዳስትራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምህሮ ብሓሙሽተ ጉንበት ንወከልቲ ህዝብን ኣካላት መንግስትን ንዞባ ሃይኮታ ተዋሂቡ። ካዳስተራዊ ምዝገባ ሕጋዊ ሰነዳት ንዘማልኡ ህንፃታት መሬት ሕርሻ መጋሃጫ ናይ ዕደና ቦታታት ስነ ጥንታዊ ቦታታትን ካልእ ዘይንቀሳቐስ ንብረትን ዝግበር ምዝገባ ኮይኑ እዚ ኣብ ሃገርና ንልዕሊ ሓደ ዘመን ዘቑፀር ታሪክ ዘለዎ መስርሕ ማዕረ ዕድሚኡ ክስራሓሉ ከም ዘይፀንሐ ዝጠቐሰ ሓላፊ ጨንፈር ካዳስተር ኣቶ ሰመረ ስእለ ብመሰረት ኣዋጅ ምዝገባ ቁፅሪ 95 ህዝባር 1995 ግድነታዊ ስለ ዝኾነ መረዳእታ ሕብረተሰብ ኣብ ኣገዳስነት ምዝገባ ቀዋሚ ንብረት ንምዕባይ ብዕቱብ ይስራሓሉ ከም ዘሎ ኣረዲዩ። ግቡእ መስርሕ ዝተኸተለን ሕጋውነት ዝለበሰን ምዝገባ ኣብ ልዕሊ መሬት ናይ ዝተሃንፀን ዝርከብን ዘይንቀሳቐስ ንብረት ዋንነት ዘረጋግፅን ተጠቃምነት ዘውሕስን ምዃኑ ዝጠቐሰ ኣቶ ሰመረ ካዳስትራዊ ምዝገባ ኣብ ምርጋፅ መሰላትን ጉባኣትን ወነንቲ ማሕደራ ባህርያዊ ሃብቲ ከምኡውን

ኣብ ኖዞባ ተሰነይ ኣብ ሃገራዊ መርመራ ሻም ናይ ክፍሊ ዓመተ ትምህርቲ 224 225 ብሉፅ ውፅኢት ንዘመዝገቡ ተምሃሮ ሽልማት ታንፌዳ ተዓዲሉ ንሽልማት ዝበቕዑ 15 ደቂ ኣንስትዮ ዝርከቦም 35 ተምሃሮ ምዃኖም ዝሓበረ ሓላፊ ሕማማት እቲ ኖዞባ ኣቶ መለስ ገብራይ ሚእቲ ሚእታዊት ዘምፀት ተምሃሪት ሳምራዊት መብራቱ ብፍሉይ ከም ተሸለመት ገሊጹ። ሓላፊ ኣብያተ ትምህርቲ ኖዞባ ተሰነይ ኣቶ ኣድም በሽር ብወገኑ ምሽላም ብሉፃት ተምሃሮ ኣብ ምርግጋፅ ብቕዓት ዘለዎ ተራ ቀሊል ከም ዘይኮነ ብምጥቃስ ተረኺቡ ዘሎ ውፅኢት ፍረ ፃዕሪ ወለዲ መምህራንን ተምሃሮን ስለዝኾነ ስሉሳዊ ዝምድና ክሒል ተላብዩ። ኣብቲ ኣጋጣሚ ኣብ መደበር ፖሊስ ኖዞባ ተሰነይ ሓላፊ ኣሃዱ ትራፊክ ኣቶ ረዳእ መጎስ ኣብ ድሕነት ትራፊክ ፅርግያ ዝተኮረ ናይ ሓደ ወርሒ ስልጠና ንዝቐሰሙ ተምሃሮ መልኪቱ ኣብ ዝሃቦ ሓበሬታ ተምሃሮ ብዝቐሰሞ ስልጠና ኣብ ድሕነት ትራፊክ ልዑል ኣበርክቶ ከም ዝገብሩ ዘለዎ ፅኑዕ እምነት ገሊጹ። ኣመሓዳሪ ኖዞባ ተሰነይ ኣቶ ስዩም ገብረ የሱስ ምግድኡ ውፅኢት ተምሃሮ ካብቲ ዘለዎ ከዓ ብምእንቲ ተራ ሕብረተሰብ ክዓዝዝ ኣዘኻኺሩ። ኣብ ኖዞባ ፎርቶ ሳዋ ውህድ ቅኔት መንእስያት ምህዞን ምዕቃብ ባህላዊ ርሻም ዝብል ቴማ ብምውሃድ ክፍሊ ባህልን ስፖርትን ጨንፈር ሃማማትን ዞባ ጋሽ ባርካ ዝተወደበ ባህላውን ትምህርታውን ቅነ መንእስያት ተኻይዱ። ኣብቲ ቕነ ውድድራት ሓፈሻ ፍልጠት ስነ ጥበባዊ መሰናዶታት ከምኡውን ብደረጃ ምሕድራት ክባብ ዝተወደበ ባህላዊ መድባት ከም ዘቕረበ ሓላፊ ሃማማት እብቲ ኖዞባ ኣቶ ሓሰን መሓመድ ኑር ሓቢሩ። ግዜያዊ ሓላፍ ጨንፈር ሃማማት ዞባ ጋሽ ባርካ ቶማሪቆስ ግርማ ፀን ብወገኑ እቲ ኣብ ኩለን ንኡስ ዞባታት ዝካየድ ዘሎ ቕነ ብቐንዱ መንእስያት ባህሎምን ታሪኮምን ዝወርሰሉን ኣብ ምህዞን ሰንዓት ዘለዎም ብቕዓት ዘንፀባርቕሉን ባይታ ብምፍጣር ኩልንትና ውስታፈ መንእስያት ንምርጋፅ ዝዓለመም ከም ዝኾነ ገሊፆም። ግዜያዊ ኣመሓዳር ንኡዞባ ፎርቶ ሳዋ ኣቶ ኣረጋይ መብራህቱ ድማ እቲ መንእስያት ብእኩብ ተመክሮ ንክለዋውጡ ዕድል ዝፈጥር መድረኽ ብኩልንትንኦም ብቑዓት መንእስያት ምህናፅ ደራኽ ተራ ስለ ዘለዎ ውህደትን ኣበርክቶ ናይ ኩሉ ማእከላት ከም ዝሓተት ኣረድዮም። ኣብ መወዳእታ ንዕውታት ሽልማት ተዓዲሉ። ኣብ ደቂ ምሓረ ዝርከብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ንኣስታት ክልተ ዋርሕ ብሞያ ፖሊስ ትራፊክ ዝሰልጠነን 30 ደቂ ኣንስትዮ ብ7 ጉንበት ተመሪቐን። ኣብቲ ማእከል ሓላፍ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶ መሓሪ ሰልጠንቲ ዝቐሰምኦ ብግብሪ ዝተሰነየ ትምህርቲ ሕግን ስርዓትን ትራፊካዊ ቁፅፅር ምክታል ፅርግያ ቁፅፅርን መቕፃዕትን መርመራ ሓደጋ ትራፊክ ኣላዓላ ንስ ሓደጋ ትራፊክ ኣጠቃቅማ መሳርሒታት ምዕቃን ፍጥነትን ኣልኮላዊ መስተን ከምኡውን ስነ ምግባርን ካልእን ዘጠቃለለ ምባሮ ኣረድዮም። ሜጀር ዓንዶም ወሲኹ ፖሊስ ኤርትራ ደቂ ኣንስትዮ ጥራይ ዝተሳተፈኡ ናይ ትራፊክ ኮርስ ዘሰልጥን ዘሎ እዚ ናይ መጀመርያ ከም ዝኾነ ብምጥቃስ ኣባላት ፖሊስ ትራፊክ ደቂ ኣምሓረ ብግብራዊ ልምድ ንዝገበሮ ምትሕግጋዝ ሞጊሱ። ኣብ መወዳእታ ኣዛዚ ፖሊስ ኤርትራ ኮሎኔል መሓሪ ፀጋይ ፀብለል ንዝበላ መተባብዒ ሽልማት ድሕሪ ምዕዳል ሰልጠንቲ ኣብ ስራሕን ተባዓትን ወሰንትን ክኾና ምስቶም ኣቐዲሞም ኣብ ንጡፍ ስራሕ ዝተዋፈሩ ኣባላት ፖሊስ ትራፊክ ብምርዳእ ድማ ኣድማ ስራሕ ከዓማ ትፅቢት ከም ዝግበረለን ገሊጹ። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርብ ኣብ ከተማ ዋሽንግተን ዲሲ ከም ዘካይዳ ንስበ ስልጣን ኣሜሪካ ምጥቃስ ማዕከናት ዜና ኣቃሊሐን። ኣብቲ ንስበ ፅሒ ስምዕ ምቁራፅ ተኽሲ ናብ ዘላቂ ሰላም ንምስግጋር ዝዓለመን ብደረጃ ኣምባሳደራት ዝካየድን ርክብ ንመጀመርያ ግዜ ወታደራውያን ወከልቲ ክልትኤን ሃገራት ክሳተፉ ትፅቢት ይግበር። ኣምባሳደር እስራኤልን ሊባኖስን ብመንገኝነት ኣሜሪካ ብ14 23 መያዝያ ክልተ ዙርያታት ዝርብ ኣብ ዋሽንግተን ከም ዘካየዱ ዝዝከር እዩ። እዚ ሓድሽ ርክብ ክካየድ መደብ ተታሒዙ ዘሎ ሰራዊት እስራኤል ድሕሪ 17 መያዝያ ኣብ ደቡባዊ ክፋል ከተማ ቤይሩት ናይ መጀመርያ ደብዳብ ድሕሪ ምክያዱ እዩ። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕትታት ልዕሊ 2700 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉን 1.2 ሚልዮን ከም ተመዛበሉን ፀብፀባት ይሕብሩ። ወታደራዊ ተፃብኡታት እስራኤል ንፀጥታ ዞባ ማእከላይ ምብራቅ ኣብ ሓደጋ ሸሚሞ ከም ዘሎ ፀብፀባት ይጠቕሱ። ባይቶ ደሴት ታይዋን ወታደራዊ ወፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ዕላማት ን8 ዓመት ዘገልግል ባጀት ዘመናዊ ስርዓት ምክልኻል ኣየር ንምውዳድን ሓደስቲ ኣፅዋር ካብ ኣሜሪካን ምሽማትን ምዃኑ እዩ ዝሕብር ዘሎ። ይኹን እምበር እቲ ዝፀደቐ ባጀት ካብቲ ፕረዚደንት ደሴት ታይዋን ላይ ቺንጎ ቴ ዝጠለቦ መጠን ብ16 ቢልዮን ዶላር ዝተሓተ እዩ። ደሴት ታይዋን ወታደራዊ ኣቕማ ንምድንፋዕን ባጀት ምክልኻላ ኣብ ዝመፅእ 8 ዓመታት ብ4 ቢልዮን ዶላር ከም ትዕብዮ ኣብ ዝሓለፈ ዓመት ምሕባራ ዝዝከር እዩ። ፕረዚደንት ደሴት ታይዋን ላይ ቼንጌቴ ሰራዊቱ ክሳብ 2027 ኣንጻር ቻይና ዝቐንዐ ዝለዓለ ናይ ውግእ ድልውነት ንምርግጋፅ ይሰርሕ ከም ዘሎ ክገልፅ ጸኒሑ። እዚ ምዕባለታት እዚ ዝኽሰት ዘሎ መንጎ ቻይናን ደሴት ታይዋንን ዘሎ ወታደራዊ ምትፍናን ንዓበየ ብዝመፀሉ ዘሎ እዋን እዩ።
ቻይና ወርሒ ታሕሳስ 2025 ነቲ መንግስቲ ኣሜሪካን ደሴት ታይዋን ናይ 700 ሚልዮን ዶላር ዘመናዊ ናይ ማእኸላይ ርሕቐት ስርዓተ ምክልኻል ኣየር ክሸጠላን ዘሕልፎ ውሳኒ ሓደገኛ ስጉምቲ ክትብል ምኹናና ይዝከር ኣቐዲማን ደሴት ታይዋን ንምንፃል ከም ዝሰርሑ ልዕሊ ዝጠቐሰቶ

ሓያሎ ሰብ መዝ ደሴት ታይዋን እገዳ ዘፅደቐት ቻይና ኣገዳሲ ኮይኑ ምስ ትረኽቦ ነታ ኣካላ ዝኾነ ደሴት ብሓይሊ ክትፅምብራ ከም ትኽእል እያ ከተጠንቀቕ ፀኒሓ ዘላ። ሰሜን ኮርያ ምስ ደቡብ ኮርያ ብዘዳውባ ከባቢታት ናይ ነዊሕ ርሕቐት ከቢድ ብረታት ከም እትዋደድ ኣፍሊጣ። ፕረዚደንት ኪም ጆንግ ኡን ብ6 ግንቦት ኣብ ትካል ምፍራ ኣፅዋር ካገሩ ዑደት ምግባር ነቶም ኣብዛ ዓመት እዚ ዝዋፈሩ ናይ 155 ሚሜ ኣፅዋራት ብኣካል ከም ተዓዘቦም ማዕከናት ዜና ሰሜን ኮርያ ቃሊሐን። ተሓዲሽ ኣፅዋር ልዕሊ 60 ኪሎ ሜትር ርሒቑን ዘሎ ዒላማ ናይ መውቃዕ ብቕዓት ከም ዘለዎ ዝሓበረ ፕረዚደንት ኪም ምስ ደቡብ ኮርያ ብዘዳቡ ከባቢታት ውን ሓያሉ ሚሳይላትን መወንጨፍ ሮኬታትን ናይ ምውፋር መደብ ከም ዘለዎ ኣፍሊጡ። ንዓበየ ንዝኸይድ ዘሎ ጥልባት ሃገሩን ምምላእ ድማ መጠን ምፍራይ ሚሳይላትን ተተኮስትን ኣብ 2026 ብዝለዓለ ክዓቢ ኣብ ወርሒ ታሕሳስ 2025 ትእዛዝ ምሃቡ ዝዝከር እዩ። ኣሜሪካ ብሓሱ ደሴት ኮርያ ተካይዱ ዘላ ወታደራዊ ምትእታው ወታደራዊ ዓቕማ ክተደንፍዕ ከም ዘገደዳያ ሰሜን ኮርያ ትሕብር። እቲ ተኽታኺ ምትእታዎም ዘየቋርፅ ሰሜን ኮርያ ነቲ ኣብ 2006 2009 ከምኡውን 2017 ዘካየደቶ ኒክሌሳዊ ፍትነታት ክደግሞ ከም ትኽእል እያ ተጠንቀቕ ዘላ። ቅልውላዊ ሓሱ ደሴት ኮርያ ብፍላይ ካብ ዝሓለፈ 4 ዓመታት እናኸረረ ከም ዝመጽእ ናይ ቀረባ ተዓዘብቲ ይጠቕሱ። ኣብ ኢንዶኔዥያ ዝርከብ ንጡፍ እሳተ ጎመራዊ እምባ ዱካኖ ሎሚ 8 ግንቦት ዝመኸኸ ኣኻውሕን ዒግታትክን ክተፍእ ከም ዝጀመረ ተቓሊሑ። እቲ ዝተተፍአ ዝመኸኸ ኣኻውሕን ዒግታትክን 10 ኪሎ ሜትር ንሰማይ ከም ዝዓረገ ዝገለጹ ሰብ ሲቪላዊ ድሕነት ብሰንኩ 3 በጻሕቲ ከም ዝሞቱ ሓቢሮም። ብዝተኻየደ ስርሒት 17 በጻሕቲ ብህይወት ከም ዝደሓኑ እቶም ሰብ መዝ ብተወሳኺ ነጺሮም። እቲ እሳተ ጎመራዊ እምባ ካብ 17 መያዝያ ጀሚሩ ንበጻሕቲ ክልኩል ኮይኑ እኳ እንተጸንሐ እዞም ሓደጋ ዝወረዶም ነቲ መምርሕቲ ሒሶም ዝኣተዎ ምዃኖም እዩ ዝግለጽ ዘሎ። ንጡፍ እሳተ ጎመራዊ እምባ ዱካኖ ካብ መወዳእታ ዝሓለፈ ወርሒ መጋቢት ጥራይ 200 ግዜ ከም ዝነተገ ጸብጻባት ይሕብሮ። ኣብ ኢንዶኔዥያ ብውሕዱ 130 እሳተ ጎመራዊ ቦታታት ከም ዘለዉ እዩ ዝግለጽ። ኣሜሪካ ትማል 7 ግንበት ምስ ዞባውያን መሻርክታ ብምትሕባር ኣብ ልዕሊ ሰላማዊ ዕላማታት ሃገሩ መጥቃዕትታት ከም ዘካየደት መንግስቲ ኢራን ከሲሱ። ከም ኣካል ትፍጻመ ሰራዊት ኣሜሪካ መጻወቦ ሃርሙዝ ኣብ ልዕሊ ናይ ነዳድ መራኸቢ ሃገሩ መጥቃዕቲ ከም ዘካየደ ዝገለጸ ሓልዋ ሰውራ ኢራን ነቲ ወታደራዊ ስጉምቲ ሓያል መልሰ ግብሪ ከም ዝሃበሉ ፍሊጡ። ኣሜሪካ ዝወሰደቶ ወታደራዊ ስጉምቲ ንስበፅሒ ስምዕ ምቁራፅ ተኽሲ ኣብ ሓደጋ ዘእቱ ምዃኑ ሓልዋ ሰውራ ኢራን ወቒሱሎ። ይኹን እምበር ኢራን ኣብ ልዕሊ ሓይሊ ባሕሪ ሃገሩ ናይ ሚሳይላትን ድሮናትን መጥቃዕቲ ድሕሪ ምፍጻማ መልሰ ግብሪ ከም ዘካየደ ማእከላይ እዚ ኣሜሪካ ገሊጹ ዘሎ። ኣብዚ ናይ ትማሊ ምልውዋጥ መጥቃዕትታት ክልቲኦም ወገናት ክሳራታት ከም ዘውረዱ በብወገኖም ይሕብሩ ኣለዉ። እዚ ሓድሽ ወታደራዊ ምዕባለታት ተኸሲቱ ዘለዎ ወጥሪ ብዘተን ምዕራፍ ንዝካየድ ዘሎ ዲፕሎማስያዊ ምንቅስቓሳት ብኣሉታ ክጸልዎ ከም ዝኽእል ይእመት። ይኹን እምበር ስበፅሒ ስምዕ ምቁራፅ ተኽሲ ዛጊት ጸኒዑ ከም ዘሎ ዝጠቐሰ ፕረዚደንት ትራምፕ ዝተበገሰ ዲፕሎማስያዊ ዝርርብ ከም ዝቕጽል ኣፍሊጡሎም። ፕረዚደንት ትራምፕ ኣብ ስምዕ ንምብፃሕ ዝካየድ ዘሎ ዝርርብ ጽቡቕ ገስጋስ የመዝግብ ከም ዘሎ ብምሕባር ኣሜሪካ መጻወቢ ሆርሙዝ ተዓጊተን ንዘለዋ ንግዳዊ ምራኽብ ኣሰኒኻ ንምሕላፍ ዝጀመረቶ ስርሒት ንግዜኡ ደው ከም ዘብለቶ ምግላጹ ዝዝከር እዩ። ኢራን ግና ፕረዚደንት ትራምፕ ነቲ ስርሒት ምቁራፁ ኣብ ልዕሊ ሃገሩ ክስዕብ ዝኽእል ክሳራታት ንምግታእ ምዃኑ ሓቢር ኣላ። ኣብ ማሊ ኢድ ግዳማውያን ወገናት ዘለዎ ሽበራዊ ትርእዮታት ንሓይለ ይመጽእ ከም ዘሎ ላዕለዎት ሰበስልጣን ተሃገር ሓቢሮም። ዝተገልጸ ትማል 7 ግንቦት ኣብ ማእከላይ ሸነኽ ማሊ ዝተኻየደ ሽበራዊ መጥቃዕትታት ብውሕዱ 50 ሰባት ድሕሪ ምቕታሎም እዩ። በቲ ብክልተ ዓድታት ዝፈጸመ መጥቃዕትታት ዓሰርታት ከም ዝቆሰሉን ብርክት ዝበለ ዓድታት ከም ተቓጸላ እውን ማዕከናት ዜና ቃሊሐን። እቲ ፍጻሜ መቐጸልታ ናይቲ ብ25 መያዝያ ብሓያሉ ከተማታት ማሊ ዝተኻየደ ዝተዋሃደ መጥቃዕትታት ምኽቶም ሰመዚ ደገፍ ግዳማውያን ሓይልታት ከም ዘለዎ ወቒሶም ኣለዉ። መንግስቲ ማሊ ነተርእዮ ንምካት ምስ መሻርክቲ ሃገራት ዘካየዱ ምትሕባር ከም ዘስፋሑ ገሊጹ። ሽበራ ንምካት ሓበራዊ ሓይሊ ቆይመን ዘለዋ ማሊ፣ ቡርኪና ፋሶን፣ ኒጀርን ኣብ ደባትን ልዕሊ 5,000 ወታደራት ኣዋፊረን ምህላዋን ዝፍለጥ እዩ። ሰለስተን ሃገራት ምስ ፈረንሳን ዝነበረን ፀጥታውን ወታደራውን ውዕላት ብምስራዝ ኣብ መሬተን ተዋፊሩ ንዝነበረ ሰራዊት ሃገር ከም ዘውፅኦ ኣይርስዐን። ኤሮጳ ሕብረት ምስ ኣሜሪካን ዝኸተሞ ንግዳዊ ስምዕ ክሳብ መጀመርታ ዝመፅ ወርሒ ሓምለ ብምልኣት ዘይተግብሮ ዝወጠኑ ወሰኺ ቀረፅ ተግባራዊ ከም ዝኸውን ፕረዚደንት ዶናልድ ትራምፕ ኣጠንቂቑ። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝበፅሐ ስምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያት ወሲኑ ንዝነበረ 15 ሚታዊት ቀረፅ ናብ 25 ሚታዊት ክብ ከም ዘበሎ ዩ ገሊጹ ዘሎ። ይኹን እምበር ነቲ ስምዕ የተግብሮ ከም ዘሎ ዝሕብር ኤውሮጳ ሕብረት ፕረዚደንት ዶናልድ ትራምፕ ክወስዶ ንዝኽእል ስጉምቲ ተመጣጣኒ ምላሽ ከም ዝህበሉ ኣብ እዋኑ ፍሊጡ እዩ። ክልቲኦም ወገናት ዝሓለፈ ዓመት ዝኽተመ

ድማ ኣሜሪካ ኣብ ልዕሊ እታ ፍርያት ኤሮፓ ሕብረት ወሲናቶ ዝፀንሐት ቀረፅ ናብ 15 ሚታዊት ክተውርዶ እቲ ሕብረት ከዓ ኣብ ልዕሊ እታ ፍርያት ኣሜሪካ ቅረፅ ከይክፍል ከምኡ ውን ኣብ ኣሜሪካ ወፍሪ ክገብርን ብኣማይት ቢልዮናት ዶላር ዝግመት ኣፅዋር ክሽምትን ዘጠቓልል እዩ ነይሩ እንተኾነ ግና ትውዱን ከም ዘይኮነ ዝጥቀስ ስምዕ ዛጊት ብምልኣት ከም ዘይተተግበረ ፀብጻባት የረድኡ። መራሕቲ ኣሜሪካን ብራዚልን ትማል 7 ግንቦት ኣብ ምፅባብ ፍልያቶም ሃገራቶም ዘተኮረ ዝርርብ ኣካይዶም እቲ ኣብ ኣሜሪካ ዝተካየደ ዝርርብ ውፅኢታዊ ምንባሩ ዝጠቀሱ ክልቲኦም መራሕቲ ኣብ ዝተፈላለየ ፅላታት ብሓባር ክሰርሑ ኣብ ዝኽእሎም ምርድዳእ ከም ዝበፅሑ ገሊፆም። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሉላ ዲ ሲልቫን ናብ ርክቦም ሃገራቶም ኣብ መዳያት ንግዲ ፀጥታን ብርቂ ማዕድናትን ከም ዝተሓጋገዘ ኣፍሊጦም። ፕረዚደንት ትራምፕ ዝሓለፈ ዓመት ኣብ ልዕሊ እታ ፍርያት ብራዚል ናይ 50 ሚታዊት ቀረፅ ድሕሪ ምውሳኑ ንግዳዊ ዝምድነአን ከም ዝሻሕከረ ይዝከር። ይኹን ትራምፕ ድሒሩ ዝተወሰነ ፍርያት ብራዚል ቀረፅ ከም ዘጉደለ ፀብጻባት የረድኡ። ዜናታት ምዛም ኣርእስታ ዜና ክደግመልኩም። ኣብ ዞባዓን ሰባት ተጠቃምነት ፅሩይ ዝተማይ 81 ሚታዊት ከም ዝበፅሐ ተሓቢሩ። ኣብ ዓዲ ክብሎን ዞባ ድባርዋ ብምውሃድ ዓቅምታት ኮምን ደገፍ መንግስትን ልማዕታዊ መድባት ተሰላሲሉ። ኣብ ኑ ዞባ ሃይኮታ ንኣገዳስነት ካዳስተራዊ ምዝገባን ድሕነት ኣከባብን ዝምልከት ኣስተምሮ ተዋሂቡ። እስራኤልን ሊባኖስን ኣብ ዝመፅእ ሰሙን ሳልሳይ ዙርያ ቀጥታዊ ዝርርብ ኣብ ዋሽንግተን ከም ዘካይዳ ተቓሊሑ። ባይቶ ደሴት ታይዋን ወታደራዊ ውፃኢታት ዝውዕል 24 ቢልዮን ዶላር ተወሳኺ ባጀት ኣፅዲቑ። ሰሜን ኮርያ ምስ ደቡብ ኮርያ ብዘዳውባ ከባቢታት ናይ ነዊሕ ርሕቐት ከቢድ ብረታት ከም ትዋድድ። ባርከ ዝኽርኩም ተዓዝብቲ ሓፍሻዊ ዜናታት ኣብ ትእዛዝ ይምሎ ስለምክትታልኩም ነመስግን ምስ ተረፍ መደባትና ንሓድገኩም ብወገና ሰናይ ምሸት።

0: ዓድና ስረ ሰብኣይ ዓጢቐ ሓውን ሓሰር እንተ ዘይኮይነክስ
1: ባቲቶ ኣትዋ እንተ ዝርኢ ዝዓዲ
2: ወይ ክትብ ኣያ ንስኻ ዘይተባሃልኩ ዶ ኮይና እንታ ታልው ብሓፍተይሲ

0: ባህለ ልግዳ
1: ዓዲ ካብ ዘሎ ቁም ነገርን ካልእ ወረን ሓንጊድካ ልብኻ ሸፊቱ ሲ ፅቡቕ ኣለኹ ዶ ትብል
2: ኣንታ እንታይ እንታ ወረ ኣነስ እንታ እንታ መን እዩ ዝልእኮ ዘሎ ዝሰብ እዚ እንታይ እየ ዝገብሮ
3: ሕጂ ሲ እንታይ ፀይቡኒ ኢለካ ኢኻ ትዛረበ
1: ዝፀበበካ ዶ
4: ልበይ ባሙ ኢላ ነይራ ንዑ ዝበልክን መሲሉ
3: ዘየለ
4: ሞ ዘይተረድ እዮ
5: ስለትፈክሰኒ ኢና ባኻ መፅ እምበር ሳንዴ ዓይኖ
6: ዓይኖ ዓይኖም እዛ ጓደብርሃ
5: እዎ ሳንዴ ዓይኖ
6: ንስሕራ እንታይ ኣጋጢሙ
5: ምስ ኣቦ እንተባይ ሰነ ይቀኒ
6: እንታይ ባእሱ
5: ኣደርኩም ጎልካ
7: ንሓንደ ቀኒኹም
3: ዋ ቁርባይ ትበር እንዲኻ ዝገይራታ ኣፍራ
8: ማክብዝሎ ድመፅእ መሲሊ
3: ገደደ
9: ተዘይተመርዓኺሉ ሕንይን ክብለላ ቐኒ
10: መቆልዓኸ እንታይ በለት
9: ኣይፈትወት
10: ኣይትፈቱን ዓይኖም ከዓ ትርር ኢላ እንድያ
9: ወይ እቲ ትራሲ ሓሳባ መዓር ወለላ ክንሱ ኣይፅላእን ይፍፁም
5: ረኽባ ደለኹና ትንሳንዴ
11: እዋ ኢድሃኒ እቱ ኢልካ ቡን መስተ ይስኸውን ዋ ስምዓ ኣባ ዋ እንታይ ደኣ ኮይነ ንተንሳንዴ ዓይኖም ሎም ስምሳና እዘይ መፅ
5: ዋይ እንዕለን ኣይተበርሀን ንግዲ ኮይኑ ሎም ምዕልቲ
11: ዶ ስምዓ እስኪ
5: የ
11: እዚ ዳይር ወዲ ርኣይ ሓቲትለን ዝበሃል ዘሎ ከዳ
5: ወይ ዳይር ምናት
11: ዋ ዳይር ወዲ ርኣያ ሓም ዘርኦ ግዲ
5: ወይ ኣተንሳንደይ እንታይ ክንትብላ ወይ ሓውተይ
11: ዋ ብልቢ ክንዲ ክንደይ ሰምዕ ክንወስ ክመሓላለ
5: ጋባሃጎይ
11: ኣቦ ኣስኮርዮምለ
5: ወይ ወይ ዶኣ ዘይመሰለኒ እምበር ዝኣ ሰሚዕ እዩ ነይሮ ንደይ ትንሳንደ
11: ወይ ኣትንዓና ይበላ ንዓናይ ዝማይ ብብንብን እዩ ዝብል ዘሎ ከይርከበል
5: ወይ ሓውተይ ወይ ኣተንሳንደ
11: የ
5: ወይ ዶኣ ንወግዕ ወግዕ ምፀ እዩ እምበሪ ናትክን ስተወሪ ሰሚዐ ነይረኒ
11: ዋ
5: ወ
11: ኣትን ከመይ ደልኩ እንዳ ኣልክንስኽ እንዳ ዋ እዛ ናተይ ደኣ ከመይ ቢላ መፀትክን
5: ሰሚዐ እዮ
11: ሓቂ ሓይሳንደይ ንካልእ እንተ ዝኸውን ሕራ ይመልኩ ንዘርኡ ግን
5: በዕል ክንዲ ክንከ ስድራክን እዮ
11: ኩላህና ብሓደ ኢና እቲ ካብሪ መዓዲ ጎተት ምባሉ ቅጫ ምፂኢሎም ሲ ንሶም ዕጭ ኢሎም እንተኣነም ናይ ፎቶኹን ሳንደይ
5: ግርም ገበርክንኦም ሳንደይ ግርም ገበርክንኦም
11: ወ
5: ደንቂ ንስካ ይረእኽዎ ንትቕኒ ዛንዴ
11: ዋ ንስኹን ከዓ ማዓስ ንሱ ጥራይ
5: ትሪእኸል
11: እዚ ንትኸኣት ማዓስ ኣለዋ ኮይነ
5: እሞ ሒዝ ክልቲኦም የለውን ማለት ክንዲ
11: የለውን
5: ዶ ትብላኒ ዋ
11: ወ
5: ጉድዩ በላ ንዓናይ ቅድሚ ማይና የፀብቆ ሳንደይ እዚሲ የፀብቆ ወደ ዓድናሲ
11: ማቤድ እዮም ኣቢሎ
5: ወይለይ ኣይምሳኽን እንዴ ንህንኹ
11: ዋይ ሓቂ ሳንዴ ባዕረ ወይ ሮበ ብስጭሕን ሰበይቲ ኣኮይናትና ዘላ
5: ኩላና እዩ ሳንዴ ኩላና እዩናዓናይ በላ
11: ንዓናይ ዝዓናይ
5: ድማ ከይርክበና ወድሓ
11: እቲ ውኢል ካብ ቡነ ስተይ ስራክ
5: እዩ ይኮነና እዩ ቀስ በላ በላ ከሮሮ ከይትብላ ከ
11: ንዓናይ በላ
5: ኣንቲ ንዓይ ኣክለክን ኢልክንሲ

0: هيبدأ رصاص عندي مرة. بس بس بس بس بس والله بس تحت
1: እዚ በረኻና ፈቲኻ ያሉ
2: ክንደይ ይኳ ባ ኢል ንመርታ ፀላእይ ንዓዲ ቆመጦ
1: ካብ ሎሚ በታ ክጎረሮ መን ጣል ዓይኒ እንኳን ካ ኣፍለጥ
2: ሽጎይ ፈቓድኩም ይኹን
1: ኣብዝደለናዮ ኣብዝኣተናዮ ዘድልየና ክጎሲስና ክንመፅእ ዝእግመና ከምዘየለ ኣዳዕሊእካ ክብሎም ይፍለጥ
2: ሽጎይ
1: ርእሱ ኩሉ ድማ ካብ ሎሚ ርእሱ ኩሉ ኢኻ
2: ኣድኩም ይኹን ጎይታ
1: ምስ ሃረዩ እናተሰናማዕኩም እናተሰነኹ ዝተዋህበኩም ስራሕ ዕመሙ ኣይትሕመቕ
2: ይ ጎይታ
1: ሃንስ
3: ኣቤት ጎይታ እዩ
1: ኣየስከ ንቁሱ ዝኸውን ስጋ ጠባብሱ
3: እሺ ጎይታ እስከ ንኺድዎ

0: ሰምስከተ ሕዚስካ ትናንትና ዝመፅእ ኣስከርስ ርእሱ ኩሉ ክማ ኣለውለ
1: ገሪምና ገሪሙ

0: Super.
1: ዝምራኽሲ ዝዓቢ መስሊ ድ
2: ብቆሎ ህኩዩ ዝመስል

0: ናይ ንፋስ ከያ ትወግድ
1: ሓጢኣት ክንወዳእ በ ሓጢኣት ክንወዳእ ሓጢኣት ክንወዳእ
0: ወይ ስከትንዕነበናሓንሳብትብርክንቋዕርፋብረዝረሽድናዝወግናይ
2: ወይ ን ቅድስቲ ሲ ዓጆ ክንብል ንዕነቡውና ስትያና ከይንብለን እኳ ርሲዕናዮ ንውዕልና
3: እንታይ ክንበደልክና ንትናይ ቅድስቲ
2: እታ ቆልዓሲ ንመርዓ ንብለ ኢላቶ ኣያብረሃ ኩሉ ኣቐንዮ ንሳ ከዓ ሓሕምባህ ክትብል ቀኒያ
3: ዋይ ኣንተ እቲ ዳይርሓዊ ዘርእዳ ይሸላ እምበር ድሓ እንትኮይኑ ስበካይቦማ
2: ስቕዳ ኣበላ ገታር ናብራ ንሳስ ዕጭ ሓንፊፋ እያ
3: እንታይ ኮይነ ኢላ
2: ኣንቶን ጓለይ ንሳስ ክፀኒሐ ባህሊት እያ
3: እሞይ ጣዓየት
2: ወይ ገታር ናብራ ንጣይ ስኻብ ሰባት ጥዒ ንዕነ ዳ ክነግረክን ኣብ ዝእዝ
3: እሞ ሓሳባ ስግርም ነሩ እንተኾነ ግን ንዓዲ ምሉእ ሃቐብ ቁልቁል ደበለሲ ንበይና እሞ ድማ ጓል
2: ንሱስ ወ ግና እታ ቀንዲ መእበይኣ ምክንያት እዛ ክብለክን ፅናዕ ኩያ
3: ኣነሲ ወዲ እንተዝህልወኒ ነሩሲ ንዓይ መወሰድኩዋ
2: ወይ ገጠር ናብራ
3: ኣንቲ እንትወዲ ክንኣኽል ንዲ ንሹማይ ደይ ተኣታሉ
2: ኣንቲ
3: ዓይኖም ትመስል
2: ኣብ የለካ ዘይበልዎ ሳብ ዘሎ ክብል እዮም ዝበልዎ
3: እንታይ ነብርለዎ ስከ
2: ንሱ ስፅናሕ ዳ ንስዋ ጓለይ ብሓደ ልክም ኣቢለ ኣብ ሓደ ዳስ ዘየውፅኦ ወይ ለከ
3: እዋይ ኣንቲ ናይ ሳዳ ቆል ዓንድያትን
2: እንታይ ቆልዓ ገይርዋ ጓለ ኣይ ጓል 14 ዓመት እንዲ ኣነ ከምኣተ መርዐ ዘለኹ ሄዳ
3: ኣንቲ ንስኽ ንድማእኸልቲ ነርክን ኣነ ድኣ ምፅዋት ሓንዳይከይ ፀጎምኳ እንደ ዛባ 1ሰክተት ኢለያትን
2: ኩሉ ሓደ ኩሉ ሓደ ወለድና ዘይከምኣ ገይሮም እዮም ቁርን ዘብሉካ እንታይ ኣለዎ መስኣቱና ወሊድና
1: ዋይበሉ ሰብኣይ ንበይኖም ገዲፈ ከይድክዶይኖም ከይሰተና ሓጢኣት ክንነገር ፈልቲ ብሩክ መዓልቲ
2: ኪዳ በላ
1: ብሩክ ቅነግበረን መዓልቲ
2: ብሩክነግበረና ኪዳ በላ ምልእተ እየ ተጥዑሙ ኣባይ ዝጎሩ ሕስክራማት ገይርልና ኣሎ እወት ገደናኹም ከደሓን ድዩ ዓፋፉን ሒዙ ዶ ሕራይ ምልእተ እየ

0: ሓንቲ ወይና ሓፍተይ
1: ዋ ብድሓ ንግዲ ኸሎሚ
0: በዓሎ ቦይ ንድኦም ዛዕባ ዓይኖም ክጉዕ ሰምዖም ፀኒሕ እዚ ኣያብራሕኒ ኢሎም ኣብሉ ነይሮም
1: እሞ ወዲኦም ወዲ
0: መንበለ እዚ ከይኣክል ዳይር ወደርኣይ ከዓ ሓቲትላ ኣሎ
1: ቲኣኽቲ ትብሊ ለካስታ ወረይስ ሓቂ እዩ
0: ኣይሰማዕክን ዲኸ
1: ደይ ሰማዕኹ በለ ሕራይ እሞ ሒዱ እንታይ እዩ ዝግበሩ
0: እንዳይ ኣንቲ ትሽማ ሓወይክ እንታይ ይኹን
1: ዋይ ኣንቲ እንታይ ክጓለ ንስኺ ኮኩዒት ክኮ ኩላ በፂሕክ እያ
0: ኣበሊ ክነግሮ እንዲ
1: ሓው ከዓ ብድሕ ዘሊኺ ተገደለ ልቢ ዓይኖም ተሪር እዩ ዘሎ ተኾነ ከዓ ትሕንፍፍ ትኸውን
0: ተዘይኮነ
1: ዳ ሽዕለል ክበሉ
0: በለ ኣነሲ ትሽቕል ኣቢል ይቐኒ ዘለኹ
1: ዳሓን ዳሓ ናይ ትሻቐል እዩ ኣይ ትሻቐል ውባይ ናይ ዘሸቕለ ኣለኪ
2: ማዓላትክ
1: መዓልካ ዘምህረት
2: እንታይ ዳ ክዕልላ ዲኹን ዘለኽን ዋላ ኣትሓምያ
1: ድሕመደሎ ኮይኑ እዮ ነውግዒና ዘለና ንዕልል
2: ድንቄ

0: በላ ይዕልላና እስኪ
1: ወይ ዕድል ይብልካ መስለኒ ሕድ ወዲእና እየ
0: እንበለቲ ብንእስታ ክስክንዲ ዝለፍ ትብሪ
2: ከማይ ኣ
0: ኣቲ ንዓይ ከተጉሂ ዝተለኣኽ ክጋነ ንድኺ
2: ዘምረት ወራዓዲ ግድሃበኒኻፍ መበል ማዓረ
0: ወራዓዲ ወራዓዲ ደበልኪ ሳውን የሽን ኣሎ ኩላ ከብሊ ሓቂፋ ትሓድር ኣላ
3: ስስ በፂሕናዮ
0: ካልእ ዳ እሞ እንታይ ኣሎ
2: መኺድ
0: ከይደ
2: ሃበል ስዑ ዝኮ እንዳመሰለ
3: ግደ ሓቂ ግና ገፊ እዩ ዘመ
1: ሓደ ሓደ እዋን ቆልዓ እንዳተቀይረኒ
3: ይመፅኦን እ ይድይቦኦ እኳ ይኮይ ይድይቦኦ እየን ማይ ቡባ ከዓ ነዚ ዘይፈለጥኪኢኽ
1: በሊ ከይደ
2: ኣትንዕና ይበምሳይ ብራሕ ከፊ
1: ንዕና
3: ሩሕ መቲ እዚኣ ከ ቆልዓና ምስለ ኩሉ ዕትፍላ
2: ዚ
3: ዓድና ኮይ
2: እዚ ዓድና ኮይ

0: ግደፍ የባ ደቃ ድርትናን ክመስላ ውነይ ክሳብ ዝጠፍኣን እኩየናሽኮን ድራብ ኢለና ነ
1: ኣበይ ኣብዚ
0: ኣብዚ ወይ
1: ብለይቲ ድዩ ብቀትሪ
0: ብቀትሪ እምበ
2: ኣነሃበን ክሓመቅ ኢለ ሳዕልዋጣ
1: ኣየ ወላዕለ
3: ኣብዘይ ኣብዘይ ይኸውን እዩ
1: ዋ

0: ሪኢኻ ዶ ካብ እንዶ ሓምቕ ኢለ
1: ተኻ ንስ ኽሲ ኣብ ካሊእ ክትዕድምኒ እዚ ክሳብ ካሊእ ክትዕግብኒ
2: ሳዕስዒትካ
1: ሳዕሳዓይቲ ርኢናየን ረኣናየን ብቐዳማይ ዓቤት እውን ንባ ምስአኒህለ ዓቤት ቁንጅና ዓቤት መልክዕ እንታ ኮርያ ድያ ኮደም ደበሊ ኪሪ ዘየቡ ክትፀንሐኒ ኢኺ ኣበጢኸ ከይተብሊ ዓይነተ ከዓ ከም ኣንዳኣ ከመይ ኣቢልካ ክትመፂ ሃረይ
3: ኣቤት ጎይታ
4: ፅባሕ ንጉሆ ንዘርኡ ሳልሳይ ርእሱ ናብ ዘንጓሶ ተዓድሽ ዘሎ ሓንቲ ጤል ሒዙ ክመፅእ
3: እሺ ጎይታ
4: ወ ኣንጋ ኣቢሎም እንቀሉ
5: እሺ ጎይታ
3: እሺ ጎይታ ኣንጋ ኣቢሎ ክሰዶም የበዓል
4: ግረም

0: ሕሱም ቆታ ውሽጢ ይርግግ ትፀውሖታ መቂሩ ተርፍሞ ናይ ቋሕ ሰምኳት ኣሎ
1: ኣነሲ ብነብሰይ ከይቀል
0: ኣየክትታበዶ
1: ስድራይ ብሻቅላ ዝኾኑ ዳይ ተቐቢጡ ይእውም
0: ትዝለለኸኩፎ ትታበቶ
1: ኣትታደዘይተ ፀሓይ በሪቃ ክሳዕ ተዓር እናተረኣየት ሳ ድቃ ስለ ይባል ኣ
0: ዳሓን ዳሓን ሕይ ክትከድየን እንዲኺ ዋለ ብርሃዶ ኣተኸክፉ ሓሳብ ዘይትገድፊ እዮ
1: ፈርሒ ንዲ
0: እንምለስሉት ውሽጢ ኺ ክሳብ ኩንዴት ኮን ፅሩ እዮ መንባዕ ከዓ ግደፊ ትታበቱ
1: ክግደ በሊት ሃሪ
0: ዘየጓኽኒ ሕማቕ ሓሳብ ትፍብል እየ ዝብለክ ዘለኹ ኣይትንበዐ
1: ክረፍቀኩም ግዜ ተጢዕም ከዓ ክመፅእ መንፈልጥ ብራኸብካልኹም
0: ድሓ ኣምላኽ ንመን ኢልዎ ሓደ መዓልቲ ንረኽ ውሕጣ ብለይ ታቦት ትንብዒ በቃ ክለኪይዎ ከን ወይና ርኣ እንታይ ከደውን ገ
2: ኣይፋሉ ኣዚ ሕሸና ኣሎ ሓርከዓ እዚ ንፋስ ተዕሚደ ኣሎ እዋ ኣንታ ብርሃ እንታይ ደ ክብለካ ደል ሓደ ነገር እ ክዛረበካ ደል
3: ናይ ድሓን ክበሮ
2: ናይ ድሓንሲ ናይ ድሓን እንታይ ደ ክብለካ ደል
4: መዓላት ኮይ
3: ሓድሮክበል መፀናኻ ሓድሮ ወደይ
4: ኣያብራ ንዓኹም ደ ነፅ ናይ
3: ድሓንዳ
4: እንታይ ድሓን ኣሎ እንተ ከዓ ንዘርኡ ዓዲ እንተስ ከፊዳ እንተስ ገለገራ ውሽጦም ዘይትፈልጦ
2: እንታይ መታ
4: ነገራት እህን ምሂን ምባሎም ዘይናይ ጥዑይ ኮይኑ ስለዝተሰማዓኒ ብኣምሆ ካብዚ ዓዲ ካብ ዝወፅ ኮ ክሰብሕ እዩ ተመልሱ
3: ናበይ ከም ዘበሉሞ እንታይ ፈለ

0: እንታይ ኣብራ ናበይ ምኮይኮ ዲኢኻ ዘይናብቲ ከምን በረኻ ዝኾነ ሰብን እዮም ከይዶም ዝኾኑ
1: መንበለ
0: ክኸዱ ከለዉ ዝረኣይዎ ጨሩምን በረኸትን ኣብቲ በረኻ ጥሪት እንዳሓለዉ ከለዉ ግልፅ ግልፅ እንዳበሉ ክኸዱ ብዓይኖም ርኦሞ
1: ብዓይኖም ርኦሞ
0: እብለካ እንድ ዘለኹ
2: እዚ ንኣ ክንስዕቦም ዝግባአና ጉዳይ እዩ ዲ
1: ሕይው እንተመይ ሓሊፉ ኣገብሉም ብኢና ዘይንኸይድ
2: ግርብ
0: ናይቲ ዘረኻ እምበር ገድን ካብ ጉዳይ ዓዲ ድሕርሕር ምባሉ ከይኣክሎስ ምስ ኣበርህን ምስተ ከዓ ንሕልኽልኽ ምባሉ ድማ ዘይብርሃካ እዩ ዓዲ ከይትክዕበኒ ኣባይቶ ደው ኮይኑ ባሃል ፈሪሐ እምበር ነዚ ሸቲተይ ገይረ ርእሱ ክልተ ምቕል ከብለ ሃነን የብለኩም ኣሎ
1: ሕድሩ
0: ድሓ
2: ዝወልዓ ፅባሕ ንኮ ምሳውን ተላፊኖም ንዓና ከይጎዱና ንዓና ከያሲና
1: ደሮስያ እዩ ኣንሪኻ ተኣሰርካ ዝፈታሕካዮ ምስላ ደ ዝተባሃለ ናብቲ ጉደና ርኣ ንግበር ኣስከ
2: እዋ ኣነ ደኣ ደይ ብዛዕባ ታቦት እየ ክዛረበካ ሓሲበ
1: ብዛዕባ ታቦት ርኣ እንታይ ሓደሽ ነገር ኣለዩ
2: ዝተፈጥረ ነገር እኳ የለን
1: ካብ ናይ ባህሞይ ዝፈራሓናዮ ሞ ክሓልፈላዩ ዝበልካ ፈጣሪ ግርህና ርኢላስ ናፀያደላ
2: እሶስ ፈሊጠ ብኡስ ቀሲነ
1: እንተ ደኣ ኣሎ ካልእ
2: ኣብርሃ ቅድም ሞ ፅን ኢልካ ስምዓን ሽዑ ከዓ ንላዘ
1: ራገረ
2: እዋዕ ከፈላ ከብፅሓ ክኸይድ እንዲሓቀ
1: ንስስወ
2: እዛ ቤተይ ከምዛ ትፈልጠ ከምቲ በኣ መሆይ ክሓልፈላየ ድበልኩ ሕይ ድማ
1: ኣንታ ወዲ ዘጎ ግዒልካ ናኳ እቲ ዝበሃል እንደበለና
2: ንብሕተይ ክሳብ ዝኾንኩ ፍቓዳን ፍቓድ ስድራኣን መሊአ ከምቲ ወግዕን ባህልን ከፈላ ምኻዱ ዘይተርፉ ሓደ መንገዲ ክኾነሉ ጓልኩም ሃቡና ኣክብለለ እየ ደለ
1: እንታወቱ
2: እወ
1: ደንቂ በል ምሰያ ምሕፁንን ከፈላን ክትመክሩ ሞ
2: ግርም
1: ንኸፈለካ ሓደ መልእኽ ትኾነሉ
2: ፅቡቅ
1: በል ክንላዘብ ሞ ክትመክር መንቅድ ምብጋሶም እዩ
2: ግርም ፈጣሪ ከዓ ንመን ኢልዎ ሰጠናካ ኸውን
1: ሰልጢ ኢልመን ኢልዎ
2: ሰልጢ
3: መዓልካ ሽማይ
4: ወለ ዓይኖ ኣንቲ ከመይ ትውዕሊ
3: መስገን ከመይ ቀኒኻ
4: ጌር መስገን ከመይ ቀኒኻ ድዩ ከመይ ከሪምካ
3: ንሽሙ እንዳኣለይ ሓቅኻ
4: ዓይኖ ማስከ ብርቂ ክስበሪ
3: ሉ ሰብ ባኸ እዩ ዘበና
4: ሓቂ ኸ ወሩ ንምሾትስ ከመይ ኢና ክንኩ
3: ንምንታይ ኢኻ
4: እዝናተይ ናትኩም ጉዳይ
3: ኣምላኻሎ
4: ወሱስ ኣምላኸ እዩ
3: በዚ ኣብለበል ያስማ ኣላታ ኣቲ ኣቲ ምሳሌ ኣቲ ኣቲ ዕረት ዓይኑ ደግዲ ምስ መዳዕላ ክንዲ ዝጉጅም ትብልዕ ምስክሉቲ ኣቲ ሽሙ ሓዊ ክንዲዳ ክንደ ዝጉጅ ምበኣር ኣለካ ኢኻ ጣዕስ በሃሉ ዝኾኑ
5: ስማዕ ኣሎ ሽማይ ባቦት እ በዕላ ቦይ ክፈላ ከብፅሕዋን
4: ዋ እንታይ ትሰበ እኽሊ እንኳዓ ኳ እቲ ቁርሱ ዝዓመፃ ሓሳብ ልቦ ሰምራ ይጠነሰ
5: ወይ ኣታ ሽማይ እንታይ ገበረትካ ንሱ ብረስ ምድሪ ምህላው እናፅለአናስ ዘርኡ ድማ ንይበለዋ
4: ንይበልዮዋ ምዝስ ሓንቲ መዓልቲ ፊተፊት ንገጥመላ ኣባሃበና ኸውን
5: ብጣዕሚ ስና ዓይባ ግበረለይ
4: ሃይ ዓይኖ መቸ መዓልቲ መዓልቲ ኸ ላዕሊ ዓቕሙ ክዳሓስ ንስኽዳ ጓል እንዲኸ ካባና መንሕለፍ ኢልዎ
5: ዳሓ ንሱስ ኣብ ዓዲ ብዛዕባ እንታይ ይዛረባ ኣሎ ከሰሚዒካ ዶ
3: ዝበሃሉ ፅንሕ ሞ ሽማይ ዋ እህቲ እንተደ ንዑተድ እዮ
6: ከድየልክ ሞ ከመይ ኢኻ ምስ ዓይኖዎም ክትብል እዮ
3: ኣይትዒት ንባ ክቆልዓኺ ዋ ኣነ ንዓ ክንታሕተትኩ ክስ ንዑ ክተድ እዮ
6: ዝፈልጦ ዘይብለይ ድኣ እንታይ ክብል ደሊኺ
3: እዎ ኣይትዒት ንባ ክቆልዓኺ ዋ ክተወድእና
4: ወድኸፈላኸ እንታይቲ እቲ ኣንታ ዓይኖ
3: ሃይብልንዕና ንመለስ በታ ዝመፀና ንመለስ ዋ ወደከ
4: ገለከ ዘይደቅስ

0: ዓላትኩም ዓላትኩም ዳያ ኸፈላ በለ ዓርኩ ኣደይ ምንተ ውባ በለ እንታይ ኣለዋ እንዴ
1: የለዋ
0: ይህ እንታይ ዓርኩ ድሓንቲ ኢኻ ኸዲ ኢኸኒ
1: ንስኻ ሰዓርክ ኢኻ ዝበሃል
0: ወዳ ኢተኸ ይህ እታ ዳ ሓንቲኻ እንታይ ተረኺቡ ድ
1: እንታይ ከተሳኢኑ
0: እዋ እሞዚ ኢልካ እንደፍእመለ
1: ብዛዕባ ዓይኖም እንታይ ትሰማዕ ከይወረሎ
0: ዓይኖም
1: ዋዓይኖም
0: ዓይኖም እንታይ ኮይና ደ

0: ሕጂ ሓየሎም መን ኢልካ ንሽማብኡ?
1: ሽማብኡ ዳ ተኽሉ ሓየሎም ተኽሉ ይበሃል።
2: ግርም ማዕረጉ ሻምበል ይሓቀይ
1: ሓይ ታት ሽማ ኣኽሎ እዩ ይ ደይንስኻ ትሽሙ ከቢድ ዎሎ
2: ዶ ከምዛናሃካ መስፍን ስምካ ኮ ረዚን ኮይ መፀውዕ ልዑላዊ ቤተሰብ ወራስ ዓራት ኮይ ዘስምዕ ግን ንስኻ ተውርሶ ስልጣን የብልካ ዋላ ቅርሺ ጥራይ ድኽነት
1: ድላይ ከበለኒ ምዝንጣልካ ለሚድየ እንዴ
2: ትለምዶ ወይ ከመይ ዲ ኣነናትካ ምትላል ለሚድየ ዘለኹ እሞ ሕጂ እቲ ማዕርጋ ይፅሓፍን ኢልካ
1: ኣየድልን እዩ ሻምበል ምዃኑ ስታይ ድንፈልጥ ኢና ሻምበል ባሻ እውን ክኸውን ይኽእል እዩ
2: እዚኣ ስሓቅኻ
0: እዚኣ ስሓቅኻ ጋበላጅ እዚኣ ርኢኻ ኣለኻ ሃቦ ኢኻ
1: ድሓንታ ክገበር የመስ ኢልካ
2: ወ
1: ደው ኢለ ሓንጣል ናይ ወዲ ሓዊ ፅብብ ዝበለት መርዓ ስለ ዘላቶ እቲ ናይ ዕድሚ ካርዲ ኣብቲ ስራሕ ገዲፍልካ ኣሎ ክብለ ንስኻ ግን ንወዲ ቤርዱራ ጥራይ ከይትርስዕ
2: እወይ እንታ ሕጂ ባ ዘረባ ምፅኢኻ እንታ ዘይርሳዕ ሰብ ርስዕ ወዲ ቤርዱራ ዶ ርሳዕ እንታ እንታይ ክቕብለኒ ዋይ ወዲ ቤርዱራ እታ እስኪ ስካበኒ ሽሙ ስካበኒ ዋይ
1: ሽምዳ መን ክንብለ ኢና ወዲ ቤርዱራ ኢልካ ንፃሕቦ
2: እንታ ጥዕና ኣለካ ድእ ንስኻ ኣብዚ ናይ ዕድመ ወረቐት ወዲ ቤርዱራ ኢ ክፅዕፍ እንታ ተመኪሒ ድና ካብቲሽ ማጨሎ ትወስደካ ክሕፅበካ ሞትሓውኻ
1: ተዛባር መንገዲ ስሕዋ ኢኻ ዲኻ ትለንዘ
2: ዝግፍለጠካ ኣብለ
1: ስማዕ ንኻተ
2: ኣራ
1: ወዲ ቤርዱራ ሕጂ ሲ ምሳ ጓድ ይፅምፀም
2: ኣይፋሉን ምስ ናይ ብርዕስም
1: ብላቢሉ ዋ ስማዕ ዶ ናይ ብርዕስም ኮ ፀሓብቲ ርኢ ከለካ ኣክንዲ ስሞም ብካልእ ስም ዝፅውዐሉ መፀውዒ እዩ ሳጓ ግን ከምዚ ላቀይባ ተወሳኺ ቅፅል ማለት እኳ እዩ
2: እሞ ሳጓ ላቀይባ ተኮይኑ ናትካ ሳጓ ድማ ቆኒባ ኸውን ኣሎ
1: ወዲ ቤርዱራ ክትብሉ ከለካ ሕጂ ወዲ ቤርዱራ ስድሩኡ እንዳ ቤርዱራ ስለ ዝነበሩ ወዲ ቤርዱራ ተባሂሉ ወዲ ዕንጨቲ ዘለዎም ወዲ ዕንጨቲ እንዳ ሓፂን ዘለዎም እንዳ ሓፂን ሕጂ እዚ ምሳጓድ እዩ ምሳጓድ ዝበሃል
2: እዚ ሳጓ ኣይኮነን ነቲ ሰብ ርኢካ ለካ ብስም ዝሰርሓሉ ትካል እቲ ከባቢ ዝሃቦ መፍለጢ እዩ ሳጓ ከዓ ካልእ
1: ካልእ ክትብል ከለካ መባብርሃለይ ከመይ ማለት እዩ
2: ኣንታ ሳጓሲ ይብለካ ኣለኹ ዕዕሩኽ ወይ መሳርሕቲ ብምምስሳል ዘጥብቁልካ ላቀባ መፀውዒ እዩ
1: ብምምስሳል ክትብል ከለካ ከመይ ማለት እዩ
2: ምምስሳል ድኣ ምንፅፃር ንኣብነት ንስኻ ሕጂ ብትርኢት ብባህሪ ብግብሪ ንሓደ ነገር ትመስሎ ወይ ትፅጉዖቶ ኮይንካ ዝጠብቀካ መፍለጥ ወይ መፀውዒ
1: ሕጂ እስኪ ሕራይ በዚ ንስኻ ትዛረቡ ዘለካ መግለፂ ንዓይ ሳጓ ኣውፃሉ እንተ ዝብልኻስ እንታይ ምበልካኒ
2: ዋ እንታ ናይኻ ድኣ ተሓብይካ እምበር ከምዚ ናይ ሻምብቆ ማይ ብታሕቲ ዝኸይድ ሳጓ ኮነ ናኻ ወይ
1: እንታይ ዝብል
2: ዝረፈዶ ዝኒ
3: ወፀ ተመለኹም የኦል ጉድ ኣነ ጋሻ ካብ ኣሜሪካ መስ
4: ኮሰራ
3: ኣለኒ ኣብዚ ሰበይቲ ደ
5: ሰበይቲ ደለዲ ዝብል ዘሎ
6: ወይ ሚካል ጓለ ደሊ ኢልስኒ በላዕ ስድድ ፈጣሪ
7: ይትወኸ ገና እንታይ ከምዝበለ ከየ ጣለልክስ በዓልኩ ውድእ ውድእ ተብል
5: ዳንሰስበሉ ተረፍ ክንኣትክ እዩ
7: ንዕኹ ደበልኩሉ ክደልፍ ወይና ስራሕ ስኢነ ባህግ ናይ ወፃእ እኳ ብለይ
5: ዋ
6: ኣንተ ቤካ ስቁሉ ክትብል ሰበይቲ ደል እናበለኪ ኣነ ኣለኹ ደይ ትብል እያ
5: ወይ ወደይ እዚኢዝ ሚካል
6: ሚካል
5: ኖም ቅንጫጭ ጓል ጓል ኣደ ሚካል ኣነ ንዓ ክንተሓለኩን ክሰሓቅ ተራእኩይ ፅባ ክንግሆ ግና ክትዝክርኒ እ ክትሓ
6: ኣነ ጓል ደቂያት ኣነ ዶ
4: ኣንቲ ማማ ድሓበይ እዚ ጋሻ ዝሓተ ዘሎ ንስኪ ትምልሶ እዮ ዘለኸ ጥረት ዘይረኸብ
6: ሰበይቲ ደልየ እንዲ ዝብለኪ ዘሎ
4: ሓንሳ ሙፅንሒ ሰሓወይ ትግናይ ሰምዕ ዲኻ
3: ያ ይሰምዕ ባዘረባ ቅሩብቅሩብ
4: እሞ መን ትበሃል ሰበይቲ ኢካ ደሊኻ
3: ወይት ዋይ
7: ትደዳቢ ንዓክደሊ ንዲናፅዩ
5: ኣብኡ ደንፈስ ቅዱስ ወይ ጎራዙ ቅንጫ ንእስና ጎራዙ ዝመልኦ ዓዲሲ ንዓይ ሓደ እግራይ ኣብ ጉጓድ ዝኣትኩ ሰበይቲ እንታይ ግበር ትብለኒ ኣለካ ወደ
4: ዋ ኣትሞ መድሃብ በጃ ከባቢ ዝመንበሊ
5: ኢለ እንዲ ደግመቲ ኮይነ ምበር
4: ሰሓወይ እዚኣ ማማድሃብ ትበሃል
3: ሃ ዩ ኣርዳ Nice to meet you. How are you doing? Aragash? ሃፍቲ ኣረጋሽ ዶላር
7: ዋ ኣዲ ዳሃበ ሕጂ ንክዳኣ ተቐሊትኪ ኣረጋሽ ሓፍቲ ክሲ ዶላር ሰይዳትልክ እዩ ዝብለክ ዘሎ
5: ኣቲ ከመይ ድበልዎ ዓዋኒ ጓል ዝዳንደ ባይ ኣብ ቀይ መሰብ ደዎ ሃብ እዩ ቦይ ወደይ ካብ ዳኣካ ዓነ ኣፍደግ

0: ለለ ሓየሎም ዝበሃል ሰብኣይ እንተደኣ መፅኡ ኣብዚ ኣላ መስፍን ዝገደፈሉ ናይ ዕድመ ወረቐት
1: ረ ናይ ወዲ ሕውን ዓምና መርዓዲ
2: ዋይ ኣትምራይ ከኣባለና እዩ
1: ኣለኩዎ ወኢለከ ኮበሮ እናሃረምኪ
2: ክትብለኸትኣነ
0: ደኣ ሳላ ቦይ ሸቃ ከመይ ድበልኩ ወና ኣምሃራሙ ኮበሮ ድ ኮይኑ
1: እሞ ንእሽተይ ወዲ መባእ ተፈጢርካ በለኒ
2: ንዕባይ ተሃወኸዮ ክንዲ ወዲ መባእ ሞ ጫፍጫፍ ከማና ይበፅሕ
0: ሎም እተደይ በፅሓኮ ፅባሕ በፅሖ ድሓር ከዓ ኮብ ዓለም ዘይምላኽ ክእለት የለን ሓቀይ ዶ
1: ሓያል ልምምድን ፃዕርን እንተካይድካ ይብፅሕ እዩ
0: ኣዙ ወዲ መባእ ንኸበሮ ብኸመይ ደሲቑ ከም ዘጉርዖ ከርአክሎ
3: ከምዚ
2: ግን ክሓተኩም ንዶ ንጊታር ዝፃወት ጊታሪስታ ንኦርጋን ዝፃወት ኦርጋኒስታ ንኸበሮ ዝፃወት ክዳ እንታይ ኢልና ንፅዋዕ
0: ንኸበሮ ዝፃወት ከዓ ኸበሮ ቴስታ
1: ንብሎዘይተባሃለ ኸበሮ ብእንግሊዝ ድራም ስለ ዝበሃል ሲ ንሓራም ኸበሮ ከዓ ድራምር እዩ ዝበሃል ዝኸውን እምበር
0: ናይ ነፍስዎ ኮፍ መውያኩ በብዓውዱ ነናቱ መፀውዒ ዘለዎ እጂ ኤሌትሪክ ንዝዓሪ ኤሌትሪክ ጎማ መኪና ንዝዓሪ ከዓ ጎሚስታ ንብሎ መኪና ንዝመራሕከ ኣውቲስታ
2: እወ ንሓኪም ስኒ ደንቲስት ንሓኪም ቆርበት ደርማቶሎጂስት ንሓኪም ልቢ ከዓ ካርዲዮሎጂስት ንብሎ
0: እቲ ቀደምዚ ዶክተር ክንሰምዕ ከለና ሲ ካብ ጥንስን ሕርስን ኣትሒዙ ክሳብ ጋህሚ ኩሉ ዓይነት ሕማማት ደኽእልን ድፍውስ ንመስለና ነሩ ተረኣኻስ ደበዩ ግና ካብዚ ኩሉ ክንፅውዖ ፀንሓና ፍልይ ዝበለ ሲ ናይ ክብሪ ዶክተሬት ኣሎ ብሽ
1: ኣለወ ፍልጠቶምን ክእለቶምን ንነዊሕ ዓመታት ብዘይብቂ ንሕብረተሰቦም ንዘገልግሉ ዝውሃብ ናይ ኣፍልጦ ክብሪ እዩ
0: ሕራይ ከም በዓል መስፍን ንሕብረተሰቦም ብምትላልን ብምድንጋርን ንዓመታት ላል ደበሉ ዝውሃብ ሽምካ ኣሎ ዶ
2: ኣለወ
0: እንታይ
2: መደንገላ
4: ነፃናበላ
2: ንቋዕርሓት መፀቕሞ መዳበይ እንታይ ዳ ዝገፅ ክብ ሓሳብ ቅይር ኢሉ
1: ዋ እንታይ ዳ ደሊኺ ኣብ ናይ ቋሕሰም ግዜ እዚ ካብ ሓጋይ ናብ ከምቲ እንድያ ተሰጋጊራ
4: ንኢልክ መትኪ በልኡ ካብኡ ኣይሕለፍኪ መሬት ሲ ቁራዕሓ ንውፃእ ጋዕ ጠስምዕቶ ቁራዕሓ ንውፃእ ጋዕ ጠስምዕቶ ኮይና ያበል
1: እዝላፍሉ ፀማልያ ዝመስል ገፅሲ ከም ፋኑስ ባዕ ካበለ
4: ባዕታ ፋኑስ ትቐቀሊሉ ወረ ፀሓይ ክምዕስሊ ፅንሕ ኢሉ ዘረባ ንግበት ርስክና
5: ቦይ ቦይ ወዲ ፉድ ፉድ ብሩክፋስቲ
6: ኖ ቴንክ ዩ ኣይ ሬዲ ኤት በ ወይት ሁዝ ኦልደር ዩ ኣር ጋሽ
5: ባይ ኣታ ወዲ ጥዒ ጌርካ ንደ ትግርኛ ትኽእል ትኾንካ ትዛረበኒ እንታይ ኻ ትብለን ደለኻ
6: ኦኬ እስኪ ኣረጊት ካበረጋሽ
5: ወይ ራካ ይሒሽ ኣቴ ኣታ ኣረጊዲ ድለኒ ዘሎ
1: እወ ካብቲ ፅቢተይ ወፃእሲ ቆውቂ ንክፀኒሕ ክኒ ዝነግርሎ
5: ከም ዓይበለን ቆውቆ ክብላይ ሰማዕክዎ ባዕልኸ ክትምልእ ላ ደሎ ክዛዘርባ ወይ ኣነ ቆንኪነ ቆንቋኒ ኣነ
6: ቆንኪነ
2: መድሃበይ ኣነ ሓሳቡ ተረዲእ ንሎ እሱ ክዶታ ዓብይ ወላ ኣረጋሽ ሓፍቲ ክእዩ ዝብለክ ዘሎ
5: ተጋቢ ንፍ ክተባእሲ ንደልኺ ወይ ወይ ወደ ኣነ ቢግ ናይ ገዛ በኽሮ ኣረጋሽ ሓፍተይ ከዓ ሶመር ሶመር ሕሳስ ልደ ናይ ገዛ ቋዳኣደይ መራዳድ እዩ ሓቂ እንድ ሚካል ጓል ዳና እንግሊዝ ድፍር ድፍር ተልኪ ከምኡ ተመላኸይ ቋንቋኳንየሎ
2: ሓቂ ከለኹ መድሃበይ ከየብሉንን ከይስሕቁልን ናበልካ ትእሰር ትኾንካ ብቐሊሉ ክትመልኮ ይኽብር እዩ ዋ መመድሃበይ ንስኻ ግን ከማይ ክጠምጠም ኢልክዮ
1: ዓባላትኪ ካብ ጠምጠም ዝበለቶ ዝተሰርቀቶሎ ይበዝሐል
5: ዋ ቦይ ቦይ ወደይ ኣነ እንግሊዝ ከመይ
6: ሶ ጉድ ሞር ዳን ኣይ ኤክስፔክትድ
5: በቃ

0: ዳሃነ ፍትኩም ዘምደቀይ
1: እግዚአብሔር ምስገን
0: መስፈን ዝደላላይ ተደፈን ደው ይለይ ጽኒዑ ናይ ዕድመ ወረቐት ኣብ ቤት ቁርሲ ዝማ ገዲፈልካ ኢሉኒ እሞ ኣጋጣሚ ዝሪጋ ስለ ፅንሓካ መፅ
1: ወ ሓቀኹም ንዓይ ንዲሂብኒ
2: ኣብዚ ኣገዲፍልኩም ኣሎ እያ
0: ያኒለይ ዋ እንታይ ዳ እዚ መን ፅሒፎ እዚ ናይ መንዳቕረት እዩ ንዓኻ ደታ እዚስ መን ፅሒፎ
1: ንሕና ይኮና ንፅሒፍና እያ መስፍን ይረኺቡ ኣብ መገዲ ሓየሎም ዝበሃል ሰብኣይ ክመፀካ እዩ እዚኣ ሃቦ ኢሉኒ
0: በቃ ሓየሎም ብጥርያ
3: ኣቦ ህደ እማ በሉ ከመይ ከመይ እዩ ዝጉዳይ ንስኹም ኣይኮንኩም እንዲኹም ኣቦይ ሓየሎም
0: ሓየሎም ወ ግን ቅድሚ ሓየሎም ክፅሓፍ ዝግብኦ መዓር ኣይተፃሓፈን እዚ ከዓ ምዝንጣል
3: ከመይ እስከ ፅቡጌርኩም ነገሩና ክትበርሃልና
0: ፅቡቅ ኣነ ኣባል ፖሊስ ኮይነ ንልዕሊ 45 ዓመት ዝሰሪሐ እየ ኣብ ግዜ ደርጊ ድማኒ ብደረጃ ሻምበል መዓር ወስድ
3: ሕራይ ፅቡቅ እሞ እዚ ሕጂ ዝዕድመ እዚ እንታይ ኮይኑ ኢኹም ትብል ዘለኹም
0: ኣነ ዝብል ዘለኹ ዶ ሻምበል ጎዲላ
1: ሻምበል ሻምበል ይ ጎዲላ ኣቁኹም እንዲኹም ዳ እሞ ሕጂ ዶብ ስራሕ ኣለኹም እዩ
0: ወላ ይሃሉ መዓርግ መዓርግ እዩ ምሳኻ ክሳዕ መቓብር ዝኸይድ ናይ ክብሪ ስም እዩ
3: ኣሃ ሕጂ ሲ እታ ሻምበል ትብል መዓርግ ስለዘይተፃሓፈታ ኢኹም ነዚ ዓድሚ ምቕባል ኣብልኩማ
0: ብልክዕ ተረዲእክንለኺ ሕጂ እውን ሻምበል ዝብል ማዕርግ ስለዘይብላ ኣይወስዳኒ
3: ዋ ዓትማቦ ኣይትጋገይ ቦ ብዓብኹም ሰብ ዕድመ ክልእኸልካ ከለኮ ዘኪርካ ኣኽቢርካ ኣቕሪብካ ኣለዎ ማለት እዩ
4: እወየ ናይ ሓጎሰይ ተኸፋልኹን ፅምብለይ ኣድምቐለይ ሽሻየ ይጣዓመለይ ውሉለይ ይመርቐለይ ክዓባ
3: ስለዚ ካብዛ ጎዲላ ትበሃል ዘላ ከዓ ተሓሳብ ክዓቢ
4: እንተ ደኣ ንምንታይ ትብል ሕቶ ዘይተቐስንን ተሓቅን ኮይና ከዓ ንለኣኸያ ምውካስ
1: ወ ኣቦይ ሻምበል እዚ ትብሎ ዘለኹም ሓቁኹም እንዲኹም ግና ንሕና ይኮና ንፅሒፍና እዮ ኣያ መስፍን ኣብ መገዲ ረኺቡ ሃቦም ኢሉ ንዑ መርከቦ ተሓቅኻ ከብኣፉ ተጣልልዎ
0: ኣነ ሻምበል ኣነ ብሕሙም ከምደይ ዝሓድር ከይመስለኩም ማዓንጣ ክውፃ እዩ
1: ንዓና ማዓንጣ ናይ ተውፅና እምበር ኣውፅዋ

Ой, сердце летать. Сейчас, сказал, сядь, хорса.

0: ኣይ የኽፋኣለይ ዶ
1: የኽፋኣልካ ጥራይ ነዚ ማ ክትንዕቆ ጥራይ ዘለካ ስማዓ ዶ ሻምበል እቲ ሻምበል ዝብል መፀውዒ ስኢሎምሲ የለን ከመይ ከመይ ማለት እዩ
0: ከም ምህላው ዳ ኣሎ እቲ ፀዋዋዓይ ተቐይር እምበር እቲ ማዓርግ ኣቦትኡ ኣሎ ሻምበል ማለት እኮ ካፒተን ማለት እዩ
1: ስማዕ ዶ ሻምበል ሕጂ ኣነሲ ፖሊስ ተዝቁፀርሲ እንታይ እዩ ማዓርግ እንተዋሃቡ
0: እትረፍዶ ማዓርግሲ ምትቆፀርካ ዶ
1: እንታይ ድኣ ነ
0: ንሳኻ ድኣ ሓርከሰ
1: ሻምበል ታ ሻምበል
2: ኣቶማስ ደሚመኩም ዶ ኣብ ዕድመ ወረቐት ማዕርገ ዘይተፃሕፈ ኢልካ ስክንድስቱት ኣሎ እዩ ሓቆ ማዕርግ እኮ ሽመት እዩ ብልጫነት ካብ ተራ ሰብ ዝፈለየካ ብሉፅነት ምርኢነት ኳ እዩ ኦይ ናይ ሰብ ነገር ዳ ኮይኑ እምበር ኣነ ሓወ ቤ መጀር ኣሎ መጀር ኢልኩ ተፀዊዕ ኦይ ቁሊሕ ክብለክል እዩ
3: መን ኢልካ ተፀዊዕካ ዳ ቆሊሕ ክብለካ
2: ተጋዳላይ ሰመረ ወይ ካ ብሽሙ መጀር ዝኣክል መፀዋዕ ሃልዎስ ክፅዋዕሉ ይደሊ ኣይገርመክን ኣነ ክጋደል ምር ወተሃደር ክኸውን ኣይኮንኩን ከይደ እዩ ዝብል እዚ እንታይ ርእካ መስልኪ ናይ ደቂ ሰባት ፍልል ባህርያት
3: ሃራይ እቲ ፍልልይስ ኣቦትኡ ሞይሃሉ ግን ኣብ ማዕርካስ ኣብ ዝኾነ ቦታ ሪካ ትፅዋዕሉ
2: ሕቶካ ንፅሮ እንታይ ካ ትብልል ያ
3: ፅቡቅ ሕጂ ኣነ ወዶም ነቦ ሻምበል ስከ ይኹን ንኣብነት ኣብ ቤት ትምህርትና ኣቴና ስ ክፅዋዕ ከለኹ ሲ ሰተ ሻምበል ሓየሎም ተባሂለ ድ ክፅዋዕ
2: መንበለ እንታይ ድዮም ክብሉ ክፀኒሐ ኣብ ዕድሚ ወረቐት ክንዲ ተዛረቡ ዳኣሞ ኣብ ክቦን ኣብ ባንክቡክ ኣብ ፓቴንት ከዓስ ክፅሓፍ ኣለዎ ይርእቶም
3: ኣቲ ሻምበል ዳኣሽሞም ከይከም
2: ኣንቲ ሓቂካ ኮይኻ ሻምበል ዝበሃል ስም ከዓ ከሎ
4: ከም ምህላው ኣሎ እንድዩ ግን ተዘንጢለየ ማዓርገይ ስለ ዝብሉ ዝነበሩ ሲ ዋ ሻምበል ማዓርጎ እምበር ስምማ ኣይኮነን
3: ናይ ሽም ካብ ተላዓለ ሲ እዞም ዘፍርሑ ሽማት ትግጥሞም ድ
2: ኣታ ንስኻኩ ዘይቶም ፀ ይብልካ በዓል መን እዮም ከቶም ዘፍርሑ ስማት
3: በዓል መን ዶ በዓል ኣሸብር ኣስጎዶም ሓየሎም ዓርዓዶም
2: ኣሸብር ኢልካ ከዓ ስማ ኣሎ እዩ ውይ ብስማ ሕስብ ማ ብልዎ ፀላዒና ይሸበር ሰብ ሲ ከመይ ኣቢሉዩ ንውሉድ ሸብር ኢሉ ዘውፃሉ
4: ኣሸብር እኮ ጥንታዊ ስም እዩ ሰባት ንውሉዶም ኣሸብር ኢሎም ክውፅሎም ከለዉ ከዓ ብዘይ ምክንያት ኣይኮነን ሕነ ክፈለየሎም ደልዮ ምኾኑ
2: ወይ ክተውፅላ ደሊ ኸዩ ነብሲ ክዳ መፀባበቒት ኮን ክንበር
3: ከምኡ ንድያ ለለ መፀባበቒት
5: ኣምና ካስከዚ ዓቅና ሂድ ዓቅኖ ትብለኒ ከምዘን ብሽክለታ ቻርጅ ዶ ክትገዛኣለይ ሓሲብካ
6: ቅድሞ ዓቅና ኣምና
5: ተቆልዓ ተኸማዓዚኻ ከምዚ ዓቅና ዝበልካ ንዚ ስጥም ግጥም ዶ ኢላ
6: ወ ስጥም ግጥም ኢላ ኣላ ዓምና በል ስምዓኒ ሕማቐሎ ፅቡቕ ኣሎ ካብ ርእስኻ ይትፍለያ
5: ሂድኣ ካብ ርእስኻ ኣይትፍለያ ትብለን
6: ኣቦይ ሓይሎም እቶም ብመስፍን ጌርካ ዕድመ ድሰደድካ ኣሎ ክብረይ ዘንጢልኒ ኣናእስኒ ኢልካ ኣይናይ ሆል
5: ኣነ ዳ እሞ ብክብሪ ርኢኻ ስሙ ፅሒፈ ዘክበርኩ ዕድመ ዝሓብክ ወድ እንታ ክበፅ ወ እንታ ኮይና ኢሉ እዩ ሆሆ ዝብል
6: እሞት ሻምበል ድብል ማዕርጎም ብቅድሚት ኣይተፃሕፈን
5: ሻምበል ኣይተፃሕፈን ኣክደንተ እታ ትቁሩሕ እንዲ ጋጊኒ
6: መን ይኸዎ ቁሩሕ ዝበሃል ኣሎ ድ ዓምና ኣነ ፈጦሪ ማስ ኣብ ዝስራሕና መፅል እዩ
5: ትፈልጦ ወ ትመስፍን ደላና እንሱኒ እዛ ኩላ ጠቢስኒ ዘሎ
6: መስፍን ደኣ ከመይ ገይሩ እዩ ዝኽሉ ጠብሰ
5: ኣነ ሽሙን ማዕረጉን ክፅሑፍ ኢለ እዩ መስፍን ድማ ሻምበል ሻምበል ባሻ ተኾነ ከታ ይትፈልጥ ድሓር ከዓ ሽሙ ከማ ንባዕሉ ከቢድዎ ኣሎ ኢሉ ማዕረጉ ካብ መፅሓፍ ዓንቂፅኒ
6: ኣታ ዓምና ንምዃኑ ስርእስ ለካ ድዩ
5: ርእስ ለካ ድዩ ስታይ ድዩ
6: ከምኡ ማለት ኣይኮነን ኣነዚ ስለምንታይ ካ ዘጋጠመ ሽግል ወይ ዝኽ ዝተፈጥረ ፀገምሲ ንመስፍ እንተላግበሉ
5: ስለ ዘታለኒ ዘደናግረኒ ስለ ዝዕምፀኒ ንዕዘይዚ እዛ ይከሰስ ኩዳ ንመን ክኸስስ
6: እሞ ዘታለካን ዘደናግረካን እንተኮይኑስ ንምንታይ ትረሕቆ
5: ኣታ ከመይ ቢሉ ክትረሕቆ ከመይ ቢሉ ክረሕቆታ ኣይ ንስ ክምፃ ቁርዲድ ምስ ቆርበተይ ጠሪቁ ዘሎምድ
6: ኣታ ዓምና እዚ ኩሉ ኣብ ኩሉ ነገርካ ትኩር ከለካሲ ኣብ መስፍን በፂሕካስ ድንዝዝ
5: ንሳንዳ ጣሚስጥር ከመይ ገይሩ ከምዝዕዝዘኒኮ ይጠፍእኒ ዘሎ ብልዓት
6: በዝስምዓኒ ዓምና ኣቦ ሻምበል ልካ ሓምድራጎል ሓውዳ ተፍ እዮም ድመወፅ ዘሎ ኣነ ብ ኣኽፋኖካ ፈጣሪ ባዕሉ መዋፅኦ ፍጠረልካ ኣየለንካ ፈጣሪ እሶም ሓላላት ኣብ ጎኖቱ ቀበልካ
2: አትታይላት ከስከድገምለ
7: ቦይ ቦይ ኢዝ ሚካ ኖም ቅጫጭ ጓልቡ ጋር ይላት አንሞ ብስሓቅ ማዓንጣይ እኒኦ ሲለ ኣደዳብከ ከተሓፍረልክ ከይትፅበይ ሚካ ተሰሓቀትከ ኣቲ كنتو نعاق خليس تزارو كس كس حقني انا غوال دقيات انا دويل كس كورفف
2: واه فورا موها ابزاف انش عندي خوينا زلا انت يخلو مو انا غوال دقيات دو تبل زلا
7: لا دقيات نيرو مخون با
2: دقيات كنتاي شما ديو
7: واه نايك ارم نزوي شما ديو
2: اسكس كلالي كابتحت تحس كبان قرنا
7: كابتحت عقا شقا باشاي تلنتي
2: كدبا ترى دويلكي
7: لعلي ودا انت ودي في توراري غرازماچ قنزماچ يخيكم انا بلا حساب راسي اللي بتصح
2: لو مس بز معرك زصوع سبات بيه ودو هلو خلو واي كندي ناي تلوخا وحدات زفقد يم زخن وا انت لاله اذا معرك سابين ايوان زوهاب نيرو
7: ابجي طلان طلان مع شاكر زوبم زنبر الشمتي
2: وي بمنطر غزي خمريو خل الناس نوحيد سلاذا ازامي تلو زفقد وخت بالكلاسي حقا امبرك كساب حجه تطراطير كصنيح قدام وجهي
7: زي تطراطر كخدجي
2: يا باي تصموا بعال جي جي
7: ميتك مراجي

0: በለይ ሻምበለይ ያለኩልካ ባዕለይ ንበር እስከ ንበር ንበር ንበር እስከ ንበር ንበር ወረቐት ናይ ዕድሜ ሰዲደልካ ይበፅሕካ ዶ
1: ወበፅሕኒ ሰዲድካ ለይ ክብረት ሃበለይ
0: እንታይ ደኣ ካልእ
1: እቲ መዓረገ ደኣ ቦታ ዲኻ ስኢንካሉ ወይስ ሻምበልነት ኣይምልኮቶን ኢልካ ኣሰንዓይካኒ
0: ዘይኮነ ዘይበልኩ ከመይ ኮነን ሻምበል
1: እንታይ ኮይኑ ዘይከውን ስለዝኾነ ስባ ፅሒፍካ ኣለኻ ኣናኢስካኒ ሓንጣል
0: እንታ ሻምበል ውድእ ውድእ ባይቶ ብሎ
1: ተተወዲ ዳ ክውድእ እየ እምበረ ብንዕድነ ወርዓት ከተሳየኒ
0: እንታ ሻምበል እንታይ ከ ኣነ ዘይሕሰብ ዘይሓሰቦ ተዓስብ ዘለካ ኣነኹም ዘይሓሰብኩ
1: ፍርቂ ዕድመይ ተፀዋዕ ኩሉ ንስኻይ ትፅሕፈን
0: በልስማዕ ብኸመይ ማእርካ ይተፃሓፈን ኣነ ምስ መስፍን ተኻቲዕና እዩ
1: እንታይ ርኩም ተኻቲዕኹም
0: ፅቡቅ ኣነ ሓየሎም ሻምበል ሙሉእ ኢለ መስፍን ከዓ ሻምበል ሙሉእ ኣይኮነን ሻምበል ባሻ ተኾነ ኸ እንታይ ትፈልጥ ብለኒ እሞ ከምኡ እንተኮይኑ ካብ ኣንእስና ነድቅቆ ዘይሽሙ ሂብና ከዓ ዘለቕለቕ ነብሮ እታ ሽሙ ንፅሓፎ ተባሂሉ
1: እዚ ሕጂ ትመዞ ዘለካ ሓሰት እዩ እቲ ሓቂ ግን መስፍን ማዕርጉ ፀሓፈ እናበለካ እስኻ ግን ዕጭ ኣንፈፍ ኢልካ
0: ዕጭ ከም ዝበልኩ ብምንታይ ኣጣሊኢልካ
1: መስፍን ባዕሉ ነገርኒ
0: መስፍን ስከምኡ ኢልካ
1: ወ
0: በል ኣነ ተሓቂ ክነግረካ ሽሙ ኸማን ዝበቕዖ ንዕኡ ኣይኮነን ኢሉኒ እዩ ርኢ ከለካ ማእርካ ካብ ምፅሓፍ ዝዓንቀፀኒ
1: ኣንተ እንታይ ኢኹም ስኻትኩም ብዓበይትኹም እሱ ንዓኻ ኸስስ እስኻ ከዓ ንዕኡ ትኸስስ
0: በል ካብ ብወረተ ኣብኑ ርኢኹም እመኑ እንዲ ሕጂ ዶ ዳርን ግንባርን ክራኽበካ
1: ሃየ
0: ግር በል
2: ሃሎ ሓንጣል
0: መሳፍንቲ መቼም ማርያም ቱፍ ኢላ ትልካ እንድያ ሕጂ ንዓኛኛ ተረኺባ ኣላ ንዓ
2: መዓር ኳ የተወላ እዛ ከብደይ ፀጊበ እየ ፀጊበ እየ
0: እንታይ ኛኛ ናይ ምግቢ ይኮነን ናይ ድለላ ገዛ ብለካ ኣሎ
2: ዋይ ኣብየለኻ ድለላ ካብ ዝገድቦ ክንደይ ደገይረ ዘለኹ
0: እንታይ ንዓ ደይትላገፅ
2: ኣይተላገፅኩን ድሓር ከዓ ሻምበል ሓየሎም ረኺበየ ነይረ እየ ወ ካብታ ዝፈራሕ እኳ ይወፃኹን ሻምበሊ ማዕርጉ ፀሓፍ ኮይለካ ስኻ ግን ኣብኻ ቆጢዑ ኣሎ ቆጢዑ ቻው

0: ስማዕ ባ ሕተክን ኣብ ገድሊሲ መራሕቲ ኮይና ደቂ ኣንስትዮ ነይረን ዝበሃል ሓቂ ድዩ?
1: ኤርትራ ዝኮሎ ክስክሳብ ሕጂ ነዚ ሓቂ ዘይትፈልጥ ማለት ድዩ?
2: ጥራሕ ኢልኪ መጉእ ኣብቲ ማይ ቤትኩም የለዋ እንደን ተጋለልቲ
0: ዳሓንዲ ክንዳእኸም ማይርኳ እንተካዕኽናን ቀስባበላ
1: ዋ ንሕለኒና ኣብቲ ዘይሕተት ሓቲትኪ
0: እሞ እንታይ ኣም ፅራ ክድህላ ንትፍትና መጀመርታ መጀመርታ ሕቶ ያ ይተረዳእኽናን
2: ዋይ ኣይ ናይ ዕምቀትን ግድላትን ዘለዎ ሕቲ ሓቲትኪ ኢኸና ሞ ሕቶ ክምርዳእ ንስእኖ ኣለኹ ማለት ድ
0: ኣንቲ ፈረሳ ደ ማርያም ሞንታይ ገይረ ክራ ክምሕልበት ትወቕዕኒ
2: በቃ ኮይኑኪ መናፃፀሪ ክምስ ከብድን መግብን ዝተኣሳሰሪ ለከርስቺ
0: ኣቶ ኣጓል እንቋሖ ኣብቲ ገፅክ ባትሪ ኳላታ ከይስእለልኪ
1: ዋ ኣብ ገዛት ኳላታት ስእላ ደኣ ምርኣይ ኩልኩል ምባል
2: ጥራሕ ኢልኪ ኣቶ ኣነኮ ናይ ዘኣ ዝገርመኒኮ እግራር ዒላ ዘይከኣለስ ሓይሊ ከም ዘለዋ ከዓ እምበር ዓደኹ ዓደኹ ምባላይ
0: ኣትበይ ሞ ስራሕ እንዲ ኮይኑ እምበር ከም ህንኩቶ ሕዚ ሕሲ መበልኩ
2: ህንኩቶ ኣቶ ህንኩቶ ክንታይ ማለት እዩ
1: ህንኩቶ ናይ ኣብ ሓዊ ተለብሊብ ዝጠብሰ ሸዊት እዩ ግን ሓታትሎ ሄሉ ናይ ሓቂ ድኺ ደቂ ኣንስትዮ ተጋደልቲ ምባርን ዘይትፈልጢ
0: እሞ ሕቶ ኣይሰማዕኽናን ንዓይ ዘሕረቐኒ ዘሎ ከዓ ከይሰማዕኻ ምምላስ እዩ ኣብ ገድሊ ደቂ ኣንስትዮ ምንባርን ዘይፈልጥ ሰብ ኣሎ
1: ሞንታይ ደኣልክልኪ
0: ኣነ ዝበልኩ ኣብ ገድሊ ሲ መራሕቲ ኮይና ደቂ ኣንስትዮ ነይረን ዝበሃል ዝሓቅድ እዩ ነዚኣ ንድሕር መልሳ ትፈልጣ ኹንክ ተዛረባ
1: ሶሪ በሊና ኣፍርጦ ኮነኪ ካብ ትራ ተጋደልቲ ክሳብ መራሕቲ ሓይልታት ዝበፅሓ ደቂ ኣንስትዮ ነይረን እየ
0: ሓራይ እንድሕር ነይረን ከድሕርና ፅነትሲ ማዕርግ ተዋሂብዎን ዶ
1: እወ ተዋሂበን ክሳብ ብደረጃ ሌተና ኣልኮነለን ዝተዋህባ ደቂ ኣንስትዮ ኣለዋና
0: ሕቶ ይተመልስለይ ኣሎ እንተ ንስኹሞ ኣንቲ ፈፀጋ ዝጋሃርያ ማዓልቲ ክተፀበ
2: ኣቲ ዝጋሃርያ ምንያ

0: ኣነ ወዲ ሹቅ ጥራይ ዘይኮንኩ ብዓንተ ንእሱ ሹቅ ስኻት መን ክትላጠጥ ሓየሎም ኣብ ዝምሳኻ ከሎስ ኛኛ ተረኺቡላ ትብለኒ
1: ኣነ ሓንቲ ይብለካኒ እሕሪፉ ፍጠረልካ ኣምላኽ ነና ኢድና ሃበኒ

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቕፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላሰል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቐዳደምቲ ክስመ ሰሚዕና ንኸውን ኢና። ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቐዳደምቲ ኮርሶ መኪና ሲና በረኸትን ቤተልሄም ፍፁምን ሒዛትልናያ ክትቀርብ። ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ኩርናዕ ፅባቐን ብርሃን ስእልን፣ ኣብ ገሊኡ ፈጠራውነት እቲ ዛንታታት፣ ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነድነቕ። መብዛሕትኡ እቲ ዕዮ በቶም ኣብ ስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንፅባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ። ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ፅባቐ ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ ዕዮ ኣብ ንኡስ መደብና ዓነፍ ነጥበብ ዝቐርብ ትሕዝቶ መደብ እዩ። ንኡስ መደብ ፍኖተ ህይወት ናይ ዝሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ክኢላ ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ። ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደሉ እዩ ሞያ ካሊብሪ ተማሂሩ። ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዘሰሙን እዚኦም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ብደረጃ ዓለም ነዊሕ ዕድመ ምጽናሕ ከም ጸጋን ጽቡቕ ዕድልን ይዝርአ። ስለ ዝኾነ ኸዓ ኣብዛ ዓለም ዝኾነ ሰብ ነዊሕ ዓመታት ክጸንሕ ይደሊ። ብፍላይ ምስ ሙሉእ ጥዕና ማለት ካብ ውሽጣውን ግዳማውን ቃንዛ ነፃ እንተኮንካ ኸዓ ዝበለጸ ማለት እዩ። እስከ ፈለማ እቲ ናይ ሕይወት መሠረታዊ ባእትኡን ኣቃውሞኡን ክንርኢ ዶክተር ዘርኣብርሁ ተስፋ ማርያም ተሓጋጋዘ ፕሮፌሰር ኣብ ኮሌጅ ኦረታ ሕክምናን ስነ ፍልጠት ጥዕናን ንሞይኡን ንተመክሮ እናተኣሳሲሩ ገልጸልና እዩ።
1: መጀመርያ እቲ እርጋን ብውሕታት ጀሚሩ ናብ ኣካላት ዋሕ ስርዓታት ናብ ሙሉእ ሰብነት ይኸይድ። ሕጂ እቲ ዋሕዮ ኩሉ ግዜ እንታይ እዩ? ሰብነትና ዋህታት ውስን ዕድመ ኣሎም፣ ሓፂር ዕድመ፣ ግን ኩሉ ግዜ እንዳተኸኸቡ ይኸዱ። ነዚ ስራሕ ነዚ መስርሕ ዘካይድ እንታይ ኣለና? ጂናት ዝበሃሉ ኣብ ውሽጢ ዋህዮ ዘለዉ ጂንስ ወይ ከዓ ንስረተ ሂወት ክንብሎም ንኽእል ኢና። ንሳቶም ቶም ጂንስ ኣብ ውሽጢ ዋህዮ ኮይኖም ክሮሞዞም ዝበሃሉ ኣብ ውሽጢ ክሮሞዞም ኣዝዮም ደቀቕቲ እዮም። ብዓይኒ ይኹን እቲ ኦርዲናሪ ወይ ከዓ ንቡር ማይክሮስኮፕን ክረአይ ክእሉ እዮም። ግን ኩሉ ንሕና እንኾኖ ካብ ወለድና እንወርሶ ተወርሶ ናይ ጥዑይ ይኹን ናይ ሕማም ናይ ጥዕና ይኹን ናይ ሕማም ኣካላትና እውን እንታይ ክመስል እዩ? ንሕና እንታይ ክንመስል ና? ንኣብነት ሓይል ኣብ ስኻ ሕጂ ፀጉርካ ከመይ ክኸውን እዩ? ኣፍንጫካ ከመይ ክኸውን ኢኻ? ዓይንኻ፣ ቁመትካ፣ ሕብሪ ቆርበትካ ኩሉ ብኦኦም እዩ ዝውስን። ንሳቶም ተወርሶ ማለት እዩ፣ ካብ ወለድና ንወርሶም። እዚኦም ሕጂ እንታይ እዮም ነቲ ክስታይ እውን ንዋህታት ክመቃቀሉ ክባዝሑ ክራብሑ ክተኻኽኡ እውን ንሶም እዮም ዝውስኑ ኣለዎም። ከምዚ ኮድ ዝበሃል ከምኡ ኣለዎም። ሕጂ ንሶም ይውስንዎ። ሕጂ እንታይ ዋህታት ድመቃቀል ግን ንባዕሉ እዚ ንዘለኣለም ዝኸይድ ኣይኮነት ንመቃል ናይ ዋሂ እሱ ንባዕሉ እውን ምስ ግዜ እንዳጎደለ እንዳተዳኸመ ይኸይድ። ኣብ ውስን ዕድመ ድማ ዋህታት ምምቕቃሎም ብብዙሖም ጠጠው ኣብሉ ጠጠው እንተቢሉ ዋህዮ እንታይ ማለት እዩ? እቶም ልዕሊኦም ዘሎ ኩሎም ዘብክሎም ፀሓና ኣካሊታት ኣካላት ስርዓታት ሰብነት ብዓብኡ እውን ጠጠው ይብል። ልቢ ኣእምሮ ብፍላይ ልቢ ጠጠው ትብል።
2: ኣብራ ፈታዊ ሽሮ ናይፆም ተበተወኒ ፅቡቕ መንፈር ኣብ ናይ ስጋ እዚ ናይ ጠለበጊ እንተዘይኮይኑ እዚ ስጋ ናይ ብዕራይ ስጋ ናይ ዕባራ ዝሕመኒ ዝኾነ ኮይኑ መግቢን ናዛና ኣካለ ስጋ ዝኸውን ዶሓያምኒያ ተቕንብል ኮይና
3: ኣይስስዕኒ ኣይበልዕኒ ተዓቕሙ በሊዑ ተኣኽለኒ እዩ ዝብል። ብዙሕ ስዋይ ሰቲ ብዙሕ ኣረቂ ሰትኒ ምክንያቱ ተኣኽለኒ እዩ ዝብል ዝበላዕኸዮ ሰዓት ኣርባዕተ በሊዑ ሕጂ ኣይድረርኒ ምሸት ከማይ ዝሓብር።
0: ነዊሕ ዕድመ ምፅናሕ ምስ ብዙሕ ነገራት ዝተሓሓዝ እዩ። ገለና ካብ ወለዶ ናብ ወለዶ ዝሰጋገር ተወርሶይ ንብል፣ ገለና ድማ ናይ ፈጣረ ነገር እዩ ብምባል መደምደምታ ንህቦ ኢና። እዚ ኣቦትኡ ኮይኑ ብተወሳኺ ኸ ብውልቂ ብእንወስዶ ስጉምትታት ዕድመና ኽነናውሕ ንኽእል ዶ? ቅድሚ ግን ነቶም መሠረታውያን ባእታታት ኣካላትና ዘጥቅዑን ንሕማምን ንእርጋንን ዘቀላጥፉን እንታይ ክኾኑ ይኽእሉ?
1: እቶም ጂናት ብብዙሕ ነገራት ይፅለዉ እዮም። እቲ ሓደ እቲ ኣጋባብ መነባብሮ ኣጋብ ኣናብረና ኣጋብ ኣናብራ ክንብል ከለና ምንቅስቃሳት ነዘውትር ዶ ከም ወስዋሲ ኣካላት ኹን ኣመጋግባና ንባዕሉ እንታይ ዓይነት ኣመጋግባ ጥዑይ ኣመጋግባ ና ንምገብ ወይስ ጥዑይ ኣመጋግባ ኣይንምገብን? ድቃስ ንባዕሉ እኹል ድቃስ ኣለና ዶ የብልናን? ሕማማት ብደገ ዝመፅውን ሕማማት ኣሎ ንዕኦም እቲ ናይ ምክልኻል ብቕዓት ኣሎ ዶ የሎን? ሕክምና ንባዕሉ ሓደ ተኣሽሙ እዩ። እቲ ማሕበራዊ መዳይ እውን ንኣብነት ዝምድናና ምስ ሰባት ኣተሓሳስባና ናይ ሂወት ኣጠማምታና ሕጉሳት ዲና ፀቕጢ ጭንቀት ኣለና ዶ? እዚ ኩሉ እቲ ቴክኖሎጂ እውን ዘሎ ንባዕሉ ይፀልወና ሕጂ ብፍላይ ኣብዚ እዋን እዚ ዓበ ፅልዋ ኣለዎ ኣብ ሂወትና። ስለዚኦም ኩሎም እዚኣቶምን ከባቢ ከዓ ንባዕሉ ናይ ከባቢ ከባቢ ዓምቱም ተዓደልኩ ኣብ ከባቢና ሰለስተ ብውሕዲ ሰለስተ ዓይነት ፅልዋ ዝፈጥሩ ነገራት ኣለዉ። ሓደ እዞም ድቀ ህይወታውያን ንብሎም ባክቴሪያ ቫይረስ ወዘተ ዝኣመሰሉ ኣለዉ። እዚኣቶም ሕጂ ብግዳም ውሽጢ የጥቅዑ ሕማማት እዮም ፅልና ማለት እዩ። ካልኣይ እዞም ቀመማት ኣሎ ኬሚካልስ ንብሎም። ሳልሳይ ድማ እዚ ኣካላዊ ብክልቲ ንብሎም ከም ጨረር ጨርታ እዚ ራጂ ኤክስሬይስ ንብሎ ጋማ ሬይስ ዝተፈላለዩ ጨረታታት ካብ ዝተኣሽሙ ይኹን ካብ ናይ ኒክሌራዊ ትካላት ይኹን ሰብ ስርሖን ባሕርያዊ ከዓ ካብ ፀሓይ ይኹን ንባዕሉ ሕጂ እዚ ኣልትራቫዮሌት ላይት ቢ ዝበሃል ኣሎ ኣዝዩ ሓደገኛ ኣብ ውሽጥና እውን ኣለዉ ንዕኦም ዘብሉ እዞም ፍሪ ራዲካስ ብሎም እንታይ እዩ ሰብነት እቲ ሙሃይታት ክከፋፈሉን ምግቢ ክምገቡን ከለዉ ሓደ ሓደ ግዜ እዞም ፍሪ ራዲካል ዝበሃሉ ዝፍጠሩ ኣለዉ። እዚኣቶምን ንጂን ከጥቆዑ ይኽእሉ ጂናት ከጥቆዑ ይኽእሉ። እዚኣቶም ጂኣትዮም ኣብ ውሽጢ ዝተፈላለየ ኣካላት የጥቅዑ። እዚ ንባዕሉ ትሕማምካ ነቶም ጂንስ ይፀልም ቶም ሰልስ
0: ወዲ ሰብ ፍጥር ካብ ዘበል እርጋንን ሞቱን ምስኡ ምኻይድ ድምዃን ነገር እዩ። ኣብ መጀመርያ ክሳብ ማእከላይ ዕድመ ዝበፅሕ ሰብነቱ እናጠንከረን እናደልደለን እዩ ዝኸይድ። እንደገና ድማ እናንቈልቈለ ክኸይድ ይጅምር። ኣብ መወዳእትኡ ኸዓ ብሞት ይፍለዩ። እዚ ኣብ ኩሉ ህይወታዊ ዘሎ መስርሕ እዩ። ብሓፈሻ ክረአ እንከሎ ግን ወዲ ሰብ ክሳብ ክንደይ ዕድመ ክጸንሕ ይኽእል?
1: ወዲ ሰብ ስጋ ሕጂ ከባቢ 120 እትዝለዓለ ዕድሜ 120 ቁሩ ከኣንኻ ወስጋ 125 እትዝለዓለ ወዲ ሰብ ትበፅሒ ዘሎ ታሽምን ሓንቲ ኢጣልያዊት ኣላ 120 ሰያ ዘለ ትዝለዓለ ትበሃል ኣብ ዓለም ሕጂ ገለ ጃፓናውያን እውን ኣብኡታት ድበፅሓ ነረን ቅድሚያ ማለት እ ኣብ ካረንተሊ እምበር ሓንቲ ጃፓናዊት እውን 120 ክንደና እዮም ንብልክዕ ግን ቁሩብ ካብ 120 ዝሓለፈት እውን ነይራ የላን ብሂወት ማለት ሕጂ እታ ብሂወት ካብ ዘለዉ ግን እዛ ኢጣልያዊት እያ። ሕጂ እዚ ሕጂ ህልዊ ናይ ዕድመ ገደብ እዩ ግን ወዲ ሰብ ብኣድዩ ትውሰን ካብኡን ላዕሊ ክኸይድ ክእል ዶ ድሕር ኢልና እወ ብቴዎሬቲካሊ ወይ ከዓ ብክልሲ ሓሳብ መፅናዕቲ ውህዮታት ስራሕ ናይ ጂናት ገለ መልኩሉ ብመፅናዕ እንታይ ብል ወዲ ሰብ ክሳብ 150 ዕድመ ናይ ምብፃሕ ተኽእሎ ኣሎ። ስለዚ ኣሎ ዝተኽእሎ ዘሎ
0: ወዲ ሰብ ኣብ ውሽጡ ብውህዮታት ኣካሊት ስርዓታት ብግዳም ድማ እቲ ዝረአ ቅርፂ ሰብነት ዝለበሰ እዩ። ንሰብነትና ብዙሓት ነገራት እዮም ዝጻረርዎ ከምቲ ሃዋስያን ማለት ድቀ ህይወታውያንን ካልእ ብግዳም ዝጸልወና ሃሰይቲ ቀመማትን ጨረራትን ምጥቃስ ይከኣል። ነዚኦም ስርዓተ ምክልኻል ኣካላትና ብጉቢኡ ዝከላኸሎም ግን ንዅሎም ይቈጻጸሮ ማለት ኣይኮነን። ምስ ዓለማዊ ምዕባለ ዕድመ ወዲ ሰብ እናወሰኸ እዩ ዝኸይድ ዘሎ። ጽሬት ኣመጋግባ፣ ብቑዕ ኣገልግሎት ሕክምናን ካልእን ተደማሚሩ ንዕድመ ወዲ ሰብ ኣደይብዎ ኣሎ። ተወርሶ ኸዓ ኣቦትኡ ኮይኑ ማለት እዩ።
1: እሱ ጥራይ ዘይኮነ ብመይኖት ሕማማት ክትጥቃዕ ትኽእል ኣለዎ ትወርስ ኢኻ ነይኖት ሕማማት ክትፀወር ትኽእል ዋላ ስካብ ክንደይ ዕድመ ክትበፅሕ እውን ትኽእል

እውን ካብ ስልቲ ስድራኻ ተወርሶ ኢኻ እዚ ተወርሶ እዩ እ እዚ ሓደ እዚ ግን ከምቲ ኣንተ ወይ ዝበልኮ እዚ ብሓደ ረቑሒ ጥራይ ኮይኑ ዝተፈላለዩ ረቑሒታት ድምር ናይ ኩሎም ረቑሒታት እዩ እዚ

0: ኣልኩዚኦም እጂ እንታይ እዩ እቲ ሰብ ድሕሪ እቲ ዝግባእ ኩሉ ዘማልአ ኮይኑ ዕድመ ኣዝዩ ይኸይድ ይውስኽ ሓደ ስ እዩ ካልኣይ ነገር ናይ ከባብያዊ ረቑሒታት ከባቢ ረቑሒት ንብሎ እንታይ እዩ ፁሩያ ከባቢ ድሕር ኮይኑ ካብ ብከላ ንፀረ ዝኾነ ወይ ከዓ ውትሑት ብከላ ዘለዎ እቶም ብከል ተዝበሉ ዝበልናዮም ዞም ዓንተ ወይ ዝጠቐስናዮም እዮም እንታይ እዞም ህወታውያን ኮኑ እዞም ኬሚካልስ እዞም ታሽሙ ካብኡ ነፃ ዝኾነ ከምኡውን ንጥዑያት ነገራት ትቃልዕ እንድሕር ኮይንካ ካብ ጨረታት ትቃልዕ እንድሕር ኮይንካ እዚ ከባብያዊ ካብ ብከላ ነፃ ዝኾነ ነገራት ኩሉ ትበልዖ ትምገቦ ኤክስፖዝ ንታሽም ትቃልዖ ነገራት ታሽምቲ ኮይኑ እዚ እውን ንባዕሉ ሓደ ካልእ ረቑሒ እዩ እዚኣቶም ከዓኒ እንታይ እዮም ትገብሩ ንቶም ውሽጣዊ ኣካላትና ካብ ዝኾነ መጥቃዕቲ ይከላኸልሎም የባራትዕዎም ከዓ ስለዚ ዕድመ ትውስኽ ማለት እዩ ልቢ ሓንጎል ፀላም ከቢ ገለ ኩሎም እዚኣቶም እቶም ቫይታል ኦርጋንስ ብሎ ከዓ ውስንቲ ንህይወት ዝኾኑ ኣካላት ንዕኦም ይከላኸልሎም ሓይሊ ከምዝገብሩ ከምዝጥንክሩ ስለዚ ንድሕር ልቢ ፅቡቅ ሰሪሓ ኩሉ ኣካላት ይጥዐ ናቱ ኦክሲጅን ይረክብ ኣሎ ፀዓት ትረክብ ኣሎ ኩሉ ሳምቦ እንድሕር ጥዐን ከዓ ንከምኡ ልክዕ
1: ጥዑያ እንደባብራ ዝበሃል ምንቅስቓስ ምግባር ትሕዝቶ ዘለዎ ዝተመጣጠነ መግቢ ምውሳድ ብዝያዳ ከም ኣንጣጢዕ ዓሳ ፍረታት ዘይቲ ኣውሊዕ ውፅኢት ፀባ መዓርን ካልኦትን ብኣገባብ እንተወሲድና ከም በዓል ፊኖ ሽኮር ጨው ስብሒ ዝኣመሰሉ ኸ እንታወጊድና ካብ ዝተፈላለዩ ሕማማት ነፃ ክንከውን ንኽእል ከምኡውን ሙሉእ ጥዕናን ነዊሕ ዕድመን ይህልወና እኹል ዕረፍቲ ምርካብን ካብ ዝኾነ ሃሳይ ወልፊ ነፃ ምስ እንኸውንን ዕድመና ክነውሕ ዓብዪ ተኽእሎ ከም ዘለውን ይግለጽ እዩ ብተወሳኺ
0: ሓደ ሰብ ብፍላይ ብዕቤቱ ስድራ ቤቱ ኣዕርኽቱ መሓዙቱ ከባቢኡ ምዚ ፅቡቕ ርክብ እንድሕር ሃልይዎ ፅቡቕ ምውሳእ እንድሕር ሃልይዎ እጀቲ ኣእሙራዊ ኩነታት ኣእሙራና ንባዕሉ ሓደ ዓብዪ ነገር እዩ ንምንዋሕ ዕድሜና ኣዝዩ ታሽሙ እዚ ኣወንታዊ ኣጠቃምታ እንተልይካ ንመፅእ ትሓስብ ትምድብ እንተኮይንካ ዕድሜ ኸውን ይነውሕ እዩ ናቱ እንድሕሪ ፅቡቕ እወታዊ ኣጠቃምታ እንተልይካ እንታይ ማለት እዩ እንታይ ሂወት ምልእቲ ትስፈውቲ ኮይና ክትቅፅል እያ ዝብላ ተሓሳስብ ኣለካ ስለዚ ዕድሜኻ ውን ክነውሕ ይኽእል ድሕሪ ፅቡቅ ማሕበራዊ ርክባት ሃሊካ ምስ ኩሉ ምስ ድረኻ ፅቡቅ ዝምድና ምስ ከባቢኻ ኣብ ተፈላለዩ ኩሉ ናይ ማሕበራዊ ክሳት ዋሳእ እንድሕር ኮይንካ እዚ እውን ንባዕሉ ንዕድሜኻ ንምንዋሕ ዓብ ተር ኣለዎ ኣብዚ ሓሊ ዝነብሩ ዝያዳ እንታይ እዩ እቲ ዛሕሊ ይዕቅቦም እዩ ነቶም ነሰብነትና ነቶም ዋሒታት ዚ እቲ መስርሕና ክንዲቁርብ የዳናጉዮም ሞኒ ዝነውሐ ዕድመ ትፀንሕ ሙቆት እንተኮይኑ ኩሉ ግዜ ኣፍኮርስ ሎሚ ወዲ ሰብ ዳርጋ ንኸምኡውን ብፍላይ ኣብዚ ምዕብል ዓለም ንሙቆት ተቆፃፂርዎ እዩ
1: ሰባት ኣብ ሓፂር ግዜ ኣካሎም ናይ ምንቁልቋል ለውጢ ክገብር ተዓዚብና ንኸውን ኢና እዚ ዕድሚኦም ስለ ዝኣኸለ ወይ ስለ ዝኣረጉ ኢልና ንድምድሞ ኣይኮነን ብውሽጣውን ግዳማውን ፅልዋታት ብቐጥታ ስለ ዝህሰ እዮም ኣበ ሰሙናት ይኹን ኣዋርሕ ብሓንሳብ ነብሶም ዝወድቕ ከምዚኦም ዓይነት ሰባት ገለ ነገር ዝጎደሎም እዮም
0: ኣወታዊ ኣጠቃምምታ እወታዊ ኣተሓሳስባ እንተልይካ ኣብ ሂወት ንባዕሉ ኣብ ምንዋሕ ዕድመ እውን ልዑል ተር ኣለዎ ከምኡ ኣጠቃምምታ ንድሕር ሃልይዎ ሰብ ዕድመ እታሽምሉ ሕጂ እዞም ከምዚኦም ሰባት እዞም እወታዊ ኣጠቃምምታ ዘለዎም ከምዚ ትብሎ ዘለካ ሕጉሳት የመ ሕውሳት የመ ዋዛ ንሂወት ሲ ብታሽሞ እዮም ዝርዎ ኣይጭነቑን እዮም እቲ ምጭናቕ ንባዕሉ ኮ ሕማም እዩ ትፈልዲኻ ስትረስ እንዲና ንብሎ እዚ ምጭናቕ ከምኡታት ኣመሰለ እንታይ እዩ ታሽሙ ጥራይ ኣይኮነን ኣእሞራዊ ታሽሙ ጥራይ ኣይኮነን ሕማም ልቢ የምፅእ ሕማም ፀቕጢ ደም የምፅእ እዚኣቶም ቀተልቲ እዮም ካልኦት ኣካላት ውን ከም ፀላም ከብዲ ገለ መለ እውን እዚኣቶም ክጥቁዑ ይኽእሉ ብፍላይ ግን ናይ ልቢ ናይ ኣእምሮ ናይ ፀቕጢ ደም እዚኣቶም ከምፅእ ኽእል እንድሕር ሰብ ዝጭነቕ ዝሓስብ ዝንትብል ቅዛነት ዘጥቅዖ እንድሕር ኮይኑ ናይ ቅድም ብሕማማት ክጥቃዕ እዞም ናይ ልብን ስርዓተ ዝረት ደምን ንብሎም ብፍላይ ናይ ኣእምሮ ጭንቀት ንባዕሉ ዝታሽመምፅ

0: ዓልካ እዩ ድማ ክሕፅር ይኽእል እዩ
1: ሕጂቲ ክንብሎ ንኽእልናይ ኣቦይ ኣብቲ ምስፋሕ ናይቲ መነባብሮ እዩ ኣብቲ መነባብሮ ቦይ ርጉእ እዩ ከምቲ ክብሎ ፀንሐ ርጉእ እዩ መሓድሩ ከዓ ብግቡእ እዩ ዘመሓድር
0: እዞም ከምዚኦም ሰባት ሕጂ ካብዚ ናይ ፅምዋን ማሕበራዊ ተነፅሎን ኣይ ትንክፎመን እዩ ንባዕሉ ፅምዋን ማሕበራዊ ትነፅሎን ከይ ዕድመካ ይሕፅረልካ ስለምንታይ ኣብ ጭንቀት ኣብ ቅዛነት ኣብ ተፈላለዩ ሕማማት ተኣቱ ካብ ሰብ ትነፅኢልካ ከይ ቅዛነት ንባዕሉ ሓደ ዓበይ ሕማም እዩ ሕማም ናይ ኣእምሮ እዩ ኣብኡ እውን ናብዞም ከምዞም ኣልዛይመር እዚ ዝበሃል እዚ ሕማም ኣልዛይመር ማለት እዩ ሕጂ ናይ ሕማም ረሲዕ እሱ ንባዕሉ ሕጂ ነቶም ነቲ ስርዓተ መትኒ ዘነርቨስ ሲስተም ይጥቀዕ ስለ ዝኾነ ኣእምሮን ኩሎም እዚኣቶም እንዳተዳኸሙ ይኸዱ ሞኒ ኣብ መወዳእታ ናብ ሞት ክብፅሕካ ክእል እዩ
2: ንእርጋን ኣቐዲምካ ኢኻ ክትዳለወላ ዘለካ ቅድሚ ኣካላት ምድካሙ ዝተፈላለዩ ክንክናት እናገበርካ እንተ መጺኻ ቀጻልነት ክህልዉ ይኽእል እዩ ኣብ ዝተወሰነ ግዜ ጥራይ ኣካላትካ ክትከናኸን ምፍታን ግን ጽቡቕ እኳ ተኾነ ውሑስ እዩ ክንብሎ ግን ኣይከኣልን እዩ ነዊሕ ዕድመ ምጽናሕ ናይ ብዙሓት ነገራት ውህሉ ልዕየ እዩ ክኸውን ዝኽእል
3: እንታይ ደዘውትራ ቦይ መግብን እዚ ማዕርን ጠስምን ተወስኾ ውፅኢት ፀባ ጠስሚ ብመግቢ ወስዶ ብምስታይ ካ ወስዶ ጉበያ ገይሩ ብንጎ ፈውሳዓሶ ኢሉ በዛ ጉበያ ማይነሰት የላ በዚኣ ብኣ ውድእ ንጎ እዚ ሂወት እዚ ብፍላይ ኣብዚ ኣነ ኣብዚ ዕድመ ድብለካ ዘለኹ ኣነ ደርከብ ኩሉ ግዜ እዚ ትጭቡጥ ሓበሬታ እዩ ማለት እዩ መዓር እውን እንተኾነ በዛ ስልጣና ናይ ፀብሒ ንእሽተይ እንተኾነ ክውዳእ ትኽእለሉ ግዜ እውን ነይሩ እዩ ኣብቲ ግዜ እዚ
0: ካልኣይ ነገር እንታይ ኣሎ ምስጋና ምስጋና ከዘውትር ኣሎ ወዲ ሰብ እቲ ብትዝረኸቦ ምስጋና ተዘውትር እንዳሃር ኮይንካ እቲ ኣወንታዊ ዝረኽብካዮ ኣወንታዊ ነገራት ኣብ ሂወትካ ንሱ ትዝክር ሞ ኩሉ ግዜ ሕጉስ ትኸውን ሕጉስ ትኸውን ሳልሳይ ፍሽኽታ ዘውትር ይብለካ ፍሽኽታ ምስ ኩሉ ሰብ ፍሽኽታ ተዘውትር ሰባት ክትረክበላት ድኳን ድሕሪ ከይድካ ክትብል ትዕልል ምስኦም ፅብፅቡቑ ኣብ ሕክምና ክትፅበ ከለካ ምስቶም ከባቢ ዘለዉ ፅቡቕ ትዕልል ኣብ እንዳ ሻሂ እንዳገለ ከይድካ ትዕልል ኣውቶቡስ ክትፅበ ከለካ ምስ ሰባት ዝረኸብካዮ ምሲ በቃ ብፍሽኽታን ፅቡቅ ዕላለ ንርካ ንስኻ ሕጉስ ኢኻ ንስኻ ትሕጎስ ንሰብ ተሕጉስ ካልእ ኣብ ማሕበራዊ እዚ ክለባት ዋለ ገለ መለ ኣብኡ ትሳተፍ እንታይ ማለት እየ ማሕበራት እቶ ናይ ቦት ናይ መፅሓፍቲ ክለብ ክኸውን ይኽእል ናይ ስፖርት ክለብ ክኸውን ይኽእል ወይ ካልእ ናይ ዕቁብ ማሕበር ድዩ ናይ ገለ ኮታት ምስ ሰባት ትራኸበሉ ትዘናጋዕሉ ምክንያቱ ምስ ናትካ ተመሳሳለ ኣተሓሳስባን ኣረኣያን ዘለዎም ሰባት ትራኸብ ኢኻ ስለዚ ኣሓንኮልካ ኩሉ ግዜ ካብ ጭንቀትን ካብ ዝታይ ነፃ ኸውን ካልእ እንታይ እዩ ኣብ ሃይማኖት እውን እምነት ንባዕሉ ዓበይ ነገር እዩ ኣብታ ናይ ሃይማኖትካ ከይ ትካላት እውን ኣብኡን ተሳተፍ ኣብኡ ኣዘውትር ተሳተፍ ናቲ ኣብኡ ተመሳሳሊ ብዙሕ ነጥፍታት እዩ ዝካየድ ተሳተፍ ድኻታት ሓግዝ ሰባት እንዳር ሓጊዝካ ንኻ ዓብዪ ዕጋበት እዩ ዝህበካ ካልእ ወለንታዊ ሓገዛት እውን ንኣብነት ፍልጠት እንተልካ ንሰባት ኣካፍል ዝኾነ ሓገዛት እንተልካ ዓቕሚ እንተልካ እውን ትሕግዝ ንባዕሉ እዚ ንሕጋዝን ሰባት ዓብዪ ክስታ እዩ ናብ ሰባት ብፃሕ ናብ ቤተሰብካ ናብ ኣዕርክቶ ኬትካ ብፃሕ ኣዕልል ተዘናጋዕ ብኣንፃር እውን ኣዕርክትኻ ቤተሰብካ ክበፅሑካ ዓድሞም ኣተባብዓዮም መፂኦም ክዕልልካ ንባዕሉ እዚ ንባዕሉ ብፍላይ ኣብ ቤተሰባት ካብዚ ዝቕዛነ ተነፅሎ ፅምዋ የናግፎም እዩ ንዓኻ ባህ ዝብለካ ነገራት ከዓ ክትገብር ኣለካ መፅሓፍ ክኸውን ይኽእል ኣትክልቲ ገለ ምግባር ዕንበባት ክኸውን ይኽእል ገለ ምግባር ክኸውን ይኽእል ወይ ከዓኒ ኣለው ገለ ሰባት እውን ገለ ሓኮት ዝብሉ ዚ ሆቢስ ዝበሃል ማለት እዩ ተፈላለዩ ከምኡውን ክህልወካ ኣሎ ምክንያቱ እቲ ሓንጎልካሲ ኩሉ ግዜ ትሑዝ ክትገብሮ ኣለካ ማለት እዩ
2: ብዛዕባ እዚ ኣርእስቲ ጎስጓሳት ምክያድ ኣገዳሲ ምኳን እዩ ዶክተር ዘረኣብርኩ ዝገለጽ ሰባት ክንዲቲ ዝሰምዕዎ ዝረኣይዎን ዝፈለጥዎን እዮም ተመክሮኦም ዝ

0: ኣብዚ ዓውዲ ጎስጓስ እንተኣካይድና ድማ ሰባት ክሳብቲ ብሂወት ዘለና ጥዕናና ንምሕላው ካብ ሓሊፉ እውን ነዊሕ ዕድመ ምእንቲ ክንጸንሕ ኣካላትና ኣበ ምክንኻድ ንጡፋትን ንቑሓትን ክገብረና ይኽእል እዩ የበል።
1: ኣብ ሕብረተሰብና እቲ ውሉድ ንወላድኡ ይዓሊ ናናት ኣብቲ መዕብል ዓለም ካል እዩ ይኣሊ ካኣልዮ ግን ኣፍልጦ ክህልዎ ኣሎ። ብዙሕ ግዜ ብጉጉይ ኣተኣላልያ እንታሽሙ ባእሲ ምስ ወለድን ውሉዳትን ኣለዉ። እቶም ወለዲ ኣብዘይ ዕድሚኦም ይሓልፉ፣ ኣብዘይ ሕማሞም ይወድቁ። ሰኣን ኣተኣላልያ ግን ፍልጠት ሰኣን ፍልጠት ናይ ኣተኣላልያ ማለት እየ። እዚ ክህሉ ግን ከይጎስጓሳት ክካየድ ኣለዎ መስለ ብኩሉ መዳይ ከይብወገን ሕክምና ብወገን ዝመዓከናት ዜና ብወገን ምቲ ማሕበራዊ ንባዕሉ ማሕበራዊ ሚኒስትሪ እየን ሰብኣዊ ድሕነትን እዚ ዓብ ተረክልዎ ዝግበኦ ምናቱ ዝያዳ ሓላፍነት ንሱ እዩ ንኣብነት ናይ እዚኦም ከምዚኦም ተሰኪሙ ዘሎ።
0: ደጊም ዝተረፈ የለን ክመውት እየ ካብዚ ዓለም ንሓዋሩ ክፍለየ እናበልካ ምሕሳብን ምጭናቕን ንባዕሉ ንሞት ዘቀላጥፍ ባእታ እዩ። ካብ ጽምዋ ምግልጋል ተዘክሮታትካ ከተሐድስ ምፍጣን ኣወንታዊ ሓሳብ ምሕሳብ ምንቅስቓስ ዝሕጉሰካን ዘድልየካን ነገር ምስማዓን ምርኣይን ቁጥዐ ምውጋድ ገዳፍ ምዃን ኣሻቐልቲ ዛዕባታት ምውጋድ ቀጻሊ ሕክምናዊ ክትትል ምግባር ለጋስ ምዃንን ካልእን ዕድመ ኸናውሕ ዝኽእሉ ገለ ካብቶም ረቋሒታት እዮም።
2: ዘረብኦም ጥሉል ምኽሮም ጥሉል እዩ ፅቡቕ ኢና ተናቢርና እሶም እዚኣ መዓልቲ ድን ገይረ ኣነ እዚኣ መዓልቲ ገይረ እዚ ከዓ ይኣክል እንታይ ክንብሎ ንኣምላኽ እሞ
0: ተወሳኺ እዚ ክብሃል ዝጸንሐ ህይወትና ውሕስቲ ክትከውን ኣብ ዓለም ክሳብ ዘለና ጥዑይ ኤርጋን ክነስተማቕር ከይኣረግናን ምስ ኣረግናን ክንገብሮ ዘለና ነፍሰ ክንክን ንኽንፈለጥ ዕድሜና ኽነናውሕ ብሞያውያን ዝተዳለዉ ጽሑፋት ሃሰስ ምባልን ንትሕዝቱ ኣብ ጥቕምና ንምውዓል ምጽዓርን እውን መመላእታ እዚ ኸነዕለሉ ዝጸናሕና እዩ። ብዛዕባ እዚ ኣርእስቲ ዝተሰነዱ ሃሰስ ምባል ኣገዳሲ እዩ።
1: ኣነ ንባዕለ እውን ናብ ከምኡ ገጸ ይኸይድ ስለ ዘለኹ ንዓየ መጀመርያ እታ መፅሓፍ ከምብባ ጀሚረ ካብኡ ግን እዚኣስ ካብ በይነ ዝጥቀመላ ስለምንታይ እዚ ህዝቢ ነቲ ቅድሚ ሕጂ ብዛዕባ እዚ ኣፍልጦ የለን፣ ብዛዕባ እዚ ዝወፀ ዝተፃሕፈ ነገር የለን። ዳርጋ ዝተረስዐ ኣርእስቲ እዩ ንብሎ ንኽእል ኢና። ኣቓልቦ ዘይተገብሩ ሕጂ ግን እዚኣ ከምኡ ምኽርን ምዕዶን ትህብ ከይ ነቶም ተኣለይቲ ጥራይ ደይኮነ ንኣለይቲ እውን ኣለይቲ እውን ንስድሮኦም ከመይ ገይሮም ንስድሮኦም ክኣልዩ ከለዉ እንታይ እንታይ ክገብሩ ኣለዎም ንባዕሉ መምርሒታት ኣለዋ ንኩሉ ትጠቅም እያ።

እዚ ሰላምታና ተቐበሉ ፈኖዌ ኤርቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም ንሎሚ 8 ጉንበት ፍርቂ መዓልትን ፍራን ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቅሪበ ዘለኹ ፊልሞን ዞም እየ ንምክትታልኩም ብክብሪ ንዓደምኩ ብቐንዲ ርእስተ ዜና ፍለም ምምሕዳር ዞባ ማእከል ኣብ መደብ ንእስሩ ቃፅዖ ሕርሻ ኣብነታዊ ስራሕ ንዝዓመሙ ሸሊሞ ኮሌጅ ምህንድስናን ቴክኖሎጂን ማይ ንፍሒ መዓልቲ ምህንድስና ዘኪሩ ኣባላት ቦርድ ሃማድእን ዞባ መንደፈራ ኣብ ከተማ ደቀ ማሓረ ዝህነፅ ዘሎ ፓርክ ሰማእታት በፂሐን ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ሃገሩ መጥቃዕቲ ከም ዘካየደት መንግስቲ ኢራን ከሲሱ ማሊ

0: ኢድ ግዳማውያን ወገናት ዘለዎ ሽበራዊ ተርዮታትን ሓይለ ይመፅእ ከም ዘሎ ተገሊጹ። ኤውሮጳዊ ሕብረት ምስ ኣሜሪካ ንዝበፅሖ ንግዳዊ ስምምዕ ከተግብር ናይ ግዜ ገደብ ተዋሂብዎ። ዝርዝር ዜና መምሕዳር ዞባ ማእከል ኣብ መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብነታዊ ስራሕ ንዝዓመሙ ኣካላት ሸሊሙ። ነቲ ትማል ዝተኻየደ ናይ ምሽላም ስነ ስርዓት ዝተኸታተለ ወኪል ኤርና ዮናታን ዕብዮ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ። ዳናይት ገብሪ ሂወት ከተቕርቦ እያ።
1: ምምሕዳር ዞባ ማእከል ምስ ሚኒስትር ሕርሻ ብምትሕብባር መደብ ንኡስ ቃፅዖ ሕርሻ ብምልኣት ንዘተግበሩን ኣብነታዊ ኣበርክቶን ንዝገበሩ ሓረስቶት ክኢላታት ዓድታትን ንኡዞባታትን ሸሊሞም። ብ7 ግንቦት ኣብ ዝተኻየደ ስነ ስርዓት ወኪል ክፍሊ ሕርሻን መሬትን ኣቶ ኣስራት ሃይለ ኣብ ዘስምዖ ቓል እቲ መደብ ነቲ ኣባይታ ዝተፈተነ ውሑስን መኣዛውን ምግቢ ንኩሉ ኣብ ኩሉ ዝብል መርሓ ጎደና ንምትግባርን ንምስፋሕን ክካይድ ንዝፀንሐ ስራሕን ገስጋሱን ንምትብባዕ ዝዓለመ ከም ዝኾነ ሓቢሮም። ብደረጃ ዞባ ኣብ 224 እቲ መደብ ኣብ ኣስታ 7477 ቃፅዖታት ሓርስቶት ከም እተተግበረ ዝጠቐሰ ኣቶ ኣስራት ካብ ብ88 ዓድታት ኣብተን 64 ብምትእትታው ዞባ ማእከል ብደረጃ ሃገር ቀዳማይ ደረጃ ብምሓዝ ንሽልማት ከም ዝበቕዐት ኣፍሊጡ። ኣብዚ ዝተጠቕሰ ዓመት ኣብ 1000 ትርቢዕት ሜትሮ ካብ ዝለምዐ ስርናይ ካብ ብ3.2 ክሳብ 9.3 ኩንታል ዝተዳቐለ ዕፉን ድማ ካብ 1000 ትርቢዕት ሜትሮ ካብ 5 ክሳብ 9.5 ኩንታል ከም እተሓፍሰ ገሊጹ። ኣብ ብዞባ ማእከል ኣዋህዲ መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣቶ ኣማንኤል ወልደ ፅዮን ብወገኑ ኣብ ብ84 ዓድታት ናይ ገደና ደርሁ ዘራብሑ ሓረስቶት ኣብ ብ225 ልዕሊ 3.3 ሚልዮን እንቃቆሖ እቶት ከም ዝረኸቡ ኣብ ምርባሕ ንህቢ ዝተዋፈሩ ሓረስቶት ድማ ልዕሊ 200 ኩንታል መዓር ከም ዝሓፈሱ ኣብሪሁ። ሚኒስተር ሕርሻ ኣቶ ኣረፋይ ነበርሀ ኣብ ዘስምዖ ቓል እስትራቴጂካዊ ውጥን ንኡስ ርቡሕ ቃፅዖ ሕርሻ ብምልኣት ንምትግባር ሓረስቶ ዞባ ማእከልን ሰብ ሞያ ሕርሻን ንዘርእይዎ ዘለዉ ተገዳስነትን ተወፋይነትን ብምምስጋን ዘላቕነት ዝተረኽበ ዓወት ንምርግጋፅ ፃዕርታቶም ክቕፅሉ ተላብዩ። ኣብ መወዳእታ ዋና ኣካይዲ ስራሕ መምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን መምሕዳር ዞባ ነቲ መደብ ንምዕዋት ዝጀመሮ ምድግጋፍ ብዝተወደበ መልክዕ ከም ዝቕፅሎ ቃል ኣትዮም።
0: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ ንኻልኣይ ገዚኡ መዓልቲ ምህንድስና ዘኪሮም። ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብጻብ ግረ መስቀል ገረዝጊሄር ካቕርቦ እዩ።
2: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሕታት ንኮማዊ ብድሆታት ብዝብል ንረኣየን ተልእኾ ነቲ ኮሌጅ ዘንፀባረቕ ቴማ መዓልቲ ምህንድስና ዘኪሮ። ዲን ናይቲ ኮሌጅ ዶክተር ኣርኣያ ዘርኣይ ኣብ ዘስምዖ ቃል እቲ ዕለት ፈጠራውነት ቴክኒካዊ ብቕዓት ከምኡውን ውፅኢት ምህዞን ቴክኖሎጂን ዝጎልሓሉ ዝተመርፀ ቴማ ድማ ካብ ክልስ ሓሳባዊ ናብ ተጨባጢ ውፅኢትን ፍታሕ ብድሆታትን ንምድሃብ ዝካየድ ዘሎ ፃዕሪ ከም ዘንፀባርቕ ገሊጹ። ካብ ሃገራዊ ኢንስቲትዩት ላዕለዎት ትካላት ትምህርትን ምርምርን ፕሮፌሰር ዘመንፈስ ፅገብ ወገኑ እቲ ባይታ ተምሃሮን መምሃራንን ዕቑር ዓቕምታቶም ክርእዩ ንቕሓት ሕብረተሰብ ኣብ ኣበርክቶን ኣገዳስነትን ምህንድስናን መሃዝነትን ንምብራኽ ከምኡውን ንመሻርክቲ ናብ ሓደ መኣዲ ንምምፃእ ኣገዳስነት ከም ዘለዎ ብምብራህ ፅልዋ ምህንድስናን ቴክኖሎጂን እናዕበይ ኣብ ዝኸደሉ ዘሎ እዋን ሞያውያን ሓላፍነታዊ እጃሞም ብምልዓል ንብሩህ መጻኢ ተጊሆም ክዓዩ ተላብዮ። ኣቦ እምበር ኣዋሃዲት ኮሚቴ ናይቲ ዕለት መሃንድስ ባህረ ሰላም ስእሉ ድማ 26 መፅናዕታዊ ወረቓቕትን ምህንድስናዊ መፍትሕታትን 32 ምስላዊ መግለፅታት ከምኡውን ኣስታት 29 መርኣያ ስራሓት ምህንድስና ከም ዝቐረበ ብምጥቃስ ተምሃሮ ብድሆታት ኣብ ምፍታሕ ዝተሰረተ ተመክሮ ከጥርዩ ሓበራዊ ናይ ምርምር ንጥፈታት ክተባባዕ መሃንድሳት ተመራምርትን መሓውራት ኮማዊ ምምሕዳርን ብሓደ ክሰርሕሉ ዝኽእሉ ባይታን ምጥጣሕ ከምኡውን ካብ መሻርክቲ ኣካላት ርእቶን ምእካብ ሓጋዝ ከም ዝኾነ ኣብሪሁ። ኣብቲ ዕለት መፅናዕታዊ ወረቐቕቲ ካብ ዘቕረቡ ኣብዝሃብ ወርእቶ እቲ መደብ ባይታ ምብሃልን ምልዋጥ ተመክሮን ከም ዝፈጥር ብምሕባር ኣገዳስነቱ ተረኣዩ ብዝለዕለ ክድፍኣሉ ኣዘኻኺራ። ኮሌጅ ምህንድስናን ቴክኖሎጂ ድማ ይነፍሒ ናይ 5 ዓመት ናይ ዲግሪ ከምኡውን ናይ 3 ዓመት ናይ ዲፕሎማ ኣካዳሚያዊ መደባት ዘካየድ ኮይኑ ኣብዚ እዋን እዚ ኣስታ 39 ሚታዊ ደቂ ኣንስትዮ ዝርከብኦም

0: 1694 ተምሃሮ ኣለዎ።
1: ፍልጠት ቀላሲ ምዕባለ ባህሊ ብዝብል ቴማ ብተሳትፎ ኩለን ንኡዞባታት ኣባፅዕ ክካየድ ዘቐነ ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ብውዕውዕ መንፈስ ተዛዚሙ። እቲ ካብ 2 ክሳብ 6 ጉንበት ዝቐፀለ ቕነ ሓያል ናይ ውድድር መንፈስ ዝተንፀባረቆ ስፖርታዊ ባህላውን ትምህርታውን ትሕዝቶታት ዘጠቓለለዩ ነይሩ። ሓላፊ ጨንፈር ትምህርቲ መምህር ረሺድ መሓመድ ዑስማን ኣብ ዘስምዖ ቓል እቲ ቅነ ኣብ ቅንያ ፅምብልና ፅነት ምክያዱ ንርዝነቱ ርዝነት ዝውስኽ ከም ዝኾነ ብምጥቃስ ነቲ ብደረጃ ዞባ ብመልክዕ ውድድር ዝተኻየደ መደባት ንምትብባዕ ኣበርክቶ ንዝገበሩ ኣካላት ኣመስጊኑ። ወናካየዲ ስራሕ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ድማ ተመሳሳሊ መደባት ሰሪዕካ ተወዳዳርነት ተምሃሮ ኣብ ኣካዳሚ ባህልን ስፖርትን ንምዕባይ ክስራሕ ብምዝኻር ምምሕዳር ዞባ እጃሙ ክበር ክድል ምዃኑ ኣረጋጊፆም። ኣብ መወዳእታ ብደረጃ ንኡዞባ ውልቀ ተምሃሮን ትካላትን ዝተዓወቱ ሽልማት ተዓዲሉ። ካብ ኩለን ኣህዱታት ንዝመፁ ተምሃሮ ተቐቢላ ተምህር ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል ናይ ዓመተ ትምህርቲ 2025-2026 ንጥፈታት ኣዛዚማ። ሓበሬታን ጎስጓስን ናይ ትእዝ ዝለኣኾ ፀብፀብ ኣሎ ሚካኤል ሓድጎ ከቕርቦ እዩ።
2: ኣብ ዓላ ትርከብ ካብ ኩለን ኣህዱታት ንዝመፁ ተምሃሮ ተቐቢላ ኣገልግሎት ትህብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ዝማእከል ናይ ዓመተ ትምህርቲ 2025-2026 ንጥፈታት ብ5 ጉንቦት ዛዚማ። ኣብቲ ኣዛዚ እዚ ማእከል ብሪጋደር ጀነራል ተኽለ ክፍላይን ኣመሓዳር ዞባ ደቡብ ኣቶ ሃብታብ ተስፋፅንን ዝርከቦም ሰብ መዚ ዝተሳትፎ ስነስርዓት ን7 ዋርሕ ስሩዕ ትምህርቲ ካብ ዝተኸታተሉ 521 ተምሃሮ እቶም 485 ናይ ታሽዓይ 1011 ክፍሊ ከም ዝኾኑን 85.2% ከም ዝሓለፉን ከምኡ እውን 36 ተምሃሮ 12 ክፍሊ ኣብ ሃገራዊ መልቀቂ ፈተና ከም ተሳተፉ ርእሰ መምህርታ ቤት ትምህርቲ መምህር ሰሎሞን ገብረ መስቀል ገሊፆም። ኣብቲ ኣጋጣሚ ዝቐረበ ፀብጻብ ክፍሊ ትምህርቲ ዝማእከል ሎም ዓመት ኣብ ኩለን ኣህዱታት 1338 ናይ መባእታ 1305 ድማ ኣብ ሕድርቲ ኣብያተ ትምህርቲ ክፍላተ ሰራዊት ናይ ማእከላይ ደረጃ ትምህርቶም ከም እትኸታተሉ 516 ካብኦም ከዓ ናይ ሻምናይ ክፍሊ ሃገራዊ ምርመራ ክወስዱ ተዳልዮም ከም ዘለዉ ኣነፂሮም። ብዘይካዚ ነቲ ብሃገር ደረጃ ተታሒዙ ዝስራሐሉ ዘሎ መደብ ምጥፋእ መሃይምነት ንምዕዋት ንመምህራን ስልጠና ከም ዝውሃብን ምስ መሻርክቲ ኣካላት ጥቡቕ ዝምድና ብምፍጣር ከም ዝካየድን እቲ ፀብጻብ ኣፍሊጡ። ኣዛዚ እዚ ማእከል ብሪጋደር ጀነራል ተኽለ ክፍላይ ኣብ ዘመሓላልፎ መልእኽቲ ብዘይ ትምህርቲ ለውጢ ከተምፅእ ምስ ምዕባለ ክስጉምን ስለ ዘይከኣል ነቲ ተጀሚሩ ዘሎ መደባት ንምድንፋዕ ዘጋጥሙ ሃጓፋትን ሕፅረታትን እናተለለዩ ምዃኖም ኣረጋጊፆም። ወኪል ተምሃሮ ብግድኡ ንፃዕርን ትጋትን መምህራን ከምኡ እውን ንምክታል ምትባዕን ላዕሎት ሓለፍቲ ብምጓስ ትምህርቶም ንክቕፅሉ ንዝተራሕቡ ዕድልን ንዝተገብረሎም ሓገዝን ምስጋና ኣቕሪቡ።
1: ብሃማመተ እዞባ ዓንሰባ ዝተወደበ ምርኢት መፅሕፍቲ ኣብ ንእዞባ ሓመልማሎን ፈለማ እዋን ብ6-7 ጉንበት ተኣንጊዱ። ሓላፊ ሃማመተ ኣብቲ ንእዞባ መንእሰይ ጀማል ወልዲት ኣብ ዝሃቦ መብርሂ ንኣገዳስነት መደብ ምጥቃስ ተምሃሮ መምሃራንን ነበርትን ከም ዝሳተፎ ንምግባር ዝተኻየደ ጎስጓሳት ውፅኢታዊ ከም ዝነበረ ገሊፆም። መፅሓፍቲ ንምልላይ ንምሻጥን ዝውደብ ቅነ ባህሊ ንባብ ንምኩስኳስ ከምኡውን ንፀሓፍቲ ንምትብባዕ ሓጋዝ ስለ ዝኾነ ዓመት መፀን ምቕፃሉ ብኣተኩሮ ከም ዝስራሕ ድማ ኣብርህዩ። እቲ ንምርኢትን መሸጣን ዝቐረበ መፅሓፍቲ ታሪክ ሓዘል፣ ኣካዳምያዊ ፍልስፍና፣ ልቢ ወለድን ካልእን ከን ዘጠቓልል እዩ ነይሩ። መምሃራን ኣብ ዝሃቦ ርእቶ ባህሊ ንባብ ንምስሳን ልዑል ተራ ዘለዎ ቅነ መፅሓፍቲ ኣብ ንእዞቦኦም ምክያዱ ዝተሰምዖም ሓጎስ ብምግላፅ ቀጻልነቱ ዝወሓሰሉ ባይታ ከጣጣሕ ተማሓፂኖም። ኣብ ዞባ ዓንሰባ ፍልጠት መሰረት መሃዝነት ምዕባለን ብዝብል ቴማ ዝካየድ ዘሎ ሻድሻይ ቅነ መፅሓፍትን ሳልሳይ ቅነ ምህዞን ሰንዓን ካብ 30 ሚያዝያ ክሳብ 10 ጉንበት በብንኡስ ዘብኡ ክቕፅል ምዃኑ ካብ ኣዋሃቲ ዝተረኽበ ሓበሬታ የነፅር። ብደቂ ኣንስትዮ ሰራሕተኛታትን ነበርቲ 4 ምሕዳራት ከባቢን ዝተወከለ ኣባላት ቦርድ ሃማደእን ዞባ መንደፈራ ኣብ ከተማ ደቀ ማሕረብ መስርሕ ህንፀት ንዝርከብ ፓርክ ሰማእታት ብምብፃሕ ኣብቲ ስራሕ ንዝርከቡ ኣባላት ሓይልታት ምክልኻል እንግዶት ገይረን። ብ6 ጉንበት ኣብ ዝተኻየደ ምብፃሕ ኣካያዲ ስራሕ ምክትታል ሓወልትታት እዚ ማእከል ተጋዳላይ ሕሳቡ ሓድሽ ኣብ ዝሃቦ መግለፂ እቲ ስራሕ ካብ ዝጅምር 3 ዓመት ኣቕ ብመሰረት ዝወፀሉ ንድፊ ድማ ሰፊሕን ዘድሊ መሳለጣትን ዝተማላእሉ ኮይኑ ንክዛዘም

ብዕቱብ ይስራሕ ከም ዘሎ ረዲኡ። ኣዛዚ እዚ ማእከል ብርጋዴር ጀነራል ተኽለ ክፍላይ ብወገኑ መቓብር ሓርበኛታት ሰነድ ታሪክን መወከሲ ወለዶታትን ስለ ዝኾነ መንግስቲ ብዕቱብ ሒዙ ይሰርሐሉ ከም ዘሎ ብምግላጽ ተመሳሳሊ ሓወልትታት ኣብ ሰንዓፈ፣ ጽሮናን ኣዱኻላን ይስራሕ ከም ዘሎ ኣፍሊጡ። ኣዶ እምበር ብወርዳ ሃማደን ዞባ መንደፈራ ወይዘሮ ግደይ ግርማይ ድማ ዕላማ ናይቲ ምብጻሕ ነቶም ኣብ ምውሓስን ህንፀትን ሃገር ተዋፊሮም ዘሎ ኣባላት ሓይልታት ምክልኻል ንምትብባዕ ከም ዝኾነ ጠቒሳ ህንፀት ፓርክ ሰማእታት ደቂ ኣምሓረ ምርኣያ ናይቲ ብታሪክናን ሰማእታትናን ዘለና ክብሮት ምዃኑ ኣገንዚባ። እቲ መደብ ጉጅለ ባህሊ እግሪ መኸል ብዘቕረበቶ መሰናድኦ ደሚቑ ምንባሩ ወኪል ኤርን ሓቢሩ። ዝስዕብ ዜናታት ሃገራት ወፃኢ ንምክታልኩም ደይምና ብክብሪ ንኣደም። ዜና ወፃኢ። ኣሜሪካ ትማሊ 7 ጉንበት ምስ ዞባውያን መሻርክታ ብምትሕባር ኣብ ልዕሊ ሰላማዊ ዕላማታት ሃገሩ መጥቃዕትታት ከም ዘካየደት መንግስቲ ኢራን ከሲሱ። ከም ኣካል ትፍጻመ ሰራዊት ኣሜሪካ መፃብ ሆርሙዝ ኣብ ልዕሊ ናይ ነዳዲ መራኽብ ሃገሩ መጥቃዕቲ ከም ዘካየደ ዝገለጸ ሓለዋ ሰውራ ኢራን ነቲ ወታደራዊ ስጉምቲ ሓያል መልሰ ግብሪ ከም ዝሃበሉ ፍሊጦ። ኣሜሪካ ዝወሰደቶ ወታደራዊ ስጉምቲ ንዝተበፅሐ ስምምዕ ምቁራፅ ተወሲብ ሓደጋ ዘእቱ ምዃኑ ሓለዋ ሰውራ ኢራን ወቒሱሎ። ይኹን እምበር ኢራን ኣብ ልዕሊ ሓይሊ ባሕሪ ሃገሩ ናይ ሚሳይላትን ድሮናትን መጥቃዕቲ ድሕሪ ምፍጻማ መልሰ ግብሪ ከም ዘካየደ እዩ ማእከላይ እዚ ኣሜሪካ ገሊጹ። ኣብዚ ናይ ትማሊ ምልዋጥ መጥቃዕትታት ክልቲኦም ወገናት ክሳራታት ከም ዘውረዱ በብወገኖም ይሕብሩ ኣለዉ። እዚ ሓድሽ ወታደራዊ ምዕባለታት ተኸሲቱ ዘሎ ወጥሪ ብዘተነ ምዕራፍ ንዝካየድ ዘሎ ዲፕሎማስያዊ ምንቅስቓሳት ብኣሉታ ክፀልዎ ከም ዝኽእል ይእመት። ይኹን እምበር ዝተበፅሐ ስምምዕ ምቁራፅ ተኽሲ ዛጊድ ጸኒዑ ከም ዘሎ ዝጠቐሰ ፕረዚደንት ትራምፕ ዝተበገሰ ዲፕሎማስያዊ ዝርርብ ከም ዝቕፅል ኣፍሊጡ ኣሎ። ፕረዚደንት ትራምፕ ኣብ ስምምዕ ንምብፃሕ ዝካየድ ዘሎ ዝርርብ ጽቡቕ ገስጋስ የመዝግብ ከም ዘሎ ብምሕባር ኣሜሪካ ኣብ መፃወ ሆርሙዝ ተዓጊተን ንዘለዋ ንግዳውያን መራኽባ ሰኒኻ ንምሕላፍ ዝጀመረቶ ስርሒት ንግዚኡ ደው ከም ዘበለቶ ምግላጹ ዝከር እዩ። ኢራን ግን ፕረዚደንት ትራምፕ ነቲ ስርሒት ምቁራፁ ኣብ ልዕሊ ሃገሩ ክስዕብ ዝኽእል ክሳራታት ንምግታእ ምዃኑ ሓቢር ኣላ። ኣብ ማሊ ኢድ ግዳማውያን ወገናት ዘለዎ ሽበራዊ ትርእዮታት እናሓየለ ይመጽእ ከም ዘሎ ላዕለዎት ሰበ ስልጣን ተሃገር ሓቢሮም። እዚ ዝተገልጸት ማሊ 7 ጉንበት ኣብ ማእከላይ ሸነኽ ማሊ ብዝተኻየደ ሽበራዊ መጥቃዕትታት ብውሕዱ 50 ሰባት ድሕሪ መቕታሎም እዩ። በቲ ኣብ ክልተ ዓድታት ዝተፈጸመ መጥቃዕትታት ዓሰርተታት ከም ዝቐሰሉን ብርክት ዝበለ ኣባይቲ ከም ተቓጸለን እውን ማዕከናት ዜና ኣቃሊሐን። እቲ ፍጻሜ መቕፀልታ ናይቲ ብ25 መያዝያ ብሓያሎ ከተማታት ማሊ ዝተኻየደ ዝተዋሃደ መጥቃዕትታት ምዃኑ ዝገለጹቶም ሰብ መዚ ደገፍ ግዳማውያን ሓይልታት ከም ዘለዎ ወቒሶም ኣለዉ። መንግስቲ ማሊ ነቲ ተርእዮ ንምምካት ምስ መሻርክቲ ሃገራት ዘካይዶ ምትሕባር ከም ዘስፍሖ ገሊጹ። ሽበራ ንምምካት ሓበራዊ ሓይሊ ኣቒመን ዘለዋ ማሊ፣ ቡርኪና ፋሶን ኒጀርን ኣብ ዶባትን ልዕሊ 5,000 ወታደራት ኣዋፊረን ምህላውን ዝፍለጥ እዩ። ሰለስቲአን ሃገራት ምስ ፈረንሳ ንዝነበረን ፀጥታን ወታደራውን ውዕላት ብምስራዝ ኣብ መሬተን ተዋፊሩ ንዝነበረ ሰራዊት ሃገር ከም ዘውፅኦ ኣይርሳእን። ኤውሮጳዊ ሕብረት ምስ ኣሜሪካ ንዝኸተሞ ንግዳዊ ስምምዕ ክሳብ መጀመርታ ዝመፅእ ወርሒ ሓምለ ብምልኣት ምስ ዘይተግብሮ ዝወጠነ ወሰኽ ቀረፅ ተግባራዊ ከም ዝኸውን ፕረዚደንት ዶናልድ ትራምፕ ኣጠንቂቖም። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝተበፅሐ ስምምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያት ወሲኑ ንዝነበረ 15,000 ቀረፅ ናብ 25,000 ክብ ከም ዘብሎ እዩ ገሊጹ ዘሎ። ይኹን እምበር ነቲ ስምምዕ የተግብሮ ከም ዘሎ ዝሕብር ኤውሮጳዊ ሕብረት ፕረዚደንት ዶናልድ ትራምፕ ክወስዶ ንዝኽእል ስጉምቲ ተመጣጣኒ ምላሽ ከም ዝህበሉ ኣብ እዋኑ ፍሊጡ ኣሎ። ክልቲኦም ወገናት ዝሓለፈ ዓመት ዝኸተመዎ ስምምዕ ኣሜሪካ ኣብ ልዕሊ እታዊ ፍርያት ኤውሮጳዊ ሕብረት ወሲናቶ ዝፀንሐት ቀረፅ ናብ 15,000 ከተውርዶ እቲ ሕብረት ከዓ ኣብ ልዕሊ እታዊ ፍርያት ኣሜሪካ ቀረፅ ከየኽፍል ከምኡ ናብ ኣሜሪካ ውፍሪ ክገብርን ብኣማይት ቢልዮናት ዶላር ዝግመት ኣፅዋር ክሽምትን ዘጠቓልል እዩ ነይሩ። እንተኾነ ግን እቲ ውዱን ከም ዘይኮነ ዝጥቀስ ስምምዕ ዛጊት ብምልኣት ከም ዘይተተግበረ ጸብጻባት የረድዉ። መራሕቲ ኣሜሪካን ብራዚልን ትማሊ 7 ጉንበት ኣብ ምፅባብ ፍልያት ሃገራትም ዘተኮረ ዝርብ ኣካይዶም። እቲ ኣብ ኣሜሪካ ዝተካየደ ዝርብ ውፅኢታዊ ምንባሩ ዝጠቐሱ ክልቲኦም መራሕቲ ኣብ ዝተፈላለየ ፅላታት ብሓባር ክሰርሑ ኣብ ዝኽእሎም ምርዳእ ከም ዝበፅሑ ገሊፆም።
ፕረዚደንት ዶናልድ ትራምፕን ፕረዚደንት ሉላ ዳ ሲልቫን ኣብ ርክቦም ሃገራቶም ኣብ መዳያት ንግዲ ፀጥታን ብርቂ ማዕድናትን ከም ዝተሓጋገዘ ኣፍሊጦም። ፕረዚደንት ትራምፕ ዝሓለፈ ዓመት ኣብ ልዕሊ እታዊ ፍርያት ብራዚል ናይ 50 ሚታዊት ቀረፅ ድሕሪ ምውሳኑ ንግዳዊ ዝምድንአን ከም ዝሸሓከረ ይዝከር። ይኹን እምበር ፕረዚደንት ትራምፕ ድሒሩ ኣብ ዝተወሰነ ፍርያት ብራዚል ቀረፅ ከም ዘጉደለ ፀብጻባት የረድኡ። ናይ መወዳእታ ዜና፣ ሩስያ ኣብ ልዕሊ ዩክሬን ከቢድ መጥቃዕቲ ከተካየድ ከም ትኽእል ብምጥንቃቅ ኣህጉራውያን ዲፕሎማሰኛታት ካብ ርእሳ ከተማ ኪየቭ ክወፁ ፀዊዓ። ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ንርእሳ ከተማ ሞስኮ ዕላማ ዝገበረ መጥቃዕትታት ከም ዝካየድ ምእማቱ ዝፍለጥ ኮይኑ እቲ ውጥን ምስ ዝትግበር ካብቲ ናይ ቅድሚ ሕጂ ዝዓበየ ናይ መልሰ ግብሪ መጥቃዕቲ ከም ተካየድ እያ ሩስያ ጠንቂቃ ዘላ። ሩስያ ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ኣብ ልዕሊ ዩክሬን ተካይዶ መጥቃዕትታት ንሎምን ፅዋሕን ከምተወንዝፎ ገሊፀ እያ። ዛምዚ ኢሉ እንከሎ ዩክሬን ን5-6 ጉንበት ዝፀንዕ ንምቁራፅ ተኽሲ ክትገብር ዝወሰደቶ በይናዊ ስጉምቲ ብሩስያ ከም ተጣሕሰ ኸሲሳ። ክልቲአን ሃገራት ዝኣወጀኦ ኣብ በበይኑ መዓልታት ዝትግበር ግዜያዊ ምቁራፅ ተኽሲ ውሕስነት ክህልዎ ከም ዘይክእል ክእመት ፀኒሑ እዩ። ሩስያ ኣብ ልዕሊ ዩክሬን ተካይዶ ወታደራዊ ስርሒት ብፍላይ ኣብዚ ዓመት እዚ ብዓይነትን መጠንን ሰፊሑ ከም ዘሎ ፀብጻባት የረድኡ። ዜና ንምዝዛም ኣርእስታት ደግመልኩም። ምምሕዳር ዞባ ማእከል ኣብ መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብነታዊ ስራሕ ንዝዓመሙ ሸሊሙ። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ መዓልቲ ምህንድስና ዘኪሩ።

ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ሃገሩ መጥቃዕቲ ከም ዘካየደት መንግስቲ ኢራን ከሲስዎ። ኣብ ማሊ ኢድ ወግዳማውያን ወገናት ዘለዎ ሽብራዊ ተርእዮታት ንሓየለ ይመፅእ ከም ዘሎ ተገሊፅዎም። ኤውሮጳዊ ሕብረት ምስ ኣሜሪካ ንዝበፅሖ ንግዳዊ ስምምዕ ከተግብር ናይ ግዜ ገደብ ተዋሂብዎ። ሓፈሻዊ ዜናታት ተዛዚሙሎ ምስ ተረፉ መድባትና ንሓድገኩም ወገነይ ሰናይ መዓልቲ እዩ።

ምስጢር ዓወት ህዝቢ ኤርትራ እንታይ እዩ ዝብል ሕቶ ዘዕርፍ ኣይኮነን፣ ብቐሊሉ ኸ ዝግለጽ ኣይኮነን። ምኽንያቱ ሰውራ ኤርትራ ተዋጋእቲ ነፈርቲ ኣይነበረኦን፣ ሓበርቲ ሳተላይት ካርታታት ኣይነበሮን፣ ከበድቲ ኣጽዋር ሒዙ እውን ኣይተበገሰን፣ ናይ ወጻኢ ሰራዊት ኣይዓሰበን። ካብ ምንታይ ደኣዩ እቲ ዅሉ ዓወት? ልዕሊ ሓይሊ ስለ ዝነበሮ ጽንዓት፣ ጽንዓት ብዝኾነ ሓይሊ ክመክኽን ክጠፍእን ኣይከኣለን። ነብሲ ወከፍ ተቓላሳይ ዝዓጠቖ ሓይሊ ንሱ እዩ ነይሩ፣ ጽንዓት። ጽንዓት ብዝሃምም ድምፂ መዳፍዕ ኣይደሃለን። ሕጺጽን ምጺን ብዝብል ሕጭጭታ ኣጽዋር እውን ኣይርበሽን። ጽንዓት ሓይሊ እዩ ርግኣት ዝፈጥር፣ ልብን ኣእምሮን ኣካልን መንፈስን እዩ ዘበርትዕ። ጽንዓት ኣብ ኩሉ ሓይሊ ፈጢሩ። ጽንዓት ኣብ እምነት፣ ኣብ መትከል፣ ኣብ ዕላማ፣ ኣብ ራእይ፣ ኮታ ንዅሉ ምዕራፋት ጉዕዞ ቀሊሱ፣ ባህግን ሕልምን ክፈትሕ ክኢሉ። ብጽንዓት እቲ ክቕተል ክመውት ክጠፍእን ክጸንትን ዝተፈርደ ህዝቢ ንዅሉ ዘይከኣል ክኢሉ ናብ መድረኽ ዓወት በጺሑ። ምስጢር ዓወቱ ርእሲ ዅሎም ክብርታት ንዝኾነ ጽንዓት ስለ ዝወነነ እዩ።

ድሕርቲ ፖለቲካዊ ዓሎቕ ዝተፈረደ መሰል ህዝቢ ኤርትራ ገዛእቲ ሓይልታት ብስውርን ቁልዕን ፖለቲካዊ ሽርሒ ከድንንዎ ኣይከኣሎን። ብሓይሊ ብረት ፈቲኖም ኣይሰለጦምን። ብጅምላ ኤርትራዊ መንነት ንምጥፋእ ህዝቢ ንምጽናት ዘይዕርፍ ወፍሪ ተወፊሩ። ኣብ ልዕሊ ፍጡር ወዲ ኣዳም ክሕሰብ ዘይክእል ግፍዒ ተኻይዱ። ሃቐነ ጃምላዊ ህልቂት ተፈጺሙ። ዓድታት ናብ ሓሙኽሽቲ ተቐይረን። ብድሕሪአን ብዘይካ ትኪ ካልእ ዘይብለን ቁሸታት ተራእየን። ቆልዑ ዘኽቲሞም ዕላማ መግዛእታዊ ሓይሊ ኣብ ከብዲ ልቢ ኣእምሮን መንፈስን ህዝቢ ኤርትራ ዘይወፅእ ራዕዲ ምዝራእ ነበረ። በንጻሩ ግን ኣንጻር ማዕበል ዝውንጨፍ ሓይሊ ተፈጢሩ። ምስ መከራ ዝተርር ሕብረተሰብ ቀጺሉ፣ ንብድሆታት ናብ ዕድላት ዝቕይር ወለዶ ሰሲኑ፣ ብዕላማን ብመትከልን ዝምራሕ መሪሕነት ገስጊሱ፣ ናብ ዓወት ብጽንዓት ዝበጽሕ ሰራዊት ተረኺቡ። እዚ ከባቢ ዘስተንፍስ ሰብ ጥዑም ዝምነ መንእሰይ ብስምዒቱ ክግዛእ ዕድሚኡ ዘገድዶ ጎበዝ ዓመታት ክነብር መን ይሓስቦ። ሰራዊት ሓቂ ካብ ምብራቅ ክሳብ ምዕራብ ፀሓይ ንዘይዕርፍ ደብዳብ ዝፃወር ሓይሊ ተፈጢሩ። ቦምባታት ብዘይዕርፍ ከም ዘይዕርፍ ይዘንብ። እቲ ኣብ ቅድሚኡ ብርሃን ናጽነት ዝጠመተ፣ እቲ ኪዳን ልቢ ዝኣሰረ፣ እቲ ብመትከል እምበር ብስምዒት ዘይምራሕ ተጋዳላይ ግን ኣብዚ ቃጸሎ እዚ ዓመታት ተቐሚጡ። ፍቕሪ ሃገሩን ህዝቡን ብግብሪ መስኪሩ፣ ንመሬቱ ዝግባእ ዋጋ ከፊ ኢሉ። እዚ ዛንታ ህዝቢ ኤርትራ ብቐሊሉ ዝግለጽ ታሪኽ ዓወት ኣይኮነን። እዚ መደብ እውን ዛንታ ጽንዓት ምስጢራዊ ዓወት እዩ ከንጸባረቕ።

ጉዕዞ ቃልሲ ህዝቢ ኤርትራ ጉዕዞ ጽንዓት እዩ ነይሩ። ሚዛን ናይቲ ጽንዓት እውን በቲ ክብደት ናይቲ ብድሆ ንምርዳእ ይከኣል። ትሪ ጽንዓት ሚዛን ስለ ዘለዎም ኣብቲ ዝያዳ ትሪ ዝሓትት ዝያዳ ጽንዓት ስለ ዝጠልብ እቲ ካብ 1961 ክሳብ 1991 ዝነበረ ጉዕዞ እውን ንባዕሉ እኹል ስእሊ እዩ ዝህብ። ንጉሳዊ ሓይሊ ወይ ሃፀያዊ ስርዓት ይኹን ወተሃድራዊ ስርዓት ኢትዮጵያ ኣንጻር ኤርትራ ዝተኸተልዎ መንገዲ ናይ በይኖም ናይ ዓቕሞምን ኣጀንዳ ጥፍኣትን ኣይነበረን።

ኩሉ እቲ ሽርሕን ብሓይሊ ክፍጸም ዘንቀደን መደባት ነቲ ሓርነቱ ንምጉንጻፍ ዝወፈረ ሰራዊት ሓቂ ዝዓለመ ይነበረን። እንታይ ደኣ ንመላእ ህዝቢ ኤርትራ ዕላማ ዝገበረ እዩ ነይሩ? ኩሉ ኣካል ሕብረተሰብ ኣብ ገጠርን ከተማን ኣብ ዓድን ቁሸትን ናይ ቅዝፈትን ህልቂትን ወፍሪ ኣይቋረፀን። ካብ ተራ ቦምብ ክሳብ ውጉዝ ኣፅዋር ኣብ ልዕሊ ሕብረተሰብ ኤርትራን መሬቱን ተኸስኪሱ። ኣብ ኩሉ ኩርናዓት ኤርትራ ደምዊ ሒዙ። ግን እቲ ደምቲ ጽንዓት ሰሪቱ፣ እቲ ዓጽምትቲ ሓያል ማእከል ቃልሲ ናይ ዓወት መንፈስን ዘይበርስ ሓይልን ሃኒጹ። ልዕሊ እቲ ዘባህርር ድምፂ መዳፍዕ መቓላሕ ዓወት ኣድሚጹ።

ሓደ መስከረም 1961 እቶም ብኣጻብዕ ዝቕጸሩ ጀመርቲ ሰውራ ናብ እምባ ኣዳል ደየቡ። እዞም ውሕዳት ተቓለስቲ ወታሃድራዊ ዕጥቅን ስንቅን ደገፍትን ናበይትን ኣይነበርዎምን። ሓደ እምነት ግን ነይርዎም። ውሑዳት ይጅምሩ፣ ብዙሓት ይስዕብዎም፣ ንሶም ይሓልፉ፣ ተካቲ ይቕጽልዎ። እቲ ንኡስ ዓብዪ፣ እቲ ውሑድ ብዙሕ፣ እቲ ሓይሊ ድማ ደርማስ ከም ዝኸውን ኣሚኖም። ዓእሞም ውሑድ ዘካይድዎ ስርሒት ንኡስ እንተነበረ ትእምርቲ ጽንዓት እዮም ኮይኖም። ኣብ ታሪኽ ጽንዓት ፈልሲ ሓቂ ዘርኦም። ሰራዊት ኢትዮጵያ ሸፋቱ እናበሎም፣ ንሶም ግን ሰራዊት ሰውራ ተኺሎም። ከምኡ ክንዲ ዝኾነ ኣብ ውሽጢ ኣዋርሕ ድምፂ ሰውራ ኤርትራ ኣበሲሮም። ተመሃራይ ካብ ትምህርቱ፣ ሰራሕተኛ ካብ ስርሑ፣ ሓረስታይ ገዲፉ ነዊቱ፣ ኮታ ካብ ኩሉ ቀጸላ ሕብረተሰብ ናብ ሰውራ ኤርትራ ወሒዙ። ሓንቲ ብረት ንሓሙሽተ እናጸሩ ተጓዒዞም፣ መንገዲ ብጽንዓት፣ ጉዕዞ ብጽንዓት፣ ቃልሲ ብጽንዓት፣ ናብ ዓወት ከም ዝበጽሕ ቅንጣብ ጥርጣረ ኣይሕደሮን።

ፋልማይ ተመክሮ ቃልሲ ተጋድሎ ሓርነት ኤርትራ ብዙሕ ብድሆታትን ጉድለታትን ነበሯ። ግን ንውኡ ዝእርም ሓይሊ ክፍጠር ደሪኹ። 1970 ህዝባዊ ሓይልታት ተወሊዱ። እዞም ውሕዳት ግን ከዓ ንሓደን ሃገራዊ ዕላማን ዝተፈለዩ ተጋደልቲ ኣብ ቅድሚኦም ሓደ ሃገራዊ ዕላማ ኣቐሚጦም ውዳበ ምስጢር ዓወት ምዃኑ ኣሚኖም ኣብ ተሪር ባይታ ደው ኢሎም ንብልሒ መላፀ ሰጊሮም ሰልፊ ናጽነት ንህዝቢ ኤርትራ ዳግማይ ተወሊዶም።

ህዝባዊ ሓይልታት ፕሮግራሙ ሲኢሉ ይነቒሉ እስትራቴጂካዊ መርሓ ጐደና ጽሒፉ ዕላምኡን መትከሉን ኣነጺሩ ሕመረት ናይ ክሉ ቃልሲ ጽንዓት ምዃኑ ኣርጊጹ ኣፍሊጡ ካብ ነገራዊ ሓይሊ ረቂቕ ሓይሊ ኣሚኑ ዝዓበየ ሰውራዊ ዕጥቂ ጥይት ከም ዘይኮነ መትከል ምዃኑ ኣነጺሩ ንሓድነት ልዕሊ ዅሉ ጽዒቱ ውዳበታት ዘርጊሑ ካብ መድረኽ ናብ መድረኽ እውን ብዕላማ ተጓዒዙ ህዝብን መሬትን በብቕሩብ ሓረ ምግባር ዝብል ሓሳብ ተግቢሩ መንእሰያት ካብ ውሽጥን ወፃእን ብኣሸሓት ተጸንቢሮም እቲ መደብ ብልክዕን ብስጡምን ቀጺሉ ኤርትራ ደው ከብሎ ኣይከኣለን ካብ ርእሲ ሓያላን ሓገዝ ሓቲቱ ኪዳን ቀይሩ እውን ናብ ብሕብረት ሶቪየትን መሻርክቱን ደኒኖ ዘይተኣደነ ኣጽዋር ጓሪቱ ኣጽዋር ጥራይ ዘይኮነ ብደረጃ ዓለም ኣብ ቅድሚ ዝስርዑ ወተሃደራውያን ሓንፅፅትን መራሕትን ተዋሂቡ ብሕብረት ሶቪየትን መሻርክቱን ዝድገፍ ደርግ ብሚግ ከበድቲ መዳፍዕን ብኩባ ዝምራሕ ንሰፊሕ ጸረ መጥቃዕቲ ተወዲቡ ሚዛን ሓይሊ ተቐያይሩ ህዝባዊ ግንባር ካብ ኣፍ ደገ ኣስመራን ካብ ጫፍ ሕንጻጽ ዓወትን ተመሊሱ።

0: እስትራቴጂካዊ ምዝላእ ብርድኢት ብፍልጠትን ብመኸተን ንጸላኢ ብምድኻም እዩ ተሰላሲሉ ብዓብኡ ብጽንዓት ጽኑዕ መሪሕነት ጽኑዕ ተቓላሳይ ጽኑዕ ህዝቢ ብጽንዓት ኣሚኑ ሓንሳብ ናብቲ ገዲፍዎ ዝኸይድ ቦታ ከም ዝምለስን ንሓዋሩ ብዓወት ከም ዝቕጽልን ኣይተጠራጠረን። ኣብ ምዝላቕ ብጽንዓት ከቢድ ኩነታት ሓሊፉን ተሓሊፉን ተጋዳላይ ምስቲ ክብደት ናይቲ ወራራት ክመሃይ በለን ውዱብን ውዳበን ህዝባዊ ግንባር ኣይፈረሰን።
1: ኣርተላይ ንረኽቦ ዝነበርና ሓደ ሓደ ዓበይቲ ኣጥዋር ክሳዕ ናይ ታንክዳን ተን 22 ሒዝና ወይ ተማሪሁ ብህዝባዊ ሰራዊት ብኡ መሰረት ነቲ ዝካየድ ሓደ ሓደ ትምህርቲ ብዛዕባኡ ክንፈልጡ ንኽእል ብኸመይ ክንጥቀመሉ ኣብ ኩነታት ናይ ሰማር ታንክታት ከም ተተጠቐምና ከምኡ ኣብዚ ናይ ካርነሲም ናይ በዓል በለ ዘፈተና ንገብረሉ ዝነበርና ብኣድሚትን 22 ከም ተጠቐምና ጠቒሰ ነይረ። ድሕሪኡ ምዝላቕ መፅኡ ምስ ናይ ምዝላቕ ኩነታት ንሳሕል ተመዲስና ኣብ ሳሕል ምናልባት እቲ ዝነበረና ንብረት ይኹን ኣፅዋርን ታንክታትን ብኡ መሰረት ንሳሕል ድሕሪ ምምላስና ሓደሽ ኣወዛድባናትና ምስቲ ዘለና ኣፅዋር ናይ ፀላኢ ኣብ ናይ መካናይዝ ኩነታት ስለ ዝተቀየረ ብኡ መሰረት ንሕና ካብ ፀላኢ ዝረኸብናዮ ብኸመይ ዓይነት ከም ንጥቀመሉ ብምባል እቲ ናትና ንጥፈታት ትምህርትታትን ኣወዛድባ ብኡ ከም ዝኣተና ምናልባት ብሩህ እዩ። ብኡ መሰረት ኣብዚ ክሳዕ እዚ ናይ ጃልነት ናይ ናቕፋ ዝበፅሓሉ ኩነታት ፀላኢ ዝገብሮ ዝነበረ ወራራት ሳልሳይ ድዩ ራብዓይ ድዩ ሓምሻይ ወራር ድዩ ኣብኡ ብቲ ዝነበረና ኣፅዋር ንምክት ነርና ማለት እዩ። እቲ ካብ ሳሕል ሒዝናዮ ዝመፀና ካብ ሓረ ከተማታት ሒዝናዮ ዝመፀና ማእኸላይ ቦታ ብሬታት ይኹን እቲ ዓበይቲ ኣፅዋር ብዓቅሚ ናይቲ ዝነበረና ትሕዝቶ ናይ ቦምባ ይኹን ጥኢት ይኹን ምስቲ ዓይነት ናይቲ ካብ ፀላኢ ንመርኮ ዝነበርና ካብኡ ዝረኸብናዮ ንጥቀመሉ ስለ ዝነበርና ብኡ መሰረት ከይድ ነርና።

ኩናት ንድሕሪት ምምላስ ከም ስዕረት እዩ ዝግለጽ። ዓቕምኻን ዓቕሚ ጸላይኻን መዚንካን ዝውሰድ ስጉምቲ ግና ልቦና እዩ። ክልተ ስጉምቲ ንድሕሪት፣ ሓደ ስጉምቲ ንቕድሚት ምስጓም ዝብል ሓሳብ ከዓ ነቲ ተሪር መሊሱ ኣትረሮ፣ ነቲ ጽኑዕ መሊሱ ሕነኖ። ክብደት ናይቲ ጉዕዞ ቀሊል እኳ እንተ ዘይነበረ፣ ቅኑዕ መሪሕነትን ተባዕ ውሳኔን ምስ ጽንዓት ተጋደልቲ ግን ክውን ኮይኑ ብዅሉ ኣንፈት ብመሬትን ብሰማይን ንዘጋጠም ዝነበረ ደብዳብን ትኹሉ ውግኣትን እናገጠመን እናተዓወተን ሰቡን ኣጽዋሩን ዓቂቡ ናብ ኣኽራናት ሳሕል በጺሑ ጽኑዕ ደጀን ደኪኑ ኣብ ውሽጢ ጸላም ብርሃን ፈጢሩ ርእሱ ዝኽእለሉ ትካላት ሃኒጹ ብዓብኡ ኣእምሮ ተጋደልቲ ናብቲ ዝለዓለ ሰብኣዊ ቁመና ሰቐኢሉ ሓጺናዊ ዕርዲ ዘይክማህ መንፈስ ንሞት ዝቀዳደም ሰራዊት ሓቂ ወኒኑ።

0: ህዝባዊ ግንባር ካብ 1978 ክሳብ 1988 10 ዓመት 3650 መዓልታት ኣብ ከቢድ ቃልስን መኸተኒ ኣሕሊፍዎ። ነብሲ ወከፍ መዓልቲ ብደብዳብ ቦምባታት ትጅምርን ብደብዳብ ትዛዘምን ነይራ። ዘይዕርፍ ወራራት ካብ ቀዳማይ ክሳብ ሓሙሻይ ሓሊፉ።
1: ኣጋር ከበድ ብረት ካብ መስርዕ ጀሚሩ ክሳብ በጣልዮን ተመዲቡ ኣብ ዝተፈላለየ እስትራቴጂ ሒዙ ነይሩ። ምሳሌ በጣልዮን ሓደ ኣብ ሰሜናዊ ምብራቅ ሳህል ነይራ። በጣልዮን ክልተ ምስ ኣብ ዝተኣሳሰረት ካብዛ ሰሜናዊ ምብራቅ ሳህል ነይራ። በጣልዮን ሰለስተ ኣብ ግንባር ናቕፋ እየን ነይረን። ብኡ መሰረት ኣሃዱታት ኣብቲ ዘቐረበ ቦታ ጠላኢ ምንቅስቃስ ክገብረሉ ዝኽእል ረሻሽ ይኹን ቢቴን ይኹን 75 ይኹን ሃውናት ካብ 81 82 120 ምጥባራት ንጥቀመሉ ከም ዝነበርና

0: ነቲ ሕልፈት ዝሰግር ተጋዳላይ ኩሉ ገዛእ ርእሱ እናሃነፀ ሓሊፍዎ ትካላት እውን ብዝለዓለ ጫፍ ሰሪሐን ኣብ ትሕቲ መሬት ሆስፒታላት ተሃኒፀን ሓካይም ብብርሃን ሽምዓ መጥባሕቲ የካይዶ ትንፋስ የድሕኑ
1: እዞም ካብ ገጽ ንላዕሊ ዝተሃርሙ ብፍላይ ከዓ ናይ መንጋጋ ዝተሃርሙ ውግኣት ንደገ እንዳ ሰደድካ እዩ ዝሕከም ነይሩ ሕጂ ግን ከምቲ ዝገለጽክዎ ዝኾነ ይኹን መጥባሕቲ ዓፅሚ ካብ ጎሎ ውፂኻ ምትካእ ከንፈራ ፍንጫ ካብ ዝተፈላለየ ክፍለ ሰውነት ናይ ትሕሙም ወሲድካ ምስራሕ እዚ ፕላስቲክ ሰርጀሪ ዝበሃል ኮታስ ኣብዚኡ ዝግበር ዘሎ ዳርጋ ኣብዚ ውሽጢ 5 ዓመት ሓደ 2 ንደገ ሰዲድና ንኸውን ተዘይኮይኑ ነብስኻ ክኢልካ ኣብዚ ኩሉ ይግበር እቲ ናይ ስኒ ሕክምና ምስትህሉ ኩነታት ናይ ትኩናት ብካልኣዊ ደረጃ ኢና ንሪኦ ምክንያቱ ትህልው ናይ ትኩናት ይገዛእና ስለ ዝኾነ ዳርጋ ኣብቲ ናይ መውጋእቲ መጥባሕቲ ኣብኡ ኢና ነድህብ ይኹን እምበር ብካልኣዊ ደረጃ እኳ ይካየድ እንተተባህለ እዚ ናይ ምትካእ ስኒ ከምኡውን ናይ ምውፃእ ናይ ምምላእ እውን ኣብዚ ነካይድ ኢና ኣብዚ ኣሃዱ እዚ ኣብዚ ፊልድ ኦፍ ስፔሻሊቲ ዳርጋ 20 ዝኾነ ክኢላታት ኣማዕቢልና ኢና ገሊኦም ኣብ ዝሰርሑ ኣለዉ ገሊኦም ድሕሪ መስመር ጸላኢ ነፍሲ ወከፍ ክፍለ ሰራዊትና ናይ ስኒ ሓኪም ኣለዎም እዚኦም ክኢላታት እዚኣቶም ንኣሽቱ መጥባሕትታት የካይዱ እዚ ናይ ስኒ ሕክምናዊ ስራሓት ነብሶም ክኢሎም ኩሉ በይኖም ባዕሎም እዮም ዘካይዱ ኩሉ ስራሓት እኳ ብምሉእ ይካየድ እዩ እንተተባህለ ገለገለ ጸገማት ኣለና ብፍላይ ከዓኒ

0: ዋሕዲ ክኢላታት እኳ እንተደይ ተባሃለ ዋሕዲ መሳርሒ ቀመማት ናይ ስኒ ከምኡ ውን ዋሕዲ መጠባብሒታት እዚታት ስለ ዘሎ ገለገለ ንኣሽቲ ፀገማት ኣይጠፍእን ይኹን እምበር እዚ ፀገማት ኣሎ እዚ ተባሂሉ እቲ ስራሓት ብሸለልትነት ኣይሕለፍኒ በቲ ዘለካ መሳርሒ በቲ ዘለካ ዓቕምን ኩሉ ከተማልእ ስለ ዝግባእካ እቲ ስራሕ ክሳብ ሕጂ ብግቡእ ይሰላሰል ኣሎ ክብል ይኽእል።
1: ሕርሲ እውን ክሳብ ዝነውሐ 3 ሰሙን ግዜ ዝኸውን ሓንቲ ኣደ ኣብ ኣተኣላለያ ናይ ነብሳን ክንትን ምንቅስቃስ ናይ ሰብነታን ከምኡ ድማ ተኣላለያ ናይ ቆልዓኣን ብግቡእ ገይራ መሊኻ ትምህርታ ወሲዳ ካብዚ ቦታ እዚ ክሳብ ትፋኖ ኣብዚኢታት ዝግበረላ ክንክናት ኣሎ። እዚ እቲ ሓደ ምእላይ ናይ ጥኑሳትን ናይ ሓረሰትን ክኸብል ከሎ ብካልኣይ ንጥፈታት እነካይዶ ብሰንኪ እዚ ዘይንቡር ዝኾነ ኣገባባት ናይ ምሕራስ ዝመፅእ ሳዕቤናት ናይ ሕርሲ ንዕኡ ናይ ምእላያት እውን ኣለና። እዚ ብሓፈሹ ብእንግሊዝኛ ዝብሎ እዚ ናይ ጋይናኮሎጂ እዩ። ኣብ ሃገርና ኣብ ኣካል ናይ ሳልሳይ ዓለም ከም ምዃና መጠን ብዙሓት ደቂ ኣንስትዮ ኣብ እዋን ሕርሲ ዝጉድኣ ኣለዋ። እዘን ብእዋን ሕርሲ ዝጉድኣ እውን እቲ ኣገባባት ተኣላለያ ብልምዳውያን ሕረስቲ ብስነ ፍልጠት ዘይኮነ ኣገባብ ስለ ዝኾነ እተን ብዙሓት ደቂ ኣንስትዮ ኣብ ፃዕሪ ነዊሕ ግዜ ምስ ፀንሓ እቲ ቆልዓ ይመውት ንሳትን እውን እንተደኣ ከምት ክድሕና ኮይነን ናይ ሽንቲ ዘይምቁፀርን ናይ ቀልቀል ዘይምቁፀርን ማፅንን ደገ መውፃእን ኩሉ እቲ ኣካላዊ ናይ ስርዓተ ምፍራይ ብምሉኡ ተባላሽዩ ይመፃ። ኣብዚ ኣብ ዝመፃሉ ግዜ ከዓ እቲ ኣብዚ እንገብረለን ዝኾነ ማፅንን ደገ ወፂን ድሕር ኮይኑ ኣብ ናይ ምውላድ ዕድሚአን ክሳብ ዘለዋ ንውሽጢ እቲኻ ሰፊኻ ናይ ምውላድ ዕድለን ናይ ምሕላው እንተ ደኣ ናይ ምሻን ናይ ቅልቅል ምቁፃርን ፀገማት ኣልዮም ኮይኑ ንዕኡ ምዕራይ ገለ ናይ ዝተባላሸወ ኣካልን ድሕርልዩ ንሱውን ከም ኣብ ዝኾነ ኣካል ዝግበር ሰፊኻ ወይ ካብ ካልእ ቦታ ወሳሲኽካ ናይ ምዕራይ ተግባራት ኣብዚ ነካይደለን። እዚ ጥራይ ዘይኮነ ኣብዚ ናይ ጋይናኮሎጂ ጥረ ኣብ ማህፀንን ኣቁም ኣብ ማህደር እንቋቑሑ ከምኡውን ናብ ፎሎፒያን ቲፍስ ዝበሃሉ ኣካላት ንዝህሉ ነዚ ምእላይ ናይ ዝኾነ ኣገባባት ወይ ነቲ ዝወፀ ጥረ ምውፃእ ወይ ከዓ ነቲ ኣካል ቆሪፅካ ንደገ ምውፃእ ሓፈሻዊ ኩነታት ጥዕንኡን ዝዕረየሉ ኣገባባት ወይ ድማ ሕክምና ንፍፅም።

0: ፖለቲካውን ኣካዳሚውን ኣብያተ ትምህርቲ ይቕፅል። ኣብ ነብሲ ወከፍ ሰሙን ስለምንታይ ከም ዝቃለስ ፖለቲካዊ ትምህርቲ ይመሃር። ተጋደልቲ ከም ወተሃደራውያን መሃንድሳት ቃልሲ ተመልሚሎም። ካብ ቦምባታት ከምኡውን ዝተማረኻ ታንክታት ክፍልታት ጽገና ዘፍርያ ንኣሽቱ ፋብሪካታት ተሃነፃ። ህንፀት ኣካላዊ ብቕዓት ዘየቋርፅ መስርሒ ነይሩ። ነብሲ ወከፍ ተጋዳላይ ኣካሉን ኣእምሩኡን ይሃንፅ። 24 ሰዓት ኣብ ስራሕ ይሕልፎ። ጽንዓት ምጥንካር ጭዋዳ ኣይነበረን። እንታይ ደኣ ህንፀት ኣእምሮን መንፈስን ከምኡ ክንዲ ዝኾነ ካብ ቀዳማይ ክሳብ ሓሙሻይ ወራር ብዘደንቕ መኸታ ሓሊፍዎ። ብዓብኡ እቲ እውጅ ኩናት ወፍሪ ቀይሕ ክኸብ እውን ከም ኩሉ ወራራት ኣፍሺልዎ።
1: ሻድሻይ ኣብ ድሮ ሻድሻይ ወራር ፍልይ ዝበለ ካብ ዝተረኣየ ተርዮታት ናይ ከቢድ ብረት ደብዳባት ይኹን ብሄሊኮፕተራት ቅድሚቲ ግዜ ትርኢናን ዘይንፈልጥ ናይ ኣየር ብለይቲ ደብዳባት ነይሩ። ዝነበርናየ ድፋዕ ግሜ ከምኡ ናሳይታን ቁርን ስለ ዝነበረ ነዚ ብምጥቃም ግመ ጉልባብ ብምግባር ጸላኢ ኣብ ድፋዕና ክጸጋጋ ይጅምር። ብወገና ነዚ ተዳሊናሉ ስለ ጸናሕና ንዝኾነ ይኹን ደብዳባት እውን ሓፂናዊ ዝኾነ ድፋዓት ጌርና ስለ ጸናሕና ዋላ ሓንቲ ዕጅብ ክብለና ኣይከኣለን። ስለዚ እቲ ዝተፈላለየ ንፍሒታት ይኹን ፕሮፓጋንዳዊ ዘመተታት ኣብ ግምት ከየእተወ ተጋዳላይ ንቅድሚት ብምውንጫፍ ጸላኢ ኣብ ግምት ከየእተወ ኣብ ዝመፀ እዋን ዓጠምጠም የብሎ ማለት እዩ። ጸላኢ ኣብዚ ግዜ እዚ በዚ ጥራይ ከይተወሰነ ማለት ግንባራት ብምምጣጥ ተጋደልቲ የብሉን ኢሉ ዘተኩረሉ ቦታታት

0: ዝተፈላለየ ፈተናታት ይገብር ንሕና ግን ማለት ዘድለይ ምውን ጫፋት እናገበርና ነቲ ናይ ፀላኢ ዝተፈላለየ ተበግሶታት ዓጠምጥም ኣቢልና ፀላኢ ንድሕሪት ከም ዝምለስ ገርና ማለት
1: ዕድና ክጥሕሶ ኣብ ዘይከኣለሉ እዋን ብዝተፈላለየ

ሰዓቲ ግመን ፀልማትን ስለ ዝነበረ ብለይቲ ይኹን ዋላ በቲ ግመ ተተሸፊኑ ድፍዓትና ዋላ ንኻላት ረኺቡ ንምእታው ንምጥሓስ ፃዕርታት ከም ዘካየደ ኣብዚ ግን ንሕና ኸን ካብቲ ንሱ ዝገብሮ ውጥናት ወይ ካብቲ ንሱ ንዓና ንምድምሳስ ዘካይዶ ነበረ ፃዕርታት ተዓፃፃትነት ብምጥቃም

ኣብ መኸተኸ ይትሓፅረ እውን ኣብ ዝተፈላለየ ከባቢታት እንተላይ ኣብ ማእከል ከተማ ኣስመራ ሓይሊ ኣየር ኢትዮጵያ ከይተረፈ ኣደናቕን እውትን ስርሒት ፈጺሙ። ሰራዊት ህዝባዊ ግንባር ኣብ 10 ዓመት ጽንዓት ኣብ ዘመናዊ ታሪክ ኣፍሪቃ እቲ ዝያዳ ተጸዋርነት ዘለዎ ተዋግኣ ሓይሊ ምዃኑ ብግብሪ ኣመስኪሩ።

0: ኣብ 1987 ህዝባዊ ግንባር ናብ ካልእ እስትራተጂ ሰጊሩ ካብ ምክልኻል ናብ መጥቃዕቲ።
1: ኣብዚ ቐብሪ ናቱ ከዓ ኩላትና ኣብቲ ናቱ ሓመድ ድበ ንምክፋል እቲ ተኣኪብና ዘለና ማለት እዩ።
2: ሓመድ ድበና ደውነ ኸርክብ ይከኣሎ ሓመድ ድበና ደውነ ኸርክብ ይከኣሎ።
0: በዚ ኸዓ እቲ ኣብ ከተማ ኣፍ ዓበት 10 ዓመት ዝዓስከረ ካልኣይ ኣቤታዊ ሰራዊት ኣብ ውሽጢ 72 ሰዓታት ሓንሳብን ንሓዋሩን ተደምሲሱ። መራሕቲ ኩናትን ከበድቲ ኣፅዋርን ተማሪኹ። ኣብ መጋቢ 1988 ከተማ ኣፍ ዓበት ተሓረረት። ሓይሊ ህዝባዊ ግንባር ናብ ዝበረኸ ጫፍ ምብፅሑ ተረጋገጸ። ብድሕርዚ ነቲ ማዕበላዊ መጥቃዕቲ ደው ከብሎ ዝኽእል ሓይሊ ኣይተረኽበን። ፈንቅል መጺኡ ኩናት መሬትን ባሕርን። ኣብ ለካቲ 1990 ተጋደልቲ ንመእተዊ ቀይሕ ባሕሪ ሰጊሮም ንወደባዊት ከተማ ባጽዕ ተቖጻጺርዎ።

እቲ ጉዕዞ ከቢድ፣ እቲ መንገዲ በዳይ፣ ግን መንገዲ ጽንዓት ነበረ። ናብ ደቡብ ዝሰገረ ሓይሊ ግንባር ደቀ ኣምሓረ ኣቑሙ

ግንቦት 1991 ዓወት ህዝቢ ኤርትራ ዘረጋገፀት ወርሒ ጥራየ ነበረትን ወታደራዊ ሓይሊ ወይ ደርግ ካብ ሙሉእ ኢትዮጵያውን ካብ ስሩ ዝተማሕወሉ ወርሒ እዩ። ህዝባዊ ግንባር ነቲ ብደም ዝተጎናፀፎ ዓወት ብሕጋዊ መንገዲ ኣህግራዊ ኣፍልጦ ክህቦ ምእንቲ ብቐጥታ ናብ መደብ መሰርእሰ ውሳኒ እዩ ሰጊሩ። ንክልተ ዓመት ሙሉእ ዘካየዶ ሓያል ስራሕ ካብ 23 ክሳብ 25 መያዝያ 1993 መስርሕ ረፈረንዱም ኣካይዱ ኩሉ ኤርትራዊ ኣድሚፁ ብ99.83 ሚእታዊት እወን ናፅነት ኣድሚፁ። ኤርትራ ብ24 ግንቦት 1993 ኤርትራ ብወግዒ ናብ ማሕበረሰብ ዓለም ተፀንቢራ ባንዴራ ኤርትራ ኣብ ልዕሊ ሰማያት ኤርትራ ኣንበልበለት።

ፅንዓት እንታይ እዩ? ናይ ዓወት ምጉርምራም ኣይኮነ። እቲ ቦምባ ድሕሪ ምቁራፁ ዝቕፅል ሕሽኽታ እዩ። ኣብ ትሕቲ ተኽሲ መዳፍዕ ንውላዳ ምንባብ እትምህር ኣዳ እያ። ንሓዘን ናብ እስትራተጂ፣ ንፍርሒ ናብ ስነ ስርዓት፣ ስቓይ ድማ ናብ ምትሕግጋዝ ቀይሮ። እዚ እዩ እቲ ምስጢራዊ ዓወት። ስዕረት ጸላኢ ዘይኮነስ ህላወ ነፍሲ እዩ። መግዛእታዊ ሓይሊ ዑናታት ገዲፉ ህዝቢ ኤርትራ ካብቶም ዑናታት ብሕነ ምፍዳይ ዘይኮነስ ብጽንዓት ህዝቢ ሃኒጹ።

ኣብ ነፍሲ ወከፍ ሓደ መስከረም ንፋስ እምበኣዳል ክሳብ ሕጂ ነታ ናይ መጀመርታ ተኽሲ ይስከማ። እቶም ተስፋ ዘይቈርፁ፣ እቶም ዝኸደ ከውሒ፣ እቲ ፈጺሙ ዘይስበር ከም ዘይኮነ ዝዝክሩ፣ እቲ ድሕሪ ምብታኹ ክሳብ ሕጂ ንሓድሕዱ ዝሕዝ እዩ። ንሱ ድማ ጽንዓት እዩ። ንስኣ ኤርትራ

ጠባናይ ብሉት ብፀት ኣለውኒ ደሃዮም ሃበኒ ኣይትደሰዓኒ

ሃገረይ ኤረይ ምድረ ባሕሪ ውሉድን ወላድን ዝሃበኪ ዕምሪ ንስኺ ህወተይ ንስኺ ጥዕናይ ዓንዲ ማእኸል ገዛይ መማሞቒት ቤተይ ጸጋይ ምድረ ባሕሪ ሓላለይ ሃገረይ ሰሪረ በኣኺ ኮንክኒ ዝረደመይ ሃገረይ ዓይንና ዘይክደን ሓለዋ ሪምና ኣብ ጀብ ወሰናስን ደቅኺ ኣለና ንምምጻእ ናጽነት ክንደይ ተኸፊሉ ሃገር ንምዕቃብ ክንደይ ተኸፊሉ ክንደይ ደንፈሲሱ ክንደይ ከሰንኪሉ ሓሸካ ጎረቤት ጎንና ቦቒሉ ዘይባሕሮም ጠመቲ ሕማቕ ተመነይቲ ፈኸራ ዝስንቆም ብባዶ ሓንፀፅቲ ኣሎ ጎሚዳ ኣሎ በዓል ቅልፅም ኣሎ ውላሳዋ ዝሰብር ዝቕርስም ብባሕረይ ብምድረይ ዝመጽእ ዓማጺ ኣሎ በሊሕላማ ብባዶ ዝላጢ ዘይትድፈሪ ዘይትስንከፊ ሃገረይ ቆፎና ሰፈር ንህቢ ኮንኪ ዙርያኺ ኸቢብና ትንክፍ ንዘበለኪ ዘይምሕር ሕንዝና በኣኺ ጸኒዕና ንህሉ ዋሕዝና ስለዚ ሃገረይ ቅሰኒ በኣና ኢንጂነር ኣነ ቀያሲ መንገዲ ምሁር ናይ ሕጌ ንሓቂ ፈራዲ ዶክተር ክኸውነይ ሓለዋ ጥዕና መምህር የ ኣነ ናይ ፍልጠት ብራና እንተ መጨሙኒ በዛ ሓላል ሪመይ ኣለኹንዶ ኣብ ጫፎ ሰናስን ዶበይ ሓለዋ ንምድረይ ሓለዋ ንባሕረይ ጽንዓትና ዋሕዝና ደምና ይኸሃገረይ ሓለዋ ንምድረይ ሓለዋ ንባሕረይ ጽንዓትና ዋሕዝና ደምና ይኸሃገረይ ዓወት ንዓፋሽ

ነባሪ ሓወልቲ ታሪክ ኤርትራ ሃንደስቲ መራሕቱ መንእስያት ስውራ ናይቲ ግዜ ባፅሕ ሎሚ ኣቦታት ኣዴታትና ኣገናዕ ንበሎም ሃገር እዩ ንሕና መርሕነተይ ርእስቲ ተኣምራታዊ ቃልሱ ፖሊሲ ገብተኣኑ ዘመት ሓሳብ ምዕራብ ጥሒሱ ንቐፅራዊ ሓሳብ ዝቐየረ ቅያይ ይሰርሑ መርሕነተይ ማዕበል ተነፅሎ ህበብላ ጠለመ ዝህድእ ዝተጠናነገ ውድድ ዲፕሎማሳዊ ዝርገት ዝብድህ ወለዱ ብተጨባጢ ታሪኽ እዩ ዝወቅር ብእገዳን ኮነነይን ዝተሳሓለ መርሕነት ኤርትራ መድረኽ ብመድረኽ ተጋሪ መከራ ልዑል ደረጃ ውዳቤ ፈንጣሲ ማሕላኻ ንድኻም ናብ ሓይሊ ንዋሕዲ ናብ ብዝሒ ሰብ ናብ ሓፂን ዝቐየረ ሎጊ እሳተ ጎሞራ እዚዩ እዚዩ እዚዩ ሰረተ እምነት ሃገረይ ናይ ብሩህ መጻኢ መርሕነት ዘሃነፆ ኣልማዛዊ ምስሊ መርሕነተይ ዓመት ከላቱ ዝኸውን ብቕዲ ዝጓዓዝ መምርሒታቱ ዝሃንፅ ሃገራዊ ቀዳምነቱ ዘቅይር ሃገራዊ ዕቤት ማሕበራዊ ዝሕጋዝ ምረሽኡ ኣብ ቤት ወላዲቱ ዝጠሚየለን እዩ እምነቱ መሪሕ መርሕነተይ ድሕረ መግዛእታዊ ቕሉላው ዘይንፁር ዓማፂ ስነ ሓሳብ ዘይቅበል ብተቀያየር ኩነት ዘይግፋዕ ርጉፅነት ዝምድናታት ኣሕዛብ መትከሉ ዕድላትና ግድላትና ጉድሆታትና ብውንዕ ዝወቅር ኮኺቶ ፖለቲካዊ ሕቶ ብድቓዕ ዝምልስ ህዝበይ ታሪኻዊ በደል ዘመን ኣርባዕታት ጌጋታቱን ዕወታቱን ከይድገም ዓለም ሎም ትፍለጥ ህዝባዊ ግንባር ኣብ ህዝባዊ ሕርያታትዩ ዝቐውም ስለዚ ኤርትራዊ ንሁስ ወለዶ ፆራርዑታ ይኽበድካ ማእገርካ ይገተር ፅናዕ ምድረ ባሕርኻ ሕረሶ ቀረቑሮ ይትስበር ሕጂ እውን መርሕነተይ ከደ ድምፁና ቃልሐ ፅንዓት ንምስጓም ስጉሚ ንምዕቃብ ፅንዓት ንምብራኽ ምንቁልቋል ብብስረት ንምእራም ፅና

0: ጠንኳላይ ክፍጠር ዓቢዱ ክዓቢ ሓንጊዱ ህላዊ ኣሚኑ ከስተንፍስ ገኒኑ ኣለኹ እናበለ መፃዩ ቀይሩ መቐን ትማሊ ፅባሑ ቀቲሉ ኪኖ ኣማዕድኡ ዘይጥምታ ዕንቱ ጭራ ኩሉ ህወት ዝድበን ሰረቱ ስውር ኣምሮዩ ኩሉ ዝተደፍኖ ውርሻ ዕሽነት እዝዩ ዝኽፈሎ ከይተበራበረ ሕልሙ ቅሂሙ መትከል ኣልቦ ቦዩ ደኺሙ ፅራይ ህልቂት ኣብ ቆረሩ ኣትዩ ኣብ ዘይፈልጦ ዒላ ማይ ጥፋ ሰትዩ ንዘለዎ ወስኮ ንዘይብሉ ሓንኩኮ ዝኣመነ ሳጥናኤል ሕቑ ፍሓቆ እንተ ፀዓንዎ ኣድጊ እንተለጎምዎ ውንፈረስ ወይኑ ኣልደመልዲ ሰረቱ ክሕመስ ፅምብላ ልዕሲ ማዕኮራ ዘይከነነት ምድሪ ቤት ከኒና ካብ ዝብልዎ ኮይኑ ኣትዎ ሕምና ካብ ሰብኣይ ደጋም ነገር ሰበይቲ ዝፋን ማገር ሕሉፉ ኣሚኑ ካብ ጌግኡ ዘይምሃር ካብ ፀጊበን ክዕንድራ ክዕንድራ ርአን ንዕንድራ ኮይኑ ነገሩ ካብ ዓለም ተሰዊሩ ሓንኳላይ ዓወት ንዓፋሽ
1: ኣስዕብ ኣቢልና ግጥሚ ስለ ናፅነት ብተማሃሪት ህያብ ሰመርኣብ ካብ ማእከላይ ደረጃ ናፅነት ቀፂልና ደርፊ ራሻይዳ ኤሪትሪያ ብላዲን ብተማሃራይ ላሜክ ሰመርኣብ ካብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ክመፁናዮም ሰናይ ምዝንጋዕ
2: ንስለ ናፅነት እቲ ደም ተኸዒው ሒዙ ፈሲሱ እቲ ዓፅሚ ተሓማሽሹ ተኸስኪሱ እቲ ስጋ ተመታቲሩ ተበናጢሱ ኣብቲ መሬት ተሓዋዊሱ ንስለ ናፅነት ዕፅፊ ዕፅፍታት ዋጋ ተኸፊሉ ኣእምሮ ምዉሕ ብገደል ተዘሊሉ ጥምን ጥሜትን ከም ንውር ተቖፂሩ ስቓይን መከራን ሃልኪ ተደማሚሩ እምባር ተሓሪሙ እምባር ከጣጥሕ መስዋትን መሪፁ ዕድመ ከናውሕ ኪናት ከፊቱ ሰላም ከስፋፍሕ ብዘይደወዶ ጸላም ስለ ዘይትወግሕ ውላድ መኻም በቕሊ ተሓሪማ ውላድ ዘኽቲሙ ከይብል ባባ ማማ ዕምርቲ ስድራ ኣብ ፅምዋት ተኸዲማ ምስለ ናፅነት እፎይታ ኣብርሃን ፀማ ዓወት ንሓፋሽ ምስ ፅንዓትና ዋሕስና

ናብዚያ ፅማቅ ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ኣብ ዘለኹሞ ዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሕዝናርኩም ቀሪብና ዘሎና ክሳብ ፍፃም መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና እንሆ ብደርፊ ኢና ክንፍልሞ ብሓባር ናብ እስትድዮ መይደይ ሓደ ጉንበት መዓልቲ ሰራሕተኛታት ኣብ መላእ ዓለም ብዝተፈላለዩ ምዕርግ ዝበለ ኣገባባት እዩ ዝፅምበል ኣብ ሃገርና እውን ንሓደ ጉንበት መዓልቲ ሰራሕተኛታት ዝገልፅ ዝተፈላለዩ ግጥምታት ደርፍታት ከምኡውን ሓፂር ዛንታታትን ቀሪቡ ነይሩ ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

0: ጥበብ ኣብ ኩሉ ቦታ እዩ ዝግለጽ። ኣብ ስራሕ፣ ኣብ ምዝንጋዕ፣ ኣብ ሓዘን፣ ኣብ ሓጎስ፣ ኮታስ ወዲ ሰብ ኣብ ዝርከቦ ጥበብ ክርከብ ከሎ እዩ ዝያዳ ንሂወት ዝተመቕሮ። ከምቲ እኳ ንለባም ኣምተሉ ዝበሃል ብጥበብ ኣቢልካ ክትእምት ከለኻ ንሰብ ክመራመርን ክዘናግዕን ትኽእሎ ሞ ነዚ ናብራ ትርጉም ይውስኸሎ። ስለዝኾነ ሃኮስኦ እውን ብምኽንያት መዓልቲ ሰራሕተኛታት ውድድር ስነ ጥበብ ኣካይዱ ነይሩ።
1: መጀመርያ ቆልዑ ኮይንካ መደብ ትምህርቲ ክትጅምር ከለኻ ከምዚ መዋዕል ህፃናት ማለት እዩ ሓንቲ ጥራስ ኣብ ክልተ እያ ትወሃበካ። ሕጂ ክላስ ኣትዮም ተምሃሮ ከም ሓንቲ ጥራስ ዝሓዙ ሓዲኦም ኣትዮማ ካብ ክልቲኦም ሓዲኦም ስ ኣትዮማ መምህር ኣትዩ ጥራስ ክመውፁ ገለልዎም እቶም ክልተ ሕጂ ጥራስ ዘይብሎም እዩ ታ ጥራስ ኩምከይ ኣበይርካ ጠፊዩ ኣበይ ኣትዩኩሞ ጥራስካ ዓብ ነገር እዩ ክንደይ ወጠጥዩ ዝርከብ ሓንቲ ክልተ ከማ ትሽግር ዶምፆ እዩ ኣምፅኦ ስ ኪዶ ኮይዶ ምፅ ገለ ኢልዎ ዋካበይ ከን ምፅኦ ኪዶ ዋነ ከምታ ሸይጣን ኣምፅዎ ኢልዎ ከይዶም ተመራሪሖም ወፂኦም ውፅእ ዝበሉስ ኣታ ከይ እንታ ሸይጣን ኢልዎ ዋንደይ ዋንታ ከንከዳ ወፂኻ ዋንደይ ስኻ ትፈልጦ ኢካ ኢለ እንዳ ደይፈልጦ ሙንታይ ዳ በቃ ሲ እናየድና ንመለስ ኢሎም ከይዶም ተመሊሶም ረኺብኩሞ ገለ ኢልዎም ኣይረኸብና እንትንዳ ሸይጣን እንዲና ስኢልናዮ ሲ ክትሕብረና መፂና ኢሎም ኣደንጊፆም ወን ይተማዕት ወዲ እተው ስከ እተው እተው እንኩሞ ኢሉ ተረፍ ነይሩ ሂብዎ ሰው ኢሎም ደስታ እዋ እንዳ ሸይጣን ኣብዙ ማለት እዩ ኣፅን መለብሎም
0: እዚ ንዓመታት ከይዱ ዘሎ ስነ ፅሑፍ ንምትብባዕ ዝዓለመ መደብ ፀሓፍቲ ዝዓብሉን ኣስተማቐርቲ ጥበብ ድሌቶም ዝረኽብሉን እዮም። ኣብዛ ናይ ሎም ዓመት ናይ ስነ ጥበብ ምሸት እውን ሓይሉ ድለይቲ ጥበብ ኣብ ዝረኽብሉ ሰራሕተኛታት ጥበቦም ከውሕዙ ምስዮም።
2: እዚ በተን ፌደሬሽናት ሰራሕተኛታት ብሃኮሰ ተማእኪሉ ዝኸይድ እንዲ ብምክንያት ሓደ ጉንበት ከዓ ነዚ ክነዳሉ በቂዕና ማለት እዩ። ዕላማ ናይዚ እንታይ እዩ? ሰራሕተኛታት መንእሰያት ቦታ ስርሖም ኣብ ትካላቶም ኣብ ሚኒስትሪኦም ኣብቲ ዘለዎ ፋብሪካታት ክኸውን ይኽእል ስራሕን ምስ ስነ ጥበብ ዝኸይድ እዩ። ግጥሚ ይኹን ካል ሓፂር ዛንታ ክኸውን ይኽእል ዝተፈላለዩ ናይ ሙዚቃ ሕጂ ሰራሕተኛስ ናይ ስነ ጥበብ ሽሙስ ኣለዎ ዝምባል ኣለዎ። ሕጂ ነዚ ከካብ ትካላቱ ፈትሽካ ብምክንያት ሓደ ጉንበት ካ ምስቲ ዕላማ ናይቶም ሓደ ጉንበት ከዓ ዝኸይድ ናብ ህዝቢ ንምቕራብ እዩ። እቲ ምቅረባትና ናይ ሓፂር ግዜ ነይሩ ግን ብሓቂ ኣብቲ ሰራሕተኛ ሓደ ትሕዝቶ ከም ዘሎ ዓቕሚ ከም ዘሎ ኣብቶም መንእሰያሲ ናይ ምውሳእ ኹን ኣብ ሓፂር ዛንታ ኹን ኣብ ፈጠራዊ ስራሕ ዓቕሚ ከም ዘሎ ግን ኣርእና መቸም ምስቲ ሕፅረት ግዜ ክትሪኦ ከለኻስ ብወገና ዕጉባት ኢና።

ጥበበ ንስጡም ነግሕታቱ ህዝም ሓዊሱ ኣብ እዝንኻ ክዓልብ ከሎ ዝፈጥሮ ስምዒት ካልእ ነገር እዩ። ብፍላይ ነቲ ግጥሚ ዝበቅዕ ዜማ እንተደኣ ተሰሪሑ ንውሻጢ ህይወት ሰላሒልካ ክትበፅሖ እዩ ዘኽእል። ንኣእምሮኻ ድማ ከከም ትሕዝትኡ ትዝታ ኣስተንትኖን ሓጎስን ይልግሰሎም። ስለ ዝኾነ ደርፊ መኽፈት ዝውድድር እዩ ዝነበረ።

0: መደብ እዩ ዝዓመት ዓመት ሃኮሰአ ኣብ ልዕሊ ተኻልእ መደባቶም ነቲ ስነ ጥበባዊ ዕዮታት ከዓ ከም ዝረእኻዮ ድራማ የእትዮም ሎም ዓመት ከዓ ናይ ሓፂር ዛንታን ናይ ግጥምን ውድድር ይገብሩ ናይ ከምኡ ናይ ሞባይል ዝተሰኣለ ፎቶግራፍ ማለት እዩ። እዚ ሕጂ ነቶም ሞያውያን በሎ ዋላ ነቲ ስራሕ እውን ስራሕ ብዓይኒ ስእሊ ስራሕ ብዓይኒ ስነ ፅሑፍ ከዓ ብግጥሚ ብሓፂር ዛንታ ማለት እዩ ከምዝንፀባረቕ ድሓር ከ ኣብዚ ፐርፎርማ ከም ዝግበር ስለ ዝገብሩ ኣነ ፅቡቅ እየ ዝብሎ ናይ ሎም ዓመት ከ እንታይ ብሉ ጫርየሉ እቲ ናይ ስነ ጥበብ ምሸት ገይሮምሉ ንበይ ነቲ ስነ ጥበብ ከምዘንሪኦ ዘምሰና ነቶም መንእሰያት ነቶም ፀሓፍቲ ሜድያ ከ ምስተዘርግሕ ከ ከምኡ ብተመሳሳሊ ሰራሕተኛ ኮንካ ሆቢ ዝበሃል ነገር ኣሎ ብዙሕ ግዜ ኣብ ሰራሕተኛታት ማለት እዩ ተወሳኺ ቀባኣይ ሰኣላይ ገጣማይ ደራሲ ገለ ዝተፈላለየ ነገር ክህልወካ ስለ ዝኽእል ከምኡ ዝኣመሰለ ሞያታት ተኻትብሎም እቶም ፈስኪ ክኸውን ይኽእል እዩ እቶም ዝፅሑፉ ኩሎም ካብ ኩባንያታት ካብ ትካላት ካብ ዝተፈላለየ ገለ ዝፅሑፉ እዮም ተወሳኺ ማለት እዩ። ስለዚ ኣነ ሃኮሰ ፅቡቅ ኮርና እዮም ሒዞማ ዘለዉ እዚኣ ዝያዳ ከዓ ንሕና ብፍላይ ከምቶም ኮሚቴ ናይ ውድድር ስነ ፅሑፍ እቶም ፀሓፍቲ ዋላ ሆቢ ይኹን ዋላ ተወሳኺ ስርሖም ይኹን ሞር ነቲ ናይ ስነ ፅሑፍ ሕግታት ቅጥዕታት ኣማሊኦም እተዝፅሑፍዎ ዝብል ሓሳብ ስለ ዘለና ሓፀርቲ ሓፀርቲ ስልጠናታት የድልዮም እዩ ዝብል ለብዋ ኣመዓላሊፍና ኣለና ከም ዝረኣኸዮ
1: ግጥሚ ፍሉይ ኩርናዓት ናይ ህይወት ሒዙ ነቲ ኩርናዕ ዝያዳ ከምተስተብህለሉ ከምተዘናግዓሉን እትመሃረሉን ዝገብር ሓፂር ግን ከዓ ንገላፂ ነግሕታት ዝሓዘለ ክፋል ስነ ፅሑፍ እዩ። መፅሓፍ ምሉእ ዘይገልፆ ጉዳይ ናይ ህይወት ኣብ ውሕዳት ደቃይቕ ብጥበብ ክቐረበልካ ከሎ ቀሊል ፀጋ ኣይኮነን። ገለፅቲ ግጥምታት ኣካል ዝምሸት ብምንባሮም ድማ ፅቡቅ ምሸት ገይርዋምስ እዮም።
2: ሎም ፅባሕ ዘይተኸፍለልቃ ተታሊለን ኣሽካዕሊለን ብድቁሰይ ምድኽ ዘበልክዎ ይፅናሓለይ ምባል ዝዋህለሎ እኩብ ዕዳመት እዩ ንዘይክእሎ እዝጊሄር ክገብር ከም ገለኢሉ ብተኣምር እዚ ዕዳ እንተዝኾነለይ እኽሊ እንተዝኾነለይ ሰሊ ለማሚነ ካብ ድባ ካብ ዓውዲ ንማሕንቆይ መሃብ ኩሉ ፍርዲ ግና ከምኡ ኣይኮነን ካብኡ ዝገደደ ኣይትተዓደዩኒ ዘይምለስ ዕዳ ግዜ እየ ተዓዲ ግዜ
0: ፅሕፈትካ ርእሱ ዝኸኣለ ፍወሳ ርእሱ ዝኸኣለ ተኻትብሎ ናይ ስምዒትካ ናይ ምግላፅ ኣገባብ ስለ ዝኾነ ክተባባዕ ዘለዎ ነገር እዩ። ኣነ በዘጋጣምን ሃኮሰ እዚ ዓመት ዓመት ከምኡ ንብል ኢና የመስግኖም እየ ክቐፅልሉ ከዓ ኣብ ልዕሊ ዩ ከዓ እቶም መንሰያት ከዓ ነዚ ከም ሓደ ስምዒትካ መንፀባረቒ ተወሳኺ ተውህቦካ መጉልሒ መድረኽ ተጠቂሞም ክሳተፉ ዝያዳ ተሳተፉ ክህሉ ደስ ይብለኒ። በዚ ጋጣሚ ክገልፆ ዝደለካ ደቂ ኣንስትዮ ፀሓፍቲ ኣለዋ መንእሰያት ምፉዓት ናይ ብሓቂ ማለት እዩ ዓመት ዓመት ክዕወታ ንሪኤና ኣለና ሰን እውን ክስስና ንደልን እዚታት እዩ እዩ ናተይ ትዕዝብቲ ማለት እዩ።
2: ኣብ ዝተፈላለዩ ቦታታት ዝናኸደ ዘጓነፍዎ ውልቀ ሰባት ኣዛእናይ ሕቶታት ይሓትት ነበረ። እታ ኣብ ዕዳጋ ቦታ ስራሕን ጎደናታትን እናዞረ ዝሓታ ዝነበረ ተመሳሳሊ ትሕቶ ፅባሕ ክትመውት ኢኻ ወይ ክትመውት ኢኺ እንተትበሃልሲ እንታይ ምገበርካ ወይ እንታይ ምገበርኪ ትብል ነበረት።
1: ፅባሕ ክትመውት ኢኻ እንተትበሃል እንታይ ምገበርካ ዓብ ሕቶ እዩ ኩሉ ሰብ ንናቱ መልሲ መሃበ ገለ ክሕጎስ ገለ ክናሳሕ ኮታስ ሽበድበድ ምኾነ መስለኒ። እዚ ሕቶ ብፀሓፊ ተሰኒት የማነ ናብ ተዓዘብቲ ዝቐረበ እዮም ስነ ጥበብ ንውሽጢ ዝፍትሽ ምዃኑ ዘረድእ ፅቡቅ ትዕዝብቲ ድማ ነይሮም።
2: እቶም ካብ ዝተፈላለየ ክልዕ ድመ ዝነበሩ ተሓተቲ ከከመይንቶኦም ነቲ ሕቶ ክምልስዎ ተራእዩ ገለ ኣቦታት ኤብ ሎማዓቲ ምስ ደቀይን ደቂ ደቀይን ክሕጎስን ክስሕቅን መሕለፍዋ ክብሉ መለሹ ገለ ኣዴታት ኣይ ኣብ ስደት ንዘለዉ ደቀይ ብስልክ ድዩ ብኢንተርኔት ረኺበ ኣዕለ ወላቢሎም ተፋቅንኽዎም ግዲ ኣዝዩ ፈታሽ ሕቶ ምንባሩ ኣዝዩ ደስ ዘብል ዝተፈላለየ መልሲ ዝውሕዝ ነይሩ። ኣብ መንጎቶም መለስቲ ግን ሓንቲ ኣብ ሕስራታት ትርከብ መንእሰይ ዝሃበቶ ምላሽ ፉን ያማለቦይ ሰሊሙኒ ንሳ ኣነስ ስቅ ኢሎም ሰራሕኩ ክትብል ፍልይቲ መልሲ መሊሳ
1: ኣ ኣንሱልነት ዝሓወሰ ሃካይ ሰራሕተኛ ውዒል ሓዲሩ ሕብረተሰብ ይፈልጦ ምዃኑ እተረድእ ድራማ እውን ኣካል ዝመደብ እያ ነይራ። ንህዝብኻ ብተወፋይነት ምግልጋል ንውሽጢኻ ዕሪፉ ሓጎስ ብዙሓት ክሰፍን ዝኽእል ምዃኑ ዘዘንተወት እውን ነይራ።
3: ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣታ ኣ

0: ደደንጎየ ሰብ ነይሩ
1: ቤት ከም ዝውስኽ ግን ርጉፅ እዮም። ስለዝኾነ እዚ መደብ ዓመት መፀና ተኻይደ ኣብ ፅለዋ ይፈጥር ከም ዘሎ ኣብዚ ውድድር ፀወቱ ፀሓፍቲ ዝምስክርዎ ሓቂ እዮም።
2: ፅቡቅ ምትብባዕ እዩ ዘለዎ። ምክንያቱ ስቂልካ ክትፅሕፍን ዝኾነ ነገር ግበር ተባሂልካ ወይ በጋጣሚታት ገለ ክትፅሕፍን ከምቲ ብወኒ ትፅሕፎ ነገር ሲ ኣይኮን ማለት ሲ ናይ ብሓቂ እቲ ተምሳጥካ እንዲካ ትፅሕፍ ኣብ ዝኾነ ግን ብዝያደ ከዓ ኣብ ከምዚታት ጉዳያት ናይ ውድድር ናይ ገለ ክስታይ ክኸውን ከሎ ከዓ ደስ ኢልካ ነቲ ነገር ዝገልፅ ዶ ምሻሎ ከምኡ ዓይነት ክትፅሕፍ ሲ ደስ ዝብለካ እዩ። ንዓኻ ከዓ ነቲ ናይ ፅሑፍ ነገርካ ሲ የዕብልካ እዩ የ ዝብል ኣነ
3: ብዙሕ ነገር እዩ ዝውስኸካ እንጂ ኣብ ካልእ ግዜ ደስ ዝበለካ እንዲኻ ትፅሕፍ ማስ ከምኡ እዩ ሕጂ እንድሕር ንኣብነት ኣብዚ ናይ በዚ ምክንያት በዓል ተገይሩ ማለት እዩ ኣብ ዕዮን ዓያይነትን ኣተኪርካ ኢኻ ትፅሕፍ ሕጂ ተቀይድካ ኣለኻ ማለት እዩ ሕጂ ኣብታ ተቀይድካያ ደለካ በየነይቲ ኩርናዕ ጠሚትካ ትብል ማለት እዩ ሕጂ ፅቡቅ እዩ።
1: ኣብ ግዜና ሞባይል ብዙሕ ስራሕ ተጠቃለል መሳርሒ ኮይና ከም ዘላ ኩሉ ሰብ ዝርድኦ ሓቂ ኮይኑ ብፍላይ ኣብ ስእሊ ዘለዎ ኣበርክቶ ልዕሊ ምዃኑ ግን ኣብዚ ውድድር ብፍሉይ ጎሊሓ ትርአ። እዛ ኮሚቴ ናይ ዝመደብ ውድድር ናይ ስእሊ ሞባይል ምቕራባ ብሞባይል ብዙሕ ናይ ሜድያ ስራሕ ክስራሕ ከም ዝኽእል ንተዓዘብቲ ንምስኽኻር እዩ። ኣብ ምዕራባዊ ዓለም ሰነዳዊ ፊልምታት ከይትረፈ ብሞባይል ይስርሑ ከም ዘለዉ ክትሰምዐ ከለኻ መሃዝነት እንተደኣ ተሓዊስዎ ንዓበይቲ ካሜራ ክትጥቅእ ከም ትኽእል ትርዳእ።
4: እዚኣ ሓንቲ ንሕና ብዙሕ ዘይንጥቀመላ ዘለና እዮ ሞባይል ሲ ምሳና ኣላ ኩሉ ግዜ። ስለዚ ቅፅበታዊ ነገራት ከየጋጥሙን ኣብ ሂወት ማለት እዩ ሕጂ ኣልዒልካ ንነገራት ብቕፅበት ክትስእሎም ምክኣል ምስቲ ካልእ ካሜራ ዶ ካልእ ማልእ ዓብ ነገራት ቅድሚ ሕጂ ዝነበረ ፀገማት ተቃልል ነገር እያ። ስለዚ ኣነ ፅቡቅቲ ተኣሽሙ እያ እሳውን ብተመሳሳሊ ከምቲ ናይ ስነ ፅሑፍ ሳልሳይ ራብዓ ዓመቶም እዮም ዘወዳድሩላ ዘለዉ መንስያት ከዓ እዚ እቲ ሓደሓደ ግዜ ሲ ነቲ ቴክኖሎጂ ብዝግባእ ስለ ዘይንጥቀመሉ እዚኣ ሓንቲ ዕድል ትህብ እያ ማለት እዩ ሓደ ንስኻ ትዕዝብትታትካ ተመክሮታትካ ትሪኦም ነገራት ኣብ ከባቢኻ ብቕፅበት ንክትሕዞም ይሕግዘካ ተመሊስካ ንክተስተማቕሮም ይሕግዘካ ካብኡ ሓሊፉካ ስራሕ ኮይኑሎ ማለት እዩ እ ንስራሕ ብከምኡ ዝኣመሰለ ኣገባብ ክግለፅ ዘኽእል ዕድል ምኽፋቶም ከዓ ካልእ ነገር እዮም። ንኣብነት ካሜራ ምበሉ ካልእ ነገር ምበሉ ካልእ ነገር ምበሉ ግን ብቐሊል ዝበዝሕ ሰብ ምስ ተባዕሉ ምእንቲ ከማዕብል ተባሂሉ ብሞባይል ካሜራ ገይሮማ እዚኣ ከዓ ፅቡቅቲ ዓመት ዓመት ቀፅልዎ ኣለዉ መንስያት ከዓ ዝያዳ ዚኣ መንስያት ስራሕተኛታት ክጥቀሙላ እዚኣ ከዓ ኣነ በዚ ኣጋጣሚ ከዘኻኽሮም ደሊ ማለት እዩ ከባቢና እንዳተዓዘብና ክንከይድ ከም ዘለና እዩ ዘዘኻኽረካ እቲ ውድድር ማለት እዩ።

0: ጸላም ዕንቁ ሓፍተይ ዘርእስታ ብግርማይ ኣብርሃም ዝተገጥመት ግጥሚ ንዘስተውዓለ ብዙሕ መልእኽቲ ኣመሓላለፈ እያ። መዕፀውቲ ውድድር ዝነበረት ነቶም ንቐያሕቲ ጥራይ ከም ፅቡቓት ወሲዶም ፅባቐ ጸለምቲ ዝረስዑ ስነ ጥበኛታት ዓገብ ዝበለት እያ። ብዓብዩ ነቲ ሓደ ክተፀብቕ ኢልካ ነቲ ካልእ ምኽፋእህ ስምዒት ብዙሓት ተንኪፉ ከቢድ በሰላ ከም ዝገድፍ ንዝዘንግዐ መዘኻኽሪት እያ። ንምስትምቓራ ምስ ኣኸገድፈኩም ብርኹ ሰንበት።
1: ጸላም ዕንቁ ሓፍተይ ሓመድ መቑ ሓንቲ ኣነ ምስ ምፋጢ ንስሉ ምስሊ ዛኪ ሓለወት እናቆርጥምና ሓለዋትና እናምቃርና ንዝፈንክሐ ቆርበት ለቢስና ደሩና ዓይኒ ዘይቅይሮ ህያው ደመት ቃላት ዘይሓፅሮ ንጹህ ግርህነት ነይሩ ምስሃና ከይተፀዋውዕና ካበይ ናበይን ከይበልና ኣብቲ ቕርዓት ገዛውትና ከም ክልተ ውሕጅ ፅምብር ንብል ነርና ኣሕልፍናዮ ከዓ ሕደ ኮይና ሓደ መዓልቲ ግና ካብ ዘንፃኽዮ ቁራስ ቅጫ ኣኻፊና እናበላዕና ብፀወታ ኣቲ ማዕዶ እቶም ኣግባዝ ዝወሊዖም ናስትሮ ኮጭ እናበሉ ብጭዳ ጎረሮ ድምድምታ ኸብሮ ንሕና ሕያዎ ተባጊዕ ከዓ ናብራና ከምሻሙ ብዘይውነ ግርዝ ኢልና ሕውስ ኢልናዮም ሻሙ ቅያሕ እያ ነራ ቅያሕ ጓል እኽርያ ኣበይ ከም ዝኣትወት ድሌሲ ኢንያ ሰሚዕክያ

ሰሚዐ እየ ናትኪ ይፈልጥን ነታ ግርህነተይ ግና ሸዓ ስኢን እያ ኣብዝላ ዘይብላ ከም ሽርፍ ኢላ ወይ ኣነ ተካል ወይ ኣነ ተካል ወይዛ ግርህነተይ ዘይናተይ ክነርስ ኢነክናተይ ጸላም ዕንቋ ሓፍተይ ኣበይት ህልዊ ትብርት ዕደዎ ትጃጅዊ ይሰጠክ ደዎ ትበቕሪ ጽልእ ምሂሮምና እናበሉ ፍቕሪ ዓይንና ምቂሮምና እናርኣና ኸይምርኒ ንሳቶም ከኣበይ ህልዉ እቶም መጋዋሕቲ ምስቶም ዘይደረፍቲ ትፍትፍትፍትፍ ይፍቲ ይፍቲ ከይትሕሉ ጥራይ ድቕድቕ ውሽጢ ባሕሪ ሕጂ ከዓ እወ ሕጂ ከዓ ጉድ ምብላይ ከምዝኣበየ ምፅዕዳዊ ልቢ ከይረአየ ቀያሕያ ፃዕዳ ነፀላእየ ቀያሕያ ፃዕዳ ነፀላእየ እናተባሃለስ ክድረፍ ሰብ ይቕኒል።

0: ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ብነቕርበልኩም ዘለና ሕሶታት ድማ ትዓግቡን ትዛነዩ ትሉ ተስፋ ንገብር። ኣስዒብና ድማ መደብ ኣሰራርሓ ምግቢ ናይ ሕዝናልኩም ቀሪብና ዘሎና ዝተፈላለዩ ዓይነት ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ እሞ ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ከምኡ ውን ብዙሕ ዓይነት ምግብታት ምድላውን ዝብል እዩ። ካብዛ መደብ እዚኣ ድማ ንምሃር ክንህሉ ተስፋ ንገብር። ናይ ሎሚ ትሕሶኣኸ እንታይ ክኸውን ብሓባሪና ክንከታተሎ ናመምህር ዝጋርያ ንሰግር።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ከዓ ፈውሲ ናይ ጉንፋዕ ኮይና እሳኸ ከመያ ንክንሪያ ጠቕሚ ፃዕዳ ሽጉርትን መዓርን ዚ ሕጂ ጠቕሚ ፃዕዳ ሽጉርትን መዓርን እሱ ከ ዝበልና ሰዓል ዘምፅኡልና ባክቴርያ ይቐትል ፈውሲ ዝተማኮ ከዓ እዩ። ቁፅሪ ሰለስተ ክንድቅስ ከለና ከዓ ፍርቂ ማንካና ሻሂ እንተበሊዕና ካብ ጨነኣፍ የድሕነና ኢልና ስርዓተ ምሕቃቅ መግቢ ይጠቕመና። ካልሲዩም ኣይሮን ሓፂን ኣለዎ። ፎስፎረስ ዝተባሃለ ዓይነት ማእድን ኣለዎ። ማግነዚም ፖታሽም ይሰርሕ። እንደገና ቫይታሚን ቢሲ ቢዲ ኣለዎ። ዝደኸመ ፍርቂ ማንካና ሻሂን ሽጉርቲ ሓደ ኩባያ መዓርን ጌርና ከዓ ርብዒ ማንካና ሻሂ ክሩድ ቀሪብ ኣለኹ። ርብዒ ማንካና ሻሂ ካሙን ቀሪብ ኣለኹ። ማንካ ናይ ሻሂ ፃዕዳ ሽጉርቲ እዚ ኣኪብና ኣብዚ መኸነ ጥርሙስ ሕጂ ከነምኩኖ ኢና። ኣብዚ መኸነ ጥርሙስ ኩሉ ግዜ ዋላ ክንሰርሕ ከለኹ ሲ ግድን ጥርሙስ ነምኩኖ ግድን ይክመክን ዘለዎ እቲ ጥርሙስ እንታይ ንገብረሉ ፈጋዕ ኢሉ ከይስበርካ ጨርቂ ኢና ንገብረሉ። ጨርቂ ብፀረየ ንዓኣፍ ዝብል ቀሪብና ኣለና። ጨርቂ ትገብረሉ ኣይስበርን ከዓ ንጥጥቆ ከምዚ ጌርና ንጥጥቆ ድሓር እቲ መዓር ክንዲ ዝደለናዮ ሓደ ኩባያ ምሉእ እንዲልና ንዓና ሓደ ኩባያ መዓር ዋላ ዞም ዓበይቲ ዘም ወለድና ዝብሉና መዓር ናይ ጥቅምቲ በኽሪ እንተረኪብካዮ ካብ ኩሉ ዓይነት ክትድሕን ትኽእል ወይ ካብ ሕማማት። ሕጂ ቀይሕ መዓር ኣብ ጥቅምቲ ዝእከብ ሕጂ ፃዕዳ ሽጉርቲ ካሙን

ክውርድ ሕጂ እዚ ይትኮስ ስለዝኾነ እዚ ናይ መዓር ይትኮስ ስለዝኾነ እቲ ጥርሙስ ኣብ ሰሳልስቲ ክፍት ኣቢልና ኢና ነንፍሶ ኣብ ሰሳልስቲ ክፍት እንዳበልና ነንፍሶ ሕጂ ጥርሙስና ከዓ ጥርሙስና ምስ መኽደኒ ኢና ንፅጥቆ ምስ መኽደኒ ሕጂ ዝነዳውሶ ድሓር ኣብ ሰለስተ መዓልቲ ብሰለስተ መዓልቲ ግን ንሪኦ ምእንቲ እቲ ጥርሙስ ከይትኮስ ሕጂ ክድቅስ ከለኻ ፍርቂ ማንካና ሻይ በሊዕካ ትድቅስ ድሕሪ እቲ ንእጅሎ ዘለና ምእጃሊ ሕጂ ኣጅልናዮ ኢና ንሓድር ዘለና ወይ ንቕኒ ዘለና እምበሪ ክብላ ተዓዘብትና ዘምከናዮ ጥርሙስ ከዓ

ሕራይ እምበኣር ኩራት ተዓዘብትና ሕጂ ፃዕዳ ሽጉርቲ ምስ መዓር ምስ ካሙን ምስ ህሩድ ተዓሽጉ ንሰለስተ ሰሙን እዩ ዝፀንሕ ንሰለስተ ሰሙን ኣብ ሳልስቲ ብሳልስቲ ግን ነንፍሶ ኢና እንተዘንፊስናዮ ክትኮስ እዩ ሓይሉ ኣለዎ ኣብ ናዓና ዝበና ከዓ ፃዕዳ ሽጉርቲ ምስ መዓር ንማለት እዩ ፃዕዳ ሽጉርቲ ማንካና ሻይ ኢና ገርና ሰዓት ዘምፅእ ባክቴርያ ይቐትል ኢልና ፈውሲ ዝተማኮ ከዓ ክንድቀስ ከለና ከዓ ፍርቂ ማንካና ሻሂ ካብቲ ዝላዕጠጥናዮ ወይ ካብቲ ዝኣጀልናዮ ንበልዕ ካብ ጨና ኣፍ ከዓ ክንድሕን ንኽእል ስርዓተ ምሕቃቅ ምግቢ ከዓ ይጠቕመና ካልሲዩም ኣይሮን ከዓ ሓፂን ስለ ዘለዎ ከዓ ይጠቕመና ፎስፎረስ ዝተባሃለ ማዕድና ኣለዎ ማግነዚም ፖታሽን ይሰርሕ ቫይታሚን ቢሲቢዲ ኣለዎ ዝደኸመ ኢልና ማንካና ሻሂ ሽጉርቲ ፃዕዳ ምስ ሓደ ክበያ መዓር ምስ ማንካና ሻሂ ህሩድ ማንካና ሻሂ ካሙን ፈፍርቂ ማለት እዩ ነዚአን ወይ ረርብዒ ወይ ፈፍርቂ ውሕጂ ካ ትገብር ኣብ ቀመም እዚ ንክልተ ሰሙን ንእጅሎ ምስ ኣጀልናዮ ሕጂ ካብዚ ኣብ ሳልስቲ ብሳልስቲ ከዓ ነንፍሶ ቁርብ ንኸፍቶ ድሕሪ ክንጥቀመሉ ማለት እዩ ሕራይ ሓደ ኩባያ መዓር ኢልና ሳያት ሓደ ኩባያ ሕጂ ንሕና ኣብ ሰሳልስቲ ከፊትና ኢና ንሪኦ ሕጂ ኩባያ ስለ ዝበለና ሓደ ኩባያ እንዲና ጌርና ሕራይ ሎሚ ጌርያ ድሕሪ ፅባሕ ክኸፍታ እያ ማለት እዩ ድሕሪ ፅባሕ ሎሚ ጌርያ ድሕሪ ፅባሕ ክኸፍታ እያ ሕጂ ከብኣ ከዓ ኩሉ ግዜ ንሕና ፒናት ባተር ጥሕንያ ገለ ድገዝእ ሰብ በዓልና ክንሰርሖ ንኽእል ኢና እሱ በዓልና ክንሰርሖ ስለንኽእል ጥሕንያ ሕጂ ናይ ስምስንያ ክንሰርሕ ብዝቐለለ ኢ ከዓ እዚ ሕጂ ናይ ስምስም ምስ ሕሙስ ኢና ንጥቀመሉ ምስ ካልእ ዓይነትን ክንጥቀመሉ ና ስምስም ኢልና ፍርቂ ሓደ ኩባያ ስምስም እንደገና ማንካና ሻሂ ፍርቂ ማንካና ሻሂ ከዓ ፔኪን ሶዳ ኢልና ዘይቲ ኦይል ኦሊቭ ኢልና እዚኣ ሕጂ ወዲእናዮ ኣለና ናይ መዓል ሕጂ ንሳ እንታይ ኢና ክንገብራ መጀመርታ ስምስም ፅቡቅ ጌርና ኢልና ኣሪና ንሕምሶ ሕጂ ከምዚ ጌርና ወርቃዊ ስጋዕ ዝኸውን ኣይተፅንሖን ኢኻ ዕር ስለ ዝብል ወርቃዊ ስጋዕ ዝኸውን ስጋ ከምዛ ክገብራ እንዲ ሕጂ መኮስተር ኣላትና እዚ ከምኡ ጌርና ሓሚስና ኢና ጢሒናዮ ብናይ ቡን ጌርና ሕጂ እዚኣ ከዓ ብዙሕ ወርቃዊ ንገብሮን ኢና ወርቃዊ ተጌርና እንታይ ይኸውን ዕር ብል ቁርብ

ሞ ይሕምስ ኣሎ ስምስም ስምስም ክሳብ ብዙሕ ዝቀይሕ ዓይነት ፅበዮን ኢና ሕጂ ከድልየና ከሎ ቀንዲ ሕሙስ ሓደ ግዜ ሰሪሐ ነረ ዓተር ኣሊኽናየ ንሓድር ምስ ኣሊኽናይ ከዓ ንጥሕኖ ፃዕዳ ሽጉር ብዙሕ ንገብረሉ በዚ ፅሕንያ ጌርና ከዓ ኣዳዊስና ከዓ ንመግቢ ነቕርቦ ስለዚ ሕጂ እሱ ሰሪሐ ስለዝነበርኩ እዛ ጥሕንያ ግን ኣይሰራሕ እኳ ንሰርሓ ከዓ ኣለኹ ሕጂ ንዘይቲ ቀሪበ ኣለኹ ንሱውን ቀሪበ ኣለኹ ፐኪን ሶዳ ከዓ ቀሪበ ኣለኹ ካብዚ ንላዕሊ ድሓ ምስለ ሓደ ፅልም መልክዑ ካልኣይ ከለ ዕር ቁርብ ኣብ ኣፍካ ዕር ድበለ ስምዓካ እ ኣኺልዎ ብህድእ ዝበለ ሓዊ ሪኢኹ ህድእ ዝበለ ሓዊ ጌርና ኢና ቀረር ቀረር ከይብል ህድእ ዝበለ ሓዊ እዚ ጌርና ሕጂ ብናይ እውን ማሽን ጌርና ወቂጥና እዮ እዚ ንሳም ንመርኣይ ኢልና ኢና ምፅና ኣኺልዎ ነለ ድጣሓናዮ ኣብዚ ድጣሓናዮ ኣሎ ሕጂ ማይ ኣይትገብርኒ ኢኻ ብዘይቲ ኢኻ ትጥሕኖ ማይ ይግበርኒ ብዙ ዘይቲ ብዘይቱ ከዓ ኦይል ኦሊቭ ዘይቲ ኦይል ኦሊቭ ኢኻ ትገብር

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ናይ ዓለም ሒዛልና ቀሪባ ኣላ።

ከም ንእሽተይ ቤተ መጻሕፍቲ እተገልግል ላምብሬታ ኣብ ህንዲ እዩ። ኣብ ከተማ ካርናታካ ሓደ መራሕ ላምብሬታ ኣብ ርእሲ እቲ ዝህቦ ናይ መጓዓዝያ ኣገልግሎት መጻሕፍቲ ቐሪቡ እዩ ተሳፈርቲ ዝጽበ። እዘን ሰለስተ እግረን ተሽከርከርቲ ሓጢር ርሕቀት ንምሽፋን ብትሑት ዋጋ ዝጓዓዛ ብምዃነን ኣብ ህንዲ ምርጫ ናይ ዝበዝሑ ሰባት እየን። ተሳፈርቲ ንምስሓብ መራሕቲ መካይን መብዛሕትኡ ግዜ ብድሙቕ ሕብሪ ዋዛ ዝመልኦ ጭርሖታት ወይ ብመሰጥቲ ፖስተራት ይሽልምዎን። ካብዚ ዝተጠቕሰ ፍልይ ብዝበለ ላምብሬቱኡ ብመጻሕፍቲ ዝሸለመ ህንዳዊ ግን ኣብዚ ግዜ እዚ ኣቓልቦ ማሕበራዊ መራኸቢታት ስሒብሎ። እቲ መራሕ መኪና ከምኡ ዝገበረ ተሳፈርቲ ኣብ ክንዲ ምስ ሞባይሎም ቁኒን ምባል ክሳብቲ ዝደለይዎ ቦታ ዝበጽሑ መጽሓፍ እንተንበቡ ካብ ዝብል